0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ጊሜል በታሙዝ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 18 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 11 ቀን 2018 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። የጋዜጦች አምድን እናቀርባለን። ከአድማጮች ጋር ስልኩ ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
2: ወርቅነሽ እናመሰግናለን። አርስተ ዜና አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ላይ ፊርማቸውን አስቀመጡ። በነጩ ቤተ መንግስት የውል ስምምነቱም ይፋ ሆኗል። ይህ ስምምነት ለእስራኤል ጥሩ እንዳልሆን እየተነገረ ይገኛል። የኢራን የፓርላማ አፈ ጉባኤም ኢራን አቸንፋለች ሲሉ ተናገሩ። የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት መሰረት በትናንትና ሌሊት ሁሉም በዲጂታል ፊርማቸውን አስቀምጠዋል። በዲጂታል ፊርማ ባስቀመጡበትም ቅድመ ስምምነት ምክንያት መፈራረማቸው ጸድቋል። ትራምፕም ፓሪስ ከፕሬዚዳንት ማክሮን ጋር ከቤተ መንግስታቸው እራት እየበሉ እያለ ስምምነቱ ላይ ፊርማቸውን አስቀምጠዋል። የኢራኑ ፕሬዚዳንትም ፓዛሽካይን በበኩላቸው በቴህራን በተመሳሳይ መልኩ ፊርማ አስቀምጠዋል። የውል ፊርማውን በእንግሊዝኛና በፓርስ ቋንቋ ተተርጉሞ ለአደራዳሪ ሀገራት ተልኳል። ፕሬዚደንት ትራምፕ ሲናገሩም ኡራኒየሙን ምንም ያህል አሳሳቢ አይደለም፣ ምክንያቱም አሁን ካለበት ቦታ ማውጣት አይቻልም ሲሉም ተናግሯል። ኢራኖች በስምምነቱ መሰረት ከሄዱ ከ60 ቀናት በላይም የተኩስ አቁም ስምምነቱን ልናራዝመው እንችል ይሆናል ሲሉም ተናግረዋል። በነጩ ቤተ መንግስትም የውል ስምምነቱ ይፋ ሆኗል። ስምምነቱም ይፋ ከሆኑትም ከበፊሉ ኢራን የኑክሌር ባለቤት አትሆንም፣ 440 ኪሎ ግራም ንጥረም ነገሩን በስምምነት በሙሉ ይወጣል ሲሉ ተናግረዋል። ኢራን የኒውክሌር ባለቤት የምትሆንበትን ምክንያትም በስምምነቱ መሰረት ኢራን ከቀጠለች ልንነጋገርበት እንችላለን፣ ወደፊት ጉዳዩን በሰፊው እንመለከታለን ብለዋል። ጦርነቱም በሁሉ ዘርፍ ይቆማል፣ ከሊባኖስ ጋር ያለውንም ጨምሮ ሲሉ መደነገሩ ተገልጿል። በእስራኤል በኩል ስምምነቱ ጥሩ እንዳደለ እየተነገረ ይገኛል። ኢራን ላይ የነበረው የዛቻ ጦርነት መነሳቱና የሊባኖስ ጉዳይ ከስምምነቱ አብሮ መግባቱ ለእስራኤል ጥሩ አይደለም ሲሉ አንዳንድ ከፍተኛ ባለስልጣናት እየተናገሩ ይገኛሉ። ይህ ደግሞ ከሊባኖስንና እስራኤልንም ጭምርት የሁለቱን ሀገራት ፍላጎት የሚጎዳ እንጂ የሚጠቅም አይደለም ሲሉ ተገልጿል። የሁለታችንም ጠላት የሆነው ሂዝቡላ ነው። ሂዝቡላም የኢራን መልእክተኛ ነው። በሊባኖስ ለሊባኖስም ሆነ ለእስራኤል ሕዝብ ጠንቅ ነው ሲሉም ተናግሯል። እንደ ስምምነቱ ጠለቅ ብለው የሚያውቁ አንድ የደህንነት ሰው እንዳሉትም እስራኤል ብቻዋን ከኢራን ጋር ጦርነት ለመክፈት መዘጋጀት አለባት፣ አስፈላጊውን መሳሪያ እንዲኖራትም ያስፈልጋል ሲሉ ቃል አቀባያችን ግሊኮ ይህን ዜናውን አድርሳናለች። የኢራን የፓርላማ አፈ ጉባኤ እንዳሉት ኢራን አሸነፈች ሲሉ በትዊተር ገጻቸው መጻፋቸው ተገለጸ። ካሊቡፍ በስምምነቱ ከተፈራረሙ በኋላ በጻፉት በድረገጻቸው ጽፈው ባሰራጩተኝ ኢራን አሸንፋለች እናሸነፋችንም ዛሬ ይፋ ሆኗል ብለዋል። የደረሰብን የጦር ኃይል ቀላል አልነበረም። አሜሪካና ሰይጣኗ እስራኤል የደረሱብን ጦርነትን በመቋቋም እነሆ ዛሬ በአሸናፊነት በድል ተወጥተናል ሲሉ ጽፈዋል። ወደ ጦርነቱ ከመውጣታቸው በፊት እነኚህ ቀንደኛ ጠላቶቻችን እናሳካለን ብለው ያሰቡት ዓላማ አንዱም እንኳ ግቡን ሳይመቱ ተሸንፈው ተመልሰዋል ብሏል። ቀደም ሲልም እስራኤል በሊባኖስ ያላትን የጦር ኃይል ካላስወጣች ስምምነቱን እንደተጣሰ አድርገን እንቆጥረዋለን ብሏል። ይህ ደግሞ ኢራን አስፈላጊውን እርምጃ እንደምትወስድ ወደ ኋላ አትልም ሲሉ ጨምረው መጻፋቸው ተገልጿል። እስራኤል ሃየር አይል በትናንትና ሌሊት ሰው አልባ ድሮኖችን ከሂዝቡላ የተወነጨፉን መጥቶ መጣሉን አስታወቀ። ሂዝቡላ ትናንት ሌሊት ወደ ሰሜኑ የሀገራችን ክፍል ሰው አልባ አውሮፕላን ድሮኖችን ማስወንጨፉ ተገልጿል። በተጨማሪም በደቡብ ሊባኖስ ውስጥ ከሚገኙ የመከላከያ ሰራዊት ላይም ሮኬቶችን ማስወንጨፉ ተገልጿል። መከላከያም ወደ እስራኤል ተነጣጥረው የነበሩ ማስወንጨፊያ ሚሳኤሎችን መጥቶ ማምከኑን ገልጿል። ትናንት ሂዝቡላ ባደረሰው ጥቃትም 5 ወታደሮቻችን ቆስሏል። አንዱ በጸና ቁስል ሌሎቹ ቀላል ቁስል መቁሰላቸው ተገልጿል። የደጀንዝ መመሪያም እንዳለው ነው። አዲስ መመሪያ አልወጣም። እስከፊታችን ቅዳሜ ማታ ድረስ መመሪያው እንዳለ ይቀጥላል ሲሉ ደጀንዝ አስታውቋል። በናታንያ ከተማ በአንድ ፎቅ ላይ የደረሰ የእሳት ቃጠሎ ተነሳ ተባለ። በናታንያ በ8 ፎቅ ርዝመት ባለው በአንድ ህንጻ ላይ የእሳት ቃጠሎ ተነስቶ 25 ሰዎች በአደጋው ታፍነው የነበሩ መውጣታቸው ተገልጿል። 3 በእሳት ተይዘው የነበሩ ቀላል ጉዳት ደርሶባቸዋል። በተመሳሳይ መልኩም 10 የሚሆኑ ቀላልና ከባድ ቁስል ደርሶባቸዋል። ለኒያዶ ሆስፒታል ናታናት በሚገኘው ተወስዶ ህክምናቸው የተከታተሉ ይገኛል። የእሳትና የአደጋ መከላከያ መስሪያ ቤት የእሳቱ መንስኤ ምን እንደሆን እየመረመርኩ ነው ብሏል። ሞንዲያል 2026 ጨዋታዎች እንደቀጠሉ ነው። በትናንትናው ዕለትም በነበሩት ጨዋታዎች ፓናማ ከጋና ጋር በተደረገው ጨዋታ ጋና 1-0 ፓናማን አሸንፋለች። እንግሊዝና ክሮአቲያ እንግሊዝ 4-2 በሆነ ውጤት ክሮአቲያን አሸንፋለች። ፖርቱጋልና ሪፐብሊካን ዲሞክራቲክ ኮንጎ 1-1 በሆነ አቻ ውጤት ተለያይቷል። ጨዋታው በካን 11 ቴሌቪዥን ጣቢያ ቅርታ እየተካሄደ ይገኛል። በአሁኑ ሰዓት ደግሞ ኡዝበኪስታን ከኮሎምቢያ ጋር 1-0 እየመራች ጨዋታው ይቀጥላል። ኮሎምቢያ 1 ኡዝበኪስታን 0 በሆነ ውጤት ይቀጥላል። በመጨረሻም የሙቀቱ መጠን የአየሩ ጸባይ ሙቀቱ መጠን እንዳለ ወቅቱን የሚመለከት ነው ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 28፣ ሃይፋና አካባቢዋ 28፣ ተመሳሳይ መልኩ በኤርሸባና አካባቢዋ 32፣ ኢላት እስከ እኩለ ቀን ድረስ 39 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር።
1: አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው።
1: አይቸውደርኩ ይበይ
0: ሰላምታ ይቅደም አይደል? አይ በዚህ በስፖርቱ ትንሽ ተበሳጭተ ስለነበረ እንደው ተረጋጋ ብዬ ነው። እንዴት አደር?
1: እግዚአብሔር ይመስገን። እንደምን አደርሽ?
0: እግዚአብሔር ይመስገን ሰላም ነኝ። ይሄ የዓለም ዋንጫ ጨዋታ እኮ ሰውን ሁሉ ስታዩ ጧጧት በቃ ሌላ ሰው ነው።
1: በጣም
0: ማዶን ወይ ደግሞ የሆነ ነገር ያደረ ነው ይመስል ኃይሉን ጨፍኖ በግድ በዛ ላይ ደግሞ ይበሳጫል ሰው።
1: ይሁን እና ታይኝም
0: እንዴት ነው ተበሳጨህ እንዴ? በኮንጎና
1: ፖርቱጋል
0: መጀመሪያ አካባቢ ያናድር ነበር ጨዋታው።
1: በጣም እጅግ በጣም አጋጣሚ ደግሞ ደውለሽልኝ ነበር።
0: ደውዬልህ ነበር ልካው የመጀመሪያ ጎል እንደገባ።
1: ምክንያቱም በስድስት ደቂቃ ውስጥ ቆመው ነው የሰጧቸው።
0: ይፈሩ ይመስሉ ነበር።
1: አዎ እና ያደረጉት እንትን በጣም አናደረኝ። በዛ ሰዓት ነው የደወልሽልኝ። በኋላ ግን ልክ እረፍት ሊወጡ በተጨማሪ ሰዓት ላይ እያለ ሲያርሰቡ በቃ አንድ ለአንድ በሆነ ውጤት ተለያይተዋል። በእርግጥ ሮናልዶን በትልቅ ተጠብቆ ነበር። በተለይ ደግሞ ከአንድ ቀን በፊት ሊዮ ሜሲ 3 ጎልን በአንድ በማስቆጠር በ20 ዓመት ውስጥ ማለት ይቻላል እንግዲህ ወደ 16ኛ ጎሉን አስቆጥሯል እና ያ ትልቅ ጫና ያሳደረበት መስሎ ይታያል። እንግዲህ ሁለቱም በኮሚኒ ፉክክር እንዳለ የሚታወቅ ነው።
0: ተጠብቆ ነበር። ተስፋ ሲቆረጡን እያሉ ነው የሊዮናርዶ ደጋፊዎች። ሮናልዶ
1: የእሱ ደጋፊዎች እንደዛ እያሉ ነው። ዞሮ ዞሮ በእውነት የመጨረሻው ጊዜ ስለሆነ መቼም አንዳንዴ እኔ አርጀንቲና ዋንጫ ብታነሳ ደስ ይለኛል። ሮናልዶም በዚህ
0: አርጀንቲና እንደገና ሁለተኛ።
1: አዎ እኔ አሁን ዘረኛ እየሆንኩ መጥቻለሁኝ፣ ይቅርታ ግልኝና በዚህ ስፖርት ዙሪያ ምክንያቱም እስራኤል ሀገራችን የሚደግፍ እንደግፈዋለን፣ ማይደግፈን ደግሞ
0: አርጀንቲና ፕሬዚዳንቱ
1: አይተሻል፣ በነጻነቱ ቀን ጊዜ እንደዛ እየዘፈነ በድምፁ እንደዚህ አይነት
0: የስለኩሰዋል የእስራኤል ነጻነት ቀን።
1: እንዴት ማንደግፍበት ምክንያት ምንድን ነው?
0: ፕሬዚዳንቱ በእርግጥ ለእስራኤል ያላቸው አመለካከትና ድጋፍ ለየት ያለም ነው። ግዩር እያረጉ የይሁዲን እምነትም እየተቀበሉ ነው ያሉት። አዎ ልክ ነህ፣ የሚገርም ነው። ግን ሙሉ አርጀንቲና ህዝቡ እንዴት ነው? ይሄ ሌላ ጉዳይ ነው። ዞሮ ዞሮ አርጀንቲና ባለፈው እንግዲህ ኳታር ላይ እሷ ነው ዋንጫውን የበላችው። አሁን ደግሞ
1: ሮናልዶ ቢወስድም አይደለም ሮናልዶ ቢወስድም የመጨረሻውም ስለሆነ ያው እስካሁን ድረስ ሁሉን ዋንጫዎች አሉትን፣ የዚህ ዋንጫ ግን የለውም። ስለዚህ በጣም በሚገርም ሁኔታ ደግሞ እስካሁን ድረስ ወደ ስንት ልጆች አሉትን አልተዳረም ከባለቤቱ ጋር በጓደኝነት ነው ያሉት። ያ እንግዲህ የዓለም ዋንጫ ካቸነፈ በአንድ ወር ውስጥ እንደሚዳርና ዋንጫውንም ያው ሰርጎ ተይዞት እንደሚሄድ ቃል የገባ
0: ያርግለት። ዞሮ ዞሮ እንግዲህ ሚስትም ልጅም አለው ነው እንግዲህ
1: ሚስት
0: ይፋው የሆነ ሰርግ ነው ያላደረጉት።
1: ሚስት ጓደኛው ነው የሚባል ምክንያቱም አላገባትም አልተጋቡም።
0: እንግዲህ አንዳንድ ጊዜ ልክ ነው፣ የታዋቂ ሰዎች ላይ ህይወታቸው ላይ ብዙ ነገር አለ። አዎ ጥሩ። ለማንኛውም ስፖርቱን አስቀድም ነው የስፖርቱ ጉዳይ አሁንም ስፖርት ስለሆነ ነው።
1: አዎ
0: የሚገርመው ሁኔታ እንግዲህ የእስራኤል የቁርጥ ቀን ወዳጅ ይባሉ የነበሩት ዶናልድ ትራምፕ ከኢራን ጋር ስለሚደረገው ስምምነት በሚያሰሙት ንግግር አንዳንድ ጊዜ ያልተጠበቀ ንግግር እያሰሙ ነው። እንዴት ነው?
1: በጣም በጣም በሚገርም ሁኔታ ነው። ሰሞኑን እንኳ ያወርሳን የተነጋገርንበት ሁኔታም አለ። በተለይ በአሁኑ ሰዓት ከኢራን ጋር በተደረሰው የተኩስ አቁም ስምምነት በርቀት ወይም በዲጂታል ፊርማቸውን አስቀምጠዋል፣ ቅድመ ስምምነት ሁሉ። ይህ ማለት እንግዲህ ጸድቋል ማለት ነው። የሚናገሩት ነገር ግን እንዴት ነው? በጣም የሚያሳዝን ነው። እስራኤል ሮኬት በተወነጨፈ ሰዓት መሬት ላይ በወደቀ ቁጥር ምንድናት ምድረ በዳን ያሉት ላይ በወደቀ ቁጥር
0: ጋዜጦች ላይ አዋንተ ስለቸኮል ጋዜጦችን ትንሽ ያዘገየ ነው እንጂ እናየዋለን። አዎ ያለ ሰው የሚበረው አውሮፕላኖች ድሮን በረሃ ላይ በተተኩሶ በወደቀ ቁጥር እስራኤል በቤሩት ህንፃዎችን ማፍረስ የለባት።
1: አንድ ሁለተኛ ደግሞ የተናገሩት ምንድን ነው? ይሄ ረጅም ተምዘግዛጊ ሚሳይል ባላስቲክ ሚሳይል ሌሎች ሀገራት የዚህ ባለቤት ከሆኑ ኢራንስ የማትሆንበት ምክንያት
0: ከኢራን ጋር የሚስማሙ ሳይሆን የኢራን ጠበቃ ነገርም ይመስላል።
1: ጠበቃ አሁን የገቡት እንዴ ትራምፕ ናቸው እንደዚህ የሚናገሩት ግን
0: እንግዲህ ያው ጋዜጦች ላይም የቀረበው መረጃ በዜናም
1: ላይ ጋዜጦች ላይም በእኛ በድረገጻችን ዜናም አለ።
0: እንግዲህ ሳቸው ምናልባት ትራምፕ አንዳንዴ ከጎናቸው ያለውን ሰው ያዩ የሚናገሩ እንደዛ ሰው ሆነ አሁን ሳይ ጋዜጦች ላይ ያለውን ነገር በዚህም ዲትራምፕ አሁን ከአውሮፓ መሪዎች ጋር ስላሉና እንደው ምናልባት በኢራን ላይ ጥሩ ነገር እንዲናገሩ ተጽኖ ስለፈጠሩባቸው ይሁን እንደዚህ ያሉት ናታንያው ተገባቸው ሲሆን ደግሞ የሚናገሩት ነገር ሌላ ነው። እና ምንድነው
1: ይሄ ራስ በጣም በእውነት አነቃቸውም ነበር ማለት ነው ትራምፕ
0: እንግዲህ አስቸጋሪ ነው ስምምነቱ ለማንኛውም በደግሞ አንድ ቀን አስቀድሞ ከተባለው ቀን በዲጂታል እንደ ተፈራረሙ ታይተዋል ዜናው ላይ
1: እዚህ ላይ
0: የቸኮሉ ይመስላሉ ለምን
1: አሁን እኔ እንደሚመስለኝ እሳቸው አሁን የፈለጉትን እዚህ ላይ ቀደም ሲል እንደተናገርነው ካምፕ ሲናገሩ ነበርት ምንድነው የ ኒውክሌር ቦምብ ባለቤት አትሆንም ኢራን ያሉ ሲናገሩ ቆይተዋል እንደገና አሁን ደግሞ በስምምነት ሊሆን እንደሚችልም የሚናገሩበት ሁኔታም አለ እንዴ እኔ ሰው የታዳ ይሁን ሁሉ ቀን ጦርነቱን አብረውን መጣን ሲሉ ነበርቱ ለምን ድሩ ነገሩ ግን ዞሮ ዞሮ እንደተታሰበው በተለይ ይሄ ሆርሙዝ የተሰኘው የባህር ወደብ መተላለፊያው ላይ በወሽመጡ በአለም ላይ ባደረሰው የኢኮኖሚ ተጽዕኖ ምክንያት በዛ የትም ፍጭው ደቂቱን አምጪው የሚባል አባባል አለ በአማርኛችን እና ምንም ይሁን ምንም ይሁን በየትም በየትም ይሁን ስምምነት ላይ ደርሰው ይሄን ነገር ያም መተላለፊያ ወሽመጥ እንዲከፈት ብቻ በቃ በዛ ላይ ብቻ ትኩረት የሰጠ መስሎ ይታያል ሌሎች ነገሮችንም ወደ ጎን የተዋቸው መስሎ ይታያል እንዴ በዚህ ጦርነት ላይ እኮ ከስንት ቢሊያርድ ዶላር በላይ ነው ወጪ ያደረገች አሜሪካ ለዚህ ጉዞ በዛ ላይ የደረሰባት ጥፋት ወደ 3 እና 4 የሚሆኑ ተዋጊ አውሮፕላኖቿ ነዳጅ የሚቀዱ ተከስክሰውባታል ወታደሮቿ ሞተዋል እንዴት ነው ለኢራን ህዝብ የገቡት ቃል ሴታል
0: ለኢራን ህዝብም ቃል ገብተው ነበር እንዳልከው በጦርነቱ ሳሁን አሜሪካ የአሜሪካ የበላይነት ታይቷል ማለት ይቻላል የአሜሪካ ሸነፈሽ ማለት ይቻላል አሁን እንግዲህ ያን ዲታላቅ ሀገር መሪ ያን ያህል ርቀት ተጉዘው ይሄን ያህል ትልቅ ጦርነት ያካሄዱ መሪ አሁን የሚናገሩት ነገር ደግሞ እንዴት ነበሩ ለምን ጦርነት እንዲካሄድ አወጁ ለምን ገቡ የሚያስብል ነው ምክንያቱም ስለ ኢራን ይገባታል ኢራን እንዲናት ሲሉ ጦርነት ያካሄዱባት ሀገር አይመስሉም
1: ለምን እንዴ እነተኛው አሁን እነተኛው ምንድነው እነተኛው ማንነታቸው አሁን ተገለጸልን በል እንዴ
0: እንግዲህ አይታወቅም ለምን እንደዚህ እንዳሉ ደግሞ በነገራችን ላይ ስምምነቱ ኮፒው ያው እንግሊዝ ስምምነቱ ረቂቁ ወደ እስራኤል እንደተላከ ተመርሶ
1: ተመለከተዋል መለከተዋለሁ ሊባኖስ ከዚህ ጋር ምን አገባል
0: ሊባኖስ በስምምነቱ እንግዲህ እንደምትካተት ነው የተኩስ አቁም ስምምነቱ ሊባኖስን ጨምሮ እንደሆነ ነው የሚታየው
1: እዚህ ላይ እስራኤል
0: ተቀበለዋለች ወይ ነው እስራኤል ደግሞ እንግዲህ ራሷን የመከላከል መብቷን ትራምፕ እኮ ትናንት ምሽት እስራኤል ራሷን የመከላከል መብቷን መጠቀም አለበት ትችላለች ደግፋለሁ እንደውም ብለዋል በሊባኖስ ላይ እርምጃ ተሰጅ አላልኩም ግን እያሰበችበት እያመዛዘነች ይሁን እንጂ የሂዝቦላ ድርጅት ላይ እርምጃ መውሰድ ትችላለች ራሷን መከላከል መብቷን መጠቀም ትችላለች እንደውም ደግፋለሁ ብለው ነበር ሌሊቱን ደግሞ የተናገሩት ነገር ሌላ ሆኖ አገኘ ነው
1: የትኛውን እንውሰድ
0: እኮ በኋላ ደግሞ ምን ይላሉ አይታወቅም
1: በጣም የሚገርም ነው ዞሮ ዞሮ እሳቸውም አሉ ማላሉም እስራኤል ራሷን የመከላከል የማጥቃት መብት አላት ማንም ማገር
0: ስለፈዝማት እስራኤል ማንም ቢያግዳት ይሄን ነገር ተቀበላልሽ ብሎ ማሰብም ይከብዳል እስኪ እና ያለን
1: በይ ይሄን እንግዳውን ኢራንን በበኩላቸውም ቀደም ሲል ምንም በዜናም ተመልክቻለሁ የኢራኑ የፓርላማው አፈ ጉባኤ የተናገሩት የጻፈታ በትዊተር ገጻቸው ያስቀመጡትኝ አለ አቸንፈናል ነው ያሉትኝ በድል ነው የተወጣ ነው ያን ያህል ውርጅብኝ እየተደበደብን በሁለት እግራችን ቆመን ተቋቁመን ይሄው እዚህ ደረጃ ደረስን ዛሬ
0: ደረቆ በሶፋው መጨረሻ
1: እና በእኛ ብቻ ሳይሆንም ሊባኖስን ማደነናል ሂዝቡላን ማደነናል ነው ያሉትኝ በዚህ ውስጥ ድርድር ተካቷልኝ እስራኤል አንድ እግር አደርጋለሁ ካለች ወይም ደውም ጦሯን ከደቡብ ሊባኖስ ካላስወጣች እርምጃ እንወስዳለን ብለዋል
0: እንግዲህ አሁን ባለው ሁኔታ ከአሜሪካ ጋር በሚያካሄዱት ድርድር ይሄን ቢሉም ግን ደግሞ በኢራን ላይ ጉዳት አልደረሰም በሂዝቦላ ድርጅት ላይ ጉዳት አልደረሰም ማለት አይቻልም ብዙ ጉዳቶች ደርሰዋል ሂዝቦላ ድርጅት እንግዲህ ሂዝቦላው መሪ ሐሰን ናስራላ ስማቸው ሲጠራ ምን ነበር በመካከለኛው ምስራቅ
1: ፍራቻ ነበር ድንጋጤ ነበር
0: ይሄን ያደረገችው እስራኤል ናት ይሄን ሲታይም የጥቃት 5000 ትሮች የተጎዱበት ያ ሲታሰብ የኢራን መሪ የኢራን መሪ አያቶላ ስማቸው ሲጠራ እንግዲህ ያ ጉዳት አልደረሰ ማለት አይቻልም። በርግጥም ከባድ ጉዳት አለ፣ ብዙ ለውጥ አለ። ግን መጨረሻው እንግዲህ ከኢራን ጋር የተካሄደው ጦርነት አሁን ባለው ሁኔታ መቋጫው እንደዚህ አልተጠበቀም። ምናልባት ይሄ ይሆናል እና ያለን ግን ትራምፕ አሁን በስምምነቱ ጸንተው እስከ መጨረሻው ከ60 ቀናት በኋላ ምን ይተበቃል እንግዲህ የነም ካየን በኋላ
1: አሉኮ ከ60 ቀናት ሊጨመር ይችላል እኮ ብለዋል።
0: ሊራዘም ይችላል። ምናልባት ደግሞ ኢራን ስምምነቱ መታፈርስበት አቅጣጫ ካለ ጦርነቱም ሊታደስ ይችላል። እንደዛ ነው ከፈረንሳዩ ፕሬዝዳንት ጋር የተነጋገሩት ትናንት ምሽት።
1: አዎ ኢራን ሲናገሩ ኢራን በትክክለኛ መንገድ ካለችም ጦርነቱን ማድሰን እንቀጠቅጣታለን እኮ ብለዋል።
0: አዎ
1: ታዲያ የትኛውን ትራምፕ እንመንኛ?
0: ትራምፕ የተለያዩ የሆኑ አስቸገሩ አይደል?
1: በጣም
0: አዎ። ለማንኛውም እንግዲህ አንተ ስለምትቸኩል አስቀደም ነው ጊዜ ካለን በኋላ ተመልሰን እንመለከተዋለን። በኳሱ ላይ አዲስ ነገር አለ መሰለኝ።
1: ኳሱ ላይ
0: አሁን በሚጫወቱ ቡድኖች
1: አንድ ለአንድ 60ኛው ደቂቃ ላይ ደርሰዋል። ያው ኦብዞኪስታን አንድ በማስከባት ከኮሎምባያና
0: ባቻ ውጤት ነው አሁን ያሉት።
1: ባቻ ውጤት ነው ያሉት። ጨዋታው ይቀጥላል። እንግዲህ እኔ ያው ዛሬ እዚህ ማንቸጋኒ ቆይቼ ሆል ተጠባባቂ ወታደር መውጣት አለብኝ።
0: አንተ ያው እንግዲህ ስለምትሄድ ዩኒፎርም ለብሰን የመጣው
1: ዩኒፎርም ለብሼ የመጣውኝ ያው ልክ ነው።
0: ስለምሄድ ለዛ ነው ያስቀደም ነው
1: ለዛ ነው ያስቀደም ነው። መልካም ቀን መልካም ስራ።
0: አመሰግናለሁ ዋይቸው። እንግዲህ መልካም እድል በዛም በዚህም እያገለገልክ ነው።
1: አመሰግናለሁ።
0: መልካም ቀን። አመሰግናለሁ። እሺ ወደ ሙዚቃ ረፍት እናድርግ። ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦቹ ዛሬ ተማቸው ለአንባቢያን ያቀረባቸው ነው አና አና አርሰ ጉዳዮችን እንመለከታለን። አራቱ መለታዊ ጋዜጦች ደርሰውናል። ሐሪስ እስራኤላዮም ማሪብና ሂዲዮ ታሮኖት ሐሪስ እንመለከት። በመጀመሪያ ገጹ ላይ በኢራንና በአሜሪካ መካከል የተደረሰበትን የተኩስ ሁለቱ ሀገራት የደረሱበትን የተኩስ አቁም ስምምነት በሚመለከት ሰፊ ዘገባ አቀርባለሁ። ይህ ስምምነት እንግዲህ ሁለቱ ሀገራት ስምምነት ላይ ከደረሱ ቆይተዋል 2-3 ቀናት። እንግዲህ ነገ አርብ በስዊዘርላንድ ተገናኝተው በአካል ሁለቱ ሀገራት ተወካዮች እንደሚፈራረሙ ነው ሰሞኑን ሲነገር የሰነበተው። ትናንት ምሽት እንግዲህ ሁለቱም ሀገራት በያሉበት ሆነው በዲጂታል በርቀት እንደተፈራረሙና ይፈራረማሉ የተባለውንም የጊዜ ገደብ በአንድ ቀን እንዳስቀደሙ ዛሬ እንግዲህ እንደሚሆን ተገልጿል። ተገናኝተው የሚፈራረሙበት ቀን ለምን አስቀደሙት በአንድ ቀን ጥያቄው እየተነሳ ነው። ሰፊ የሆነ ማብራሪያ የለም፣ ለምክንያቱ የለም። ትራምፕ ስምምነቱን በተመለከተ እንግዲህ ባሰሙት ንግግር ትራምፕ በፈረንሳይ በተካሄደው G7 ወይም G7 የተባሉ የበለጸጉ ያደጉ ሀገራት ጉባኤ ላይ ተሳትፈዋል። በፈረንሳይ ነው የተካሄደው። ከጉባኤው በኋላ ከጉባኤ ጎን ለጎንም ለጋዜጠኞች መግለጫ ሰጥተዋል። ከተለያዩ መሪዎች ጋር ተወያይተዋል። ትናንት ምሽት ደግሞ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር እንደተገናኙና ምሽት ላይ አብረው ራት እንደበሉ ያው በራት ስነ ስርዓት ላይም ንግግር እንዳደረጉ ተገልጿል። ትራምፕ ምንድን ነው ያሉት? ለኢራን የባላስቲክ ሚሳኤል ያስፈልጋታል። እንግዲህ በስምምነቱ አንዱ የባላስቲክ ሚሳኤሏ ኢራን ባላስቲክ ሚሳኤል ምርቷ ላይ ገደብ እንዲጣልና በርቀቱ በምታስወነጭፈው ርቀትም እንዲገደብ እንግዲህ የኢራን የባላስቲክ ሚሳኤል አይተናል፣ እስራኤል ድረስ የደረሰ ብቻ ሳይሆን ባለፈውም ህንድ ውቅያኖስ አካባቢ ከብሪታንያ የጦር ካምፕ ድረስ እንደደረሰና ለአውሮፓ ሀገራት ሁሉ ይደርሳል የሚል ግምት እንግዲህ አለ። ለኢራን እንደዚህ አይነት የባላስቲክ ሚሳኤል አላት ይባላል። ለማንኛውም በዚህ ዙሪያ የኢራን የባላስቲክ ሚሳኤል ምርቷ በርቀትም በቁጥርም የተገደበ እንዲሆን የሚል ነበር። ትራምፕ ግን ትናንት ባሰሙት ንግግር ለሌሎች ሀገራት የባላስቲክ ሚሳኤል አለ፣ ስለዚህ ለኢራንም የማይኖርበት ምክንያት የለም፣ ይኖራታል ማለታቸው ተገልጿል። እንግዲህ በዚህ ጉባኤ ጎን ለጎን ያው ስምምነቱን አስመልክተው ባሰሙት ንግግር ከዚህ ጋር ተያይዞ እንግዲህ ጋዜጣው ባቀረበው ርዕሰ ጉዳይ ትናንትም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ከሂዝቦላ ድርጅት ጋር በሚያካሄደው ውጊያ 5 የእስራኤል ወታደሮች ቆስለዋል። የሂዝቦላ ድርጅት ቦምብ አጥምዶ በሚልካቸው ራህፋን ተብሎ በሚጠሩ ቀላል አውሮፕላኖች ከመከላከያ ሰራዊቱ በሚገኝበት አካባቢ ፈንድተው 2 ቦታ ላይ ነው 2 ጊዜ በአንዱ ፍንዳታ 4 ወታደሮች ቆስለዋል። በሁለተኛው ደግሞ ሌላ 1 ወታደር ቆስለዋል። ከ5ቱ መካከል አንዱ በከባድ ሁኔታ ተጎድቷል። ትናንትም በሊባኖስ የእስራኤል መከላከያ ሰራዊት 5 የእስራኤል መከላከያ ሰራዊት አባላት ቆስለዋል ይላል። ይህን ርዕስ አቅርቦታል ሐሪስ ለአንባቢያን። ሌላው በክነሴት አባል ታሊ ጉትሊብ ጋር እንግዲህ የክነሴት አባል ሰሞኑን ሲያወዛግብ የሰነበተ ርዕሰ ጉዳይ ነው። ለህግ ያለመቆም

እሳቸው ተመርጠዋል። ምርጫው ሲሰጥ የጥምር መንግስቱ አባላት የምርጫውን ሂደት ቀርጸውታል። ያው በፎቶግራፍ አንስተው ቀርጸዋል። ይሄ ሚስጥራዊ ነው መሆን ያለበት የድምፅ አሰጣጡ ሂደት። በተለይ ሁለተኛው ዙር ድምፅ አሰጣጥ ሲሰጥ ሲካሄድ በመጀመሪያው ዝቅተኛ ድምፅ አግኝተው የነበሩት በሁለተኛው ግን የጠቅላይ ሚኒስትሩ ተወካይ ተመረጡ አብዛኛ ድምፅ አግኝተው። ይህም የምርጫው ሂደት ያው ይቀረጻል ስለተባለ እንግዲህ ለጥምር መንግስቱ ታማኝነታቸውን ለማሳየት አባላቱ ቀርጸውታል። ይሄ ደግሞ ሚስጥራዊነቱን ያፈረሰ ነው የሚል ከባድ ቅራኔና ውዝግብ ፈጥሮ ነበር። እንግዲህ ዛሬ ከፍተኛው ፍርድ ቤት በዚህ ጉዳይ ይወያያል ተብሏል። ውይይቱም የከፍተኛው ፍርድ ቤት ችሎት በቀጥታ ስርጭት እንደሚተላለፍ ተገልጿል። ከፍተኛው ፍርድ ቤት እንግዲህ ዛሬ በሚያካሄደው ችሎት የህግ ጠበቃ ሚካኤል ራቬሎ ለቀጣዩ የመንግስት ተቆጣጣሪዎች መስሪያ ቤት ኃላፊ ሆነው መመረጣቸውን የሚመለከት ነው። እንግዲህ በዚህ ጉዳይ የቀረበው አቤቱታ ወይም ቅሬታ ላይ ዛሬ ችሎት ያካሂዳል ይላል። ሌላው በፍልስጤማዊት ከተማ ይላል ሄብሮን በሄብሮን እንግዲህ ውስጥ ለውስጥ እርስ በርስ ከፍተኛ የሆነ አለመግባባትና እስከ ደም መፋሰስ ድረስ የሚያደርስ ከባድ የሆነ ችግር አለ። በዚህ ምክንያት የእስራኤል መከላከያ ሰራዊት የሄብሮን ከተማ ዙሪያዋን ያው ከለላ አድርጓል፣ ዘግቷል። ተሽከርካሪዎች እንዳይወጡ፣ እንዳይገቡ፣ የተለያዩ የስራ እንቅስቃሴዎችም እንዳይካሄዱ ተጽዕኖ ፈጥሯል። የዙሪያው እንግዲህ መንገዶች መዘጋጋታቸውና ሳምንታትን አስቆጥሯል። ይች የፍልስጤማዊት ከተማ በመከላከያ ሰራዊቱ መውጫ መግቢያዋ ከተዘጋ የሚል ርዕሰ ጉዳይ አቅርቧል። ይህም ያው ምክንያቱ እንግዲህ ከተማ ውስጥ ትንሽ ገጠር ከተማ ናት የሚለው ባለው ውስጥ የእርስ በርስ አለመግባባትና ከፍተኛ የሆነ ደም መፋሰስ ስላለ ነው ይላል። ሌላው በሰንበት በሚካሄደው በጠቅላይ ሚኒስትሩ መኖሪያ ቤት አካባቢ በሚካሄደው በሰንበት ቅዳሜ ሰንበት የሚካሄድ የህዝብ ተቃውሞ ሰልፍ ላይ ፖሊስ ገደብ እንደማይጥል አሳወቀ። ነገር ግን የሚከለክላቸው የተለያዩ እንቅስቃሴዎች አሉ፣ ገደብ ግን አይጥልም የሚል ርዕሰ ጉዳይ አቅርቧል ሀሬጽ በዛሬ ዘገባው። ሌላው እንግዲህ በአሜሪካ እየተካሄደ ያለውን የዓለም ዋንጫ ጨዋታ በሚመለከት ሁሉም ጋዜጦች የተመለከቱት ነው። እንግዲህ ትናንት በተካሄደው ጨዋታ የአርጀንቲናው እንግዲህ የዓለማችን ኮከብ ተጫዋች መሲ ሊዮ ለሀገሩ ብሔራዊ ቡድን ተጫውቶ 3 ግቦችን አስገብቷል። እንግዲህ እንደተጠበቀው በ39 ዓመቱን ሊያከብር አንድ ሳምንት ይቀረዋል። ከአንድ ሳምንት በኋላ 39 ዓመቱን ያከብራል ሜሲ። አሁንም ድረስ ኮከብ ነው የዓለማችን ኮከብ። አርጀንቲናን በዚህ ሁኔታ ከፍ አደረጋት የሚል ስለ ሜሲ ብዙ ነገሮች ተጽፈዋል ጋዜጦች ላይ። አሁንም የዓለማችን ኮከብ ነው። ፈረንሳይም እንደዚሁ። የፈረንሳዩ ደግሞ ኤምፔቤ እሱ ወጣት ተጫዋች ነው አሁንም እሱም እንደዚሁ ለፈረንሳይ በርካታ ጎሎችን በማስገባት አለማችን አሁንም እነዚህን ኮከቦች ትፈልጋቸዋለች፣ ያስፈልጓታል በሚል ርዕሰ ጉዳይ ሀሬጽ አቅርቧል ዘገባ። በአንጻሩ ሌሎች ጋዜጦች ላይ እናየዋለን። ትናንት በተካሄደው የፖርቹጋል ብሔራዊ ቡድን ከኮንጎ ሪፐብሊክ ጋር ባካሄደው ጨዋታ ደግሞ የፖርቹጋላዊው ሮናልዶ እንደተጠበቀው አይደለም። እንግዲህ ሁለቱም ሀገራት ባካሄዱት ጨዋታ 1-1 አቻ በሆነ ውጤት ቴኮ ነው የተለያዩት። ከሮናልዶ ብዙ ይጠበቅ ነበር፣ ነገር ግን ያው ደጋፊዎቹን ተስፋ አስቆርጧል የሚል ርዕስ አቅርበዋል ጋዜጦች። ሁሉም በርካቶቹ አስነብበዋል ይህን ርዕሰ ጉዳይ። ወደ ማሪብ ስናልፍ ማሪቭ በኢራንና በአሜሪካ መካከል እየተካሄደ ያለው የተኩስ አቁም ስምምነት ከመፈራረሙ በፊት ትናንት በሊባኖስ 5 ወታደሮች ቆሰሉ ይላል። እንግዲህ ስምምነቱ ሊባኖስንም ያካትታል ተብሎ ነው የሚጠበቀው። ይሄን ርዕሰ ጉዳይ አቅርቧል ማሪቭ። ያው 5 ወታደሮች እንደቆሰሉ፣ አንዱ በከፍተኛ ሁኔታ ከባድ ሁኔታ እንደተጎዳ እና 4ቶች ደግሞ በመካከለኛና በቀላል ሁኔታ ቆሰሉ ይላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ከኢራን ጋር የተደረሰውን ስምምነት በተመለከተ እንደዚሁ ሀሬጽ ላይ እንዳየ ነው ትራምፕ ትናንት ባሰሙት ንግግር ኢራንም የባላስቲክ ሚሳኤል ትፈልጋለች፣ ያስፈልጋታል ብለዋል። ሌሎች ሀገራት አላቸው፣ ኢራን ስለምን ማለታቸው ታውቋል። አሜሪካ ከኢራን ጋር እንግዲህ እያካሄደች ያለውን የስምምነት ረቂቅ ሰነድ
ኮፒውን ለእስራኤል አስተላልፋለች ይላል። ያው እስራኤል በኩልም እየተመለከቱት ነው ከፊርማ በፊት ወደ እስራኤል

ማስተላልፋለች ይላል ረቂቁን። ትራምፕ በኢራን የባላስቲክ ሚሳኤል ጉዳይ አሁን ባለው ሁኔታ አይወያዩበትም በስምምነቱ ይላል እንግዲህ። ስለ ስምምነቱ ብዙ በጣም በርካታ ቅሬታዎች እየተነሱ ዶናልድ ትራምፕም ያልተጠበቀ ንግግር እያሰሙ ነው የሚገኙት። ጋዜጦች በአብዛኛው የተመለከቱት ይህንን ርዕሰ ጉዳይ ነው። ትራምፕ እንዳሉት እንግዲህ ጠቅላይ ሚኒስትር ቢንያሚን ናታንያሁ በሊባኖስ ጉዳይ ነገሮችን ሊያመዛዝን ሊያስብበት ይገባል ብለዋል። ሊያስብበት ይገባል ጠቅላይ ሚኒስትር ቢንያሚን ናታንያሁ ማለታቸው ተገልጿል። ማሪብ ላይ በእስራኤል በኩል ከፍተኛ ስጋት አለ። የእስራኤል መከላከያ ሰራዊት ከሊባኖስ ካልወጣ ምናልባት አሜሪካ ወደ እስራኤል የምትልከውን የጦር መሳሪያ ልታዘገየው ትችላለች። እንግዲህ ያው እስራኤል ከአሜሪካ የጦር መሳሪያዎችን ትገዛለች። ስለዚህ ያው ይሄም አንዱ ችግር ነው። የእስራኤል መከላከያ ሰራዊት ከሊባኖስ ካልወጣ አሜሪካ ይህን የጦር መሳሪያ ለእስራኤል መላኳን ልታዘገይ ትችላለች የሚል ከፍተኛ ስጋት እንዳለ በእስራኤል በኩል። ሌላው ትናንት የሐረዲ ማህበረሰብ አባላት ትናንትም እንግዲህ ወደ መከላከያ ሰራዊቱ አንዘምትም በማለት የተቃወሙ የሃይማኖት ተማሪዎችም የሐረዲ ማህበረሰብ ወጣቶች በቁጥጥር ስር ይውላሉ በመከላከያ ሰራዊቱ ፖሊስ አማካኝነት። የእነሱን በቁጥጥር ስር መዋል በመቃወም በሺዎች የሚቆጠሩ የሐረዲ ማህበረሰብ አባላት ትናንትም ከፍተኛ የተቃውሞ ሰልፍ አካሄዱ። መንገዶችን በተለያዩ አካባቢዎች ዘጉ። በተለይ በመካከለኛው እስራኤልና ሻሮን ተብሎ በሚጠራው አካባቢ በጣም ከፍተኛ ችግር ነበር መንገዶችን በመዝጋት የሚል ዘገባ አቅርቧል። ማሪፍ ፖሊስ ደግሞ ሰልፈኞችን ለመበተን የተጋነነ ኃይልና የሰልፍ መበተኛ ዘዴ ተጠቀመ የሚል ቅሬታም እየተነሳ ነው። ይሄ ጉዳይም ለአንባቢያን ቀርቧል። ሌላው የዓለም ዋንጫ ጨዋታን በሚመለከት እንግዲህ አርጀንቲና ከአልጄሪያ ጋር ባካሄዱት ጨዋታ ትናንት መሲ ሊዮ የአርጀንቲናው ሜሲ የዓለም ኮከብ ነው እንግዲህ የአርጀንቲና ተወላጅ ቢሆንም ለሀገሩ ብሔራዊ ቡድን 3 ጎሎችን አስገብቷል። ከአልጄሪያ ቡድን ጋር 3-0 በሆነ ውጤት ተለያይተዋል። እና መሲ አሁንም ስለ መሲ ዓለማችን በጣም እያወራ ነው። አሁንም ኮከብ ነው እየተባለ ነው በ39 ዓመቱ። በዚህ ሁኔታ በአንጻሩ ሮናልዶ ክርስቲያኖ ሮናልዶ የፖርቱጋላዊው ደግሞ ትናንት ፖርቱጋልን ወክሎ ያው ለሀገሩ ብሔራዊ ቡድን ተጫውቷል። ግን ጨዋታው ተስፋ የሚያስቆርጥ ነበር። ብዙ ተጠብቆ ነበር ለኮንጎ ሪፐብሊክ ኮንጎ ጋር አፍሪካዊት ኮንጎ 1-1 በሆነ አቻ ውጤት ነው የተለያዩትና ይሄም ከሮናልዶ የተጠበቀውን ያህል አላገኘንም እያለ አድናቂዎቹ ተስፋ ቆርጠናል እያሉ እንደሆነ ማሪባስ ያስነብቧል በዛሬ እትሙ። ሌላው ሰሞኑን ደግሞ በእስራኤል አወዛጋቢ ሆኖ ያለው ጉዳይ ገርበር ይባላል። ህጻናት የሚመገቡት የተፈጨ ፍራፍሬ ነው። በሱ ላይ ችግር ተገኘ። በኢየሩሳሌም ከተማ 4 ህጻናት ይህን የተፈጨ ፍራፍሬ የተመገቡ ህጻናት በደማቸው ውስጥ የአእምሮ በሽተኞችን የሚያረጋጋ መድኃኒት አይነት ንጥረ ነገር ተገኘ። ህጻናቱም ጉዳት ደርሶባቸዋል። በሆስፒታል ለተከታታይ ሕክምና እየተደረገላቸው ብዙ ጊዜ ወስዷል። ብዙም ለውጥ የለም በጤናቸው ላይ ጉዳት ደርሷል። ይህ አወዛጋቢ ጉዳይ ሁሉም ጋዜጦች ተመልክተውታል። አሳሳቢ እንደሆነና ፖሊስና የጤና ጥበቃ ሚኒስትር ምርመራ እያካሄዱበት እንደሆነ በኢየሩሳሌም ከተማ በሚገኝ ዞልበጋዶል በተባ ባለ የምግብና ሸቀጣሸቀጥ መሸጫ ሱቅ ነው የተገዛው። እንግዲህ 4 ህጻናት ላይ በደማቸው ውስጥ ይህ ንጥረ ነገር እንደተገኘ ለአእምሮ ህሙማን የሚሰጥ የሚያረጋጋ እንቅልፍ የሚያስተኛ መድኃኒት አይነት ንጥረ ነገር በደማቸው ተገኘ ነው የሚለው። እንግዲህ ይህን የተመገቡ ህጻናት ሁኔታው በምርመራ ላይ መሆኑን ሌሎች ጋዜጦችም አቅርበውታል። ወደ ኢዲዮት አህሮነት ነው የምናልፈው። ኢዲዮት አህሮነትንም ይህን ርዕሰ ጉዳይ አቅርቦታል። ስምምነቱ ይላል ኢዲዮት አህሮነት፣ ስምምነቱ ለኢራን መልካም ነው ለእስራኤል ግን መጥፎ ነው ይላል። እንግዲህ ዶናልድ ትራምፕም በስምምነቱ ዙሪያ እያሰሙት ያለው ንግግር ያልተጠበቀ እንደሆነ፣ ኢራን የጋዝ ነዳጅ ማውጣት ሂደቷን እንደምትቀጥል፣ ኢራን መልሶ ለማቋቋም ገንዘብ እንደሚመደብ፣ የታገደባት ገንዘብ እንደሚለቀቅ ተገልጿል። ለኢራን ስምምነቱ ጥሩ እንደሆነና ለእስራኤል ግን ጥሩ እንዳልሆነ ነው የሚገልጸው። ኢዲዮት አህሮነትም 5 ወታደሮች መቁሰላቸውን በሊባኖስ እንደዚሁ እሱም አቅርቦታል። እንግዲህ በአጠቃላይ በስምምነቱ ዙሪያ ጋዜጦች ያቀረቡት ዘገባ
ተመሳሳይ ነው የዓለም ዋንጫ ጨዋታን በሚመለከትም ሜሲንና ሮናልዶን በማነጻጸር ሜሲን ገናናነት የሮናልዶ ደግሞ እንደተጠበቀው ዓለም ሆኖን እንደዚሁ ኢዶታሩንም ተመልክቶታል። እስራኤላዊውን ስንመለከት እስራኤላዊው ትራምፕ ለኢራንም የተወሰነ ቲንቲቂት ሚሳኤል ባላስቲክ ሚሳኤል ያስፈልጋታል ይላሉ ይላል። እንግዲህ በኢራንና በአሜሪካ መካከል የተደረሰው ስምምነት 14 አንቀጾችን የያዘ ነው። ከ14ቱ አንቀጾች ደግሞ ዋና ዋና ተብለው የተጠቀሱት ምንድነው? የኢራን የአሜሪካ መከላከያ ሰራዊት እንግዲህ በኢራን ዙሪያም ሆነ ሂዝቦላን ወይም ሊባኖስን ጨምሮ ተኩስ እንዲቆም በአጠቃላይ ተኩሱ አስቸኳይ እንዲቆም ይሄ ከ14ቱ አንቀጾች መካከል አንዱ ነው። የተኩስ አቁም ስምምነት እንዲካሄድ ሊባኖስንም ጨምሮ እንግዲህ በሊባኖስም እስራኤል ታደርገው ታደረው እንቅስቃሴ እንድታቆም ማለት ነው። ኢራን የኒኩለር ጦር መሳሪያ መግዛትም መስራትም እንዳትችል ይሄ ሌላው ሁለተኛ ዋና ተብሎ የሚጠቀስ ነው። ኢራንን መልሶ ለማቋቋም ቢያንስ 300 ቢሊዮን ዶላር እንደሚመደብና እንደሚያስፈልግ ይሄን ያው ማቅረብ እንደሚያስፈልግ የሚሉት እንግዲህ ሶስቱ እንደ ዋና ዋና ተጠቅሰዋል። ግን 14 ናቸው አንቀጾቹ። አውሮፓውያን ይላሉ እንግዲህ አውሮፓውያን ስምምነቱን ስላልተሳተፍንበት ሲጀመር ረቂቁንም እኛ እንግዲህ ጋራ ትብብር አናደርግም ብለዋል። ለመደገፍም ለመቃወምም ይላል እስራኤል አየውም ያቀረበው ርዕሰ ጉዳይ በኢራንና በአሜሪካ መካከል ያለውን ስምምነት መጀመሪያው ጀምሮ ስላልተሳተፍንበት ለመቃወምም ለመደገፍም ያው እንደማይፈልጉ ትብብር እንደማይፈልጉ ገልጸዋል ይላል። እንግዲህ እዚህ ላይ ነው ዶናልድ ትራምፕ እስራኤል አየውም ላይ የአለሰው የሚበሩ አውሮፕላኖች በረሃ ላይ በወደቁ ቁጥር እስራኤል በሊባኖስ ዋና ከተማ በቤይሩት ህንጻዎችን ማውደም ማፍረስ የለባትም ብለዋል። እንግዲህ ይሄ ነው እስራኤል አየሁም ያቀረበው ዘገባ። የዓለም የእግር ኳስ ጨዋታ ወይም የዓለም ዋንጫ ጨዋታን በሚመለከትም እንደዚሁ በተለይ በክርስቲያኖ ሮናልዶ እና በሊዮ መሲ በመሲ መካከል ያለውን ልዩነት አቅርቦታል እስራኤል አየሁም። መሲ 38 ዓመቱ ነው እድሜው 38 ዓመት ከ357 ቀናት ይላል። እንግዲህ 39 ዓመቱን ሊያከብር አንድ ሳምንት ሲቀረው 3 ጎሎችን በማስገባት አሁንም የአርጀንቲናን ቡድን ከፍ ያደረገ ተጫዋች ነው በማለት ስለ ሜሲ ያው እስራኤል አየሁም ባድናቆት ጽፏል። ስለ ሜሲም ሮናልዶ ደግሞ እንግዲህ ትናንት የፖርቹጋሉ ኮከብ የዓለም ኮከብ ፖርቹጋልን ፖርቹጋላዊ ነው ብሔራዊ ቡድን ጋር አብሮ ተጫውቶ ግን እንደተጠበቀው አይደለም ሌሎች ጋዜጦች እንዳቀረቡት ነው። እንግዲህ ይሄን ይላል። ሌላው ክነሴት ከመበተኑ በፊት ህጎችን ማጽደቅ ግዴታ ህጎችን ማጽደቅ አለበት ተብሎ የቀረበ በተለይ ሁለት ርዕሰ ጉዳዮች ማየት አለበት ይላል። እነሱ ምንድናቸው? በመከላከያ ሰራዊት ውስጥ በመደበኛነት የሚያገለግሉ ወታደሮች የሚያገለግሉበትን ጊዜ ማራዘምና በተጠባባቂ ወታደሮች በሚሉም ወይም በተጠባባቂ የሚያገለግሉ ወታደሮችም የሚያገለግሉበት ጊዜ እንዲራዘም የሚል ነው። ሁለቱ ጉዳይ የመከላከያ ሰራዊቱ ያለበትን ከፍተኛ የሰው ኃይል ችግር ሊፈቱ የሚችሉ መፍትሄዎች ናቸው። በእነዚህ ጉዳይ ክነሴቱ ከመበተኑ በፊት መወያየት አለበት የሚል ዘገባ አቀርቧል እስራኤል አየሁም። ጋዜጦች ከሞላ ጎደል ዛሬ ለአንባቢያን ያቀረቧቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል፣ አብራችሁ ቆዩ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ጋዜጠኛ ፓይል ህብራቲ ማህበረሰብ ተንቀሳቀሽ አያናው ፈረደ ሰንበቱ ይገኛል። ወደሱንም እናልፈው። ጤና ይስጥልን አያናው፣ እንደምን አደርክ?
1: ጤና ይስጥልኝ ወርቀነሽ። እንደዚህ ክብራን አድማጮች በእያላችሁበት እንዴት አደራችሁ? እንደምን አላችሁልን? አጋጣሚ ትላንት እንግዲህ ትላንት ላይ እንትን ትላንትና ሰኞና ማስከኝ ወጫቃባል ስለነበረ ሆደሽቶ ምወራሃል አለ በዘቀጠም።
0: እናመሰግናለን ሆደሽቶ ብላንተም እናመሰግናለን። ጥሩ አያኑ አንተ ጋር ምን ወያየው? እንግዲህ ማህበረሰባችን በሚመለከት እርሰ ጉዳይ ነው። በማህበራዊ ትስስር ገጽ በፌስቡክ በሌሎችም ሶሻል ሚዲያ አሳትፈዋል፣ ይሄን ነገር አጋርተዋል፣ ብዙዎች እየተቀባበሉት ነው። በየከተሞችም ሆነ በአጠቃላይ በአገር አቀፍ ደረጃ እንደው የኛን ማህበረሰብ የመወከል ሁኔታ በተለያዩ ኃላፊነቶች የሚመለከት ነው። በአብዛኛው ካንተ እንሰማዋለን። እንግዲህ እንዴት ነው ትናንት ይመስለኛል እንግዲህ በፌስቡክ ያጋራኸው ርዕሰ ጉዳይ ምን ይመስላል?
1: ያው ምን መሰለሽ እንግዲህ እኛ በችግሩ መሰለሽ አንድ በዚህ ሀገራችን ጥሩ ሀገር አለችን፣ ፈጣሪ አምላክ የተመሰገነውን ብዙ ስቃይ ብዙ መስዋዕት ከፍለን ደርሰንባታል። እስራኤል አምላክ የመጣው ትውልድንም ሀገሪቱን ወዶ ሀገሪቱን የሚያገለግልና ሀገሪቱ ዘላለም ኑሮ ያርገው። በዚህ በማስከተል ደግሞ መሰለሽ ጥሩ ሀገር እያለች የተለያዩ እንግዲህ ዘርነት ሲባል ኢትዮጵያ የበለጠን ጎልቶ ስናየው ማለት ነው ይሄ ኦሮሞ፣ ትግሬ፣ አማራ እየተባለ አሁንም አለ ድሮም እኛ እያለን የተለያየ ስም እየሰጡን ስቃዩና መረሩን እኛ እናውቀዋለን። አሁን እዚህ ሀገር በተለያዩ ምክንያቶች እንግዲህ የተለያዩ ህዝብ የመጡባትኝ በማንም ሀገር ያልመጣ የለም እና በእኛ ደግሞ በመልካችን በተለያየ ምክንያት የተለያዩ ህግ የተደነገጓሉ በክነሴት እንደዚህ ለምሳሌ ይጹ ጎሌም በሌሎች የኢትዮጵያ በርሸት መቆመት ክብረት መምታለ መምሻል ትላል። እንግዲህ ለኢትዮጵያ ቤተ እስራኤሎች ለመጡት በከንቲባዎችና እንደዚህ ካምፓኒዎች በእነሱ መድሎ እንደ መድሎም ተሆኖ በስራ ተቀባይነት እንዲያገኙ ነው ማለት ከፍ ያለ ደረጃ እንዲያገኙ ማለት ነው።
0: ቅድሚያ እንዲሰጥ
1: ቅድሚያ እንዲሰጥ። ችግሩ መሰልሽ ይህ ነገር በእኛ ድካም ነው። ሁሉም መሰልሽ ሁልጊዜ አንድ ሰው ራሱን የሚያምን ሰው ሁልጊዜ በሌላ ኃላፊነቱን ይጠላል። ዛ ይሄ የእኛ ድካም ነው። እንዴት ትምት በየከተማዎች እንግዲህ አንድ የስራ አስኪያጅ ወይም ሻቤን ምን ያህል ሻቤኖች ኮሀዳ ምናምን ባላለ እንግዲህ የስራ አስኪያጁ ይህን የሚወክለው ከንቲባው ነው። ይሄ ሆዜሽ ወይም ደግሞ የግል ሰራተኛ ቋሚ ሳይሆን በውሌ ሆኖ ነው የሚቀጠረው እና አንድ አዲስ ከንቲባ ሲፈጠር እነሱን ሲመረጥ እነሱን ስራ ገልሎ ሌላ ይቀበላል ማለት ነው። የዛን ጊዜ እሱን የመሉትን የመሰሉትን ይመለምና ይቀበላል። ግን ለፕሮቶኮል ሲባል ያው እንትን ጨረታ ይወጣል ማለት ነው። ለዚህ የኛ ህብረተሰቡ ትግል እያደረገ እዛ የእኛ ሰዎች ቁልፍ ያሉ ቦታዎች እንደዚህ ህጉ ሲሰጠን ይህን ተጠቅመን የዚህ ጥሩ ቦታ እንዲሆኑና ለወጣቱም ለመጣው ትውልድም አራይ እንዲሆኑ ትግል የሚሆን የለም። ሁሉም መሰለሽ ሁለጊዜ ስሙልኝ እኔ የከንቲባው እንደዚህ ነኝ እንደዚህ ይህ ዝምራ ዳዊ ተወቅ የዳቦ ፍሬዳው እንደሚባል እንደዛ ሆኗል። የኛ ህብረተሰብ ሹመት አይተን እንደማናውቅ ስልጣን አይተን እንደማናውቅ እንደ ዝም ብሎ አላ ብርቅ ነገር ሆነብን። አሁን ይጣል እንጂ አንዳንድ የእኛን ህብረተሰብ ስታያችሁ ይሄ ታማጉች የሚባል ነበር የተወሰነ ጊዜ ዝም ብሎ እንደ በፕላስቲክ ሰው ቀረጸሽ የተለያየ ነገር እንደሚፈጠረው እንደዛ ራሳችን በራሳችን እናቀራረባችን እንደዛ እናሳየዋለን እና ከዚህ ከፍ እያልን መሄድ ሳለ ዝቅ እያልን እናሳያለን። እነዛ ደግሞ ከንቲባውም እንደዛም አባል የሆኑትም በአነስተኛ ይሉናል። ይሄ ነገር ህግ እንግዲህ ህግ ሲደነገግ አንዳንድ እንግዲህ በየጊዜው የሚታደሷል። ለምሳሌ ብትዋህልም ህጎች በየጊዜው የሚታደሷሉ በተለያየ መመሪያዎችን እየወጡ ማለት ነው። ይህ ህግ ደግሞ ተግባሩ መሰልሽ አንድ ነገር ህጉ በህግ ይውጣ በእንትን በዚህ በህግ መጽሐፍ ተሰፍሮ ይገኝ እንጂ በተግባር እስከዚህ አይውልም። እንደ ይህን ነገር የምናውለው እኛው ነን። ይህ ምንበየ እንግዲህ በተለያየ ከተማዎች እኛ አብራክ የተፈጠሩ ብዙ ሰዎች አሉ። ግን ዝም ብሎ እኛው ሰው የሚጠይቀውም ጥያቄም ይህም አስፈላጊ ነው። ማዶኑ አስፈላጊ ነው። ዞሮ ግን ለመጣው ትውልድ የምንፈጥረው ያሉትን ችግሮች የምወግደው እኛ ነን። ለምሳሌ ትላንት በስቲያ የወጣው በጣም የእኛ ቤተ እስራኤሎች እዚህ የመጣ ነው። ካደር ወጣቱ የፖሊስ ፋይል የተከፈ እያደገ ሄደ ይባላል። ይሄን እንግዲህ የሚባለው እንግዲህ የታወቀበት እንደዚህም የኛ ማብራክ የፈጠሩት የፖለቲካ አጀንዳ ይዘው ቀርቦ ነበር እስካሁን መፍትሄ እንደ ይሄን አጀንዳ ይዘው ተቀረው ለምን መፍትሄ አላገኙም ባለው ያው ህዝቡ እነሱ መጠየቅ አለባቸው አለበት ማለት ይሄ ግን ምን መስይ የሚፈጠረው ምንድነው አንድ በየከተማው እንግዲህ የከሰዓት ምላሽ የተላዩ የትምርት አዘንትራ ዘርፎች አሉ ሁጊ ምን አንብባል ነገር አለ በማትናሲም በመርካዝም ኬላቲም ባለው በዛ ለምሳሌ አንድ ሰው 5-6 ልጆች ካሉት በየወሩ 500 600 እየከፈለ ለመላክ ይከብደዋል ስለዚህ እነዚህ ልጆች ምንድነው ያለባቸው አማራጭላቸው ሲሆን በዛ በመዝናኛ ቦታዎች ጋር ንጭ ቡሪን በዛ ሲሄዱ ቀስቀስ ይያሉ ወተላየ ቦታ ይወድቃሉ እና ከዛ ለፖሊስ መጥቶ ደግሞ ይሄም ወይም መጥቶ ሲጠይቃቸው ተላየ ጠይቀና ስሜት ስማቸው በተላየ ባረባ ነገር ፋይል ከፈተላቸዋል ወድስ ከፊት ለነሱ ለምባቸው እንቅፋት ይሆናል ይሄም ቢፈጠረው በእኛ ላይ ነው ወዲም ብልሽ እኛ እንደዚህ ሁሉ ጊዜ ከለከለን ባልትሮ ይሄ ተስተታት የኛ ነው ስተቱ ምንድነው ዋና ጥሩን አለማዎችን አታኩረን ወደ በጓ ነው ምንድነው ይሄ ነገር መፍትሄ ምን ሰጠው በቀላሉ ይሆን ነበር ይሄ እነዚህ ልጆች እንዳልኩሽ ለምሳሌ እንገልጾል ይችላል ሲሆን እኔ እዚህ የስፖርትና አባል ነበርኩ ኮሚቴው ማለት ነው እዛ ለምሳሌ ምን አስተይታ ልጆች ምኖር በዛ እንግዲህ በ2008 እስከ ወደ እንት ነበርኩ ማለት አንድ ከደንዚያ ምን አረኩ መሰለህ እዛ ምን አልኩ እንዴ በብርኩ እንትን ከለ ኢትዮጵያ ምናምን ሳለ ምን አልኩ ግን ዘዋሪ እንደዛ ብዙ ልጆች ላላቸው ሰው ብርኮ ቴላዲ እነሱ የመክፈል የማይችሉ ስለሆነ ከዚህ አናካ እንዲሆላቸው ብለን በጠየቅ ነው ማለት ያንን አጸደቀው ኮሚቴው ከዛ ደግሞ ያው የቦርዱ ደግሞ አጽድቆ አሁን በየማ ማስ ከብራ መስጂ በከብራ መርከዝም ክላት በሚባለው በዛ ማስናሶች ማለት ነው ከዛ እንትናላቸው አናካላቸው እንደዚህ ብሎ ማሳተፍ ይችላል ይሄን መጥፋፋት አለበት ሁሉ ጊዜ ከንቲባ እኛ ስራ ይዘን ሟዱን ስተንሳው ልጆቻችን የልጅ ማን ቤተ ሰው ምናርግበት መንገድ መከፈት አለ ሟዱንም ራሱ ከሰዓት ምላሽ ወጣ ማርኛ መስተመሩበት እንግሊዘኛ ያስተምሩተኛ ብዙ አዋቂዎች ሁሉታ ያላቸው ህዝብ አለበት ግን የኛው ምንድነው በአማርኛ እንዳንዚህ ባላይ በያጃዙት ምንድነው ካምባሪ ቆጠረ የሚባል ነገር አለ እና ይሄን ነገር መጠቀም አለብን ሹሎታ ያለው ህዝብ አለን ፈጣሪ አምላክ ጥሩን ዝትላንት ፍየል ጠባቂ ነበርው ከብት ጠባቂ ነበርው ማለት ነበርው ዛሬ ከዚህ ልጆች ተከባከው ካሳደ ከነሱ ጋር ሆነ ወጅና ጓንተል ያገርት ለመራት እየተያገልነ ያለ ይሄ ነው አሁን ይቅረግሩ
0: ግልጽ ነው ግን ደውላ አድማጮች የበለጠ ግልጽ እንዲሆን በየማዘጋጃ ቤቱ በጣም በርካታ መፍቶች አሉ ነው ለኛ ማህበረሰብ ለኢትዮጵያ ይሁዳውያን መንግስት የሚሰጠው ድጋፍ በጀት አለ በየአመቱ በጣም ብዙ ገንዘብ ነው አሁን ያን ይሰጣል ይባላል ግን አንጠይቅም ተግባር ላይ መዋሉን አንቆጣ አንከታተልም ይመስለኛል አንዱ ሐሳብ ሌላው ደግሞ ይጽጎለም ያልከው አሁን ቅድሚያ መስጠት እንግዲህ ነበር ከተወሰኑ አመታት በፊት ጀምሮ ነው እንዳልከው የህግ የጸደቀ ይሄድም ያለ አሁን ቁጥጥርና ክትትል የለም ወይ ይሄ ማለት ምንድነው ለምሳሌ አንድ ኢትዮጵያ ማህበረሰብ የተገኘ ሰው እና ከአንድ ነጭ ወይ እንግዲህ እስራኤላዊ ነው ምንለው ነጭ ጋር ለውድድር ቢቀርው አንድ ስራ ወይ ማንድ ሐላፊነት ለማግኘት እኩል ከሆነ አቋማቸው ኢትዮጵያውንም ማስቀደም ማለት ነው
1: አው እንደዛ ነው
0: አሁን ይሄ በተግባር ይሄድ አይደለም ነው ያንተ ሐሳብ
1: አይ ልክ ነሽ ይሄ በተግባር አይሄድም ይሄን ነገር ማህድምና አረጋው ምን መሰለሽ እንዳልኩሽ አሁን አንቺ እንግዲህ የሪፈልሲዮን ከንቲባውንሽ ነገ እንግዲህ የስራዋና ስራ አስካጅ ምትመርጩ አንቺ ነሽ እንደዚህ በየግ የስራቸው የውል ሳይሆን የቋሚ ስራተው ውል በስምነት የሆነ ስለሆነ እነዛን ስራ ባባረሽ ሌላ መቅጠር መብታለሽ በዚህን ጊዜ እንግዲህ ሰውዬ እንደዚህ መርጠሽ እዛን ጊዜ አንቺን መሰለሽ ተመለም ያለሽ እንግዲህ ዋና ስራ አስካጁ ወይ መሻቤኖ ቻላፊዋ አንቺም ቶክያት ስራ አስካጁ ከንቲባው ይሄን ማንካሉ እንደዛ ነው እንደዚህ ወዘተ ለዚህ የትምርት ቤቱ እንደዛ እና ይሄን ነገር ሲሆን ምንድነው የራሳቸው መለመል ላይ የኛ ደግሞ ይዛን ጊዜ ምን ያረጋል ለአንድ ተላላኪ ወይም ደግሞ ዝም ብሎ
0: አራካስ ይላሉ
1: አነስተኛ ነው ህመቹለታችን ያነሰ ነው እና ቹለታ ያለነ ይሄን ነገር
0: አለመጠቀም ዝም ይላሉ እኛ ተወካዮች ማለት ነው
1: የኛው ትዝም ይላል ህዝቡም ደግሞ እንደዚህም ከሀገር ማጻብታቸው መሰለሽ እና ለዚህኛ ብረሰባችን ችግር አለ ማለት ይችላል እንግዲህ አሳችን በራሳችን መጠየቅም ደግሞ ጥሩ ይመስለኛል አንዳንድ እንግዲህ አማርኛ እኔም ራሴ ብሱን እንግዲህ አንዳንድ ሰዎችን የማይሆኑ ሰዎችን ማለት ነው ተሳስተም እናሳስታለን ማለት ነው እንግዲህ አንዳንድ ሰዎችን ህዝብ መወከል ራሳችን መወከልን ህዝብ ይወክላል ብለና ያቀረብነው ሰውን ተሳስተናል እና ግን መሰለሽ ትችያለሽ። ይሄ ምን ማለት ነው?
0: አግም ያልሆነ አቅማቸው ነው
1: ያስፈልጋል። ልምድ ያስፈልጋል፣ ችሎታ ያስፈልጋል። ይዝም ብሎ አንተ ኢብራይስ ስለወራህ አይደለም፣ ስልቱና ሀደቱ ማወቅ ያስፈልጋል። እኛ እንደ ኢብራይስ አማርኛ ጠራ ወርቃና ነኝ አማርኛ በደንብ ህጀውን አማርኛ አወራለሁ። ኢትዮጵያ ተጅኒ ምን ማከሳከስ ላልችል ይችላል። ምንድነው የሀገሩ ሲስተሙን ማወቅ አለብኝ፣ ሰዎችን ማወቅ አለብኝ። የሄደቱ ሁኔታ ባውቀና እዚህ ደግሞ
0: አብረን ማጣጥም ነው
1: ባድል እዚህ ደግሞ ሀገር ሟጣ ምናም ይባል ወይ ፍርድ ሽንጓ አባል ይሆኑና ይሄ እንትን በቂ አይደለም፣ የበሰሉ አይደለም። ችሎታ ሲባል እንግዲህ ተለቅሎ ማወቅ ያስፈልጋል። ይሄ ደግሞ ጊዜ ሰላቸው የበጎ አድራጎት ስለሆነ ይሄ ነገር ዝም ብሎ ሲምቦል ወይም ደግሞ እንደ ፎቶ መቀመጥ ነው እንጂ እስከዚህ ለውጡን አታዩም። ለምሳሌ የተለያዩ ቦታዎች አንደ ምሳሌ ቢገርምሽ እኛ እስከዛሬ በዚህ ንግስት መንገሻ እሷ ብዙ የሰራች ሲሆና ጥሩ ችሎታ ያላት ነው እሷ። ለምሳሌ ሮሻይን የምትባለው እሷ ናት አንደኛ ምን ሀይል ታጋፍ ሽኑክ ተብራ የተወክላ የነበረው በእኛው ማለት ነው። ትልቅ እንግዲህ ስልጣን ነው የነበር። ይህ እንግዲህ ስራ አስኪያጅ ማለት እዛ ችሎታም ያስፈልጋል፣ እውቀትም ያስፈልጋል። ይህን ሁለቱ ስላለ ተመርጣ ነበር። ይሄ ደግሞ መረጣት የፖለቲካ ሁኔታ ነው። ከንቲባው ተፈለገ ይመርቅ፣ አልፈልገው አይመርጣትም ማለት ነው። እንደዚህ እነዚህ ስናደርግ ቁልፍ ቁልፍ ቦታ ስነ ህብረተሰባችን እየሳብነ ወደ ላይ ከፍ እያልነ ህብረተሰቡ ጋር በአንድ እጅና ጓንት ሆነ መወዳድ በመኛው እንችላለን። ሁሌ ጊዜ ግን እኛ የምናተኩረው አንድ ማዶ ስና አንድ ማዶ ስተ ማዶ ማስፈለግ ብዙ ገመናዎችን ይሸፍንልናል። ሆኖም ግን ዝሮ ዝሮ ይህ ነገር ወደ እስከፊት እዛ ገመናውን ሳንደርስ በተለያየ ምክንያት የሚፈጠሩትን ነገሮችን ለማቆም ያስፈልገው በተለያዩ ቦታዎች ሰው ቁልፍ ቁልፋት ሲኖሩልን ብዙ ለፍረስራችን መርዳትና ለሀገሪቱ ማገልገል እንችላለን። ይህን ነገር ደግሞ በህግ ያለውን ነገር ህግ የሌለውን እኮ መስራት አለ እንኳንስ ህግ እየገደፈን ማለት ነው። ይህን ህግ እንዲገድፍ ህዝቡ ደግሞ ሆሎ መነሳታል በየከተማው መጠየቅ አለበት። ይህ ደግሞ ህጉ ነው እኮ እኛ አንድ ሰው በጎ አላረገልን ህጉን ህጉ መጠቅመን መብታችን መጠቀማል። አሁን ባልችሉ ሞገድ ባጀት ለእኛ ህብረሰባች ሳዩ በባጀቱ ሳዩ ብዙ ባጀት ተጥፎታለች በወረቀት ላይ ማለት ነው። በተግባር ግን ከመቶ ፐርሰንቱ 40% አይጠቀምበት ብዙ ማለት ነው። ይህ ምንድን ነው የሚያደርገው መሰለኝ፣ ለምሳሌ አንድ ሰው ከሆነ አውራጃ ሰራተኛ ከተማ ሰራተኛ ያንን ይጠይቃል ያቀርባል አይደለም። ከዛ ወደዛ ቀስቀስ ያለ እነዚያ ጥቅሙ ህዝቡ መሳተፍ ይችላል። ይህ እኮ ዝም ብሎ አለ አይደለም የስሙሊ ነው እንጂ በተግባር ለማዋል ህዝቡ ደግሞ ገለጻና ይህን ደግሞ ጥቅሙን እንዲያውቅ ያስፈልጋል። ይህንም እያንዳንዱ ይህ እንግዲህ እያንዳንዳችን ኃላፊነት አለብን። ምንድነው ኃላፊነታችን? ይህ ነገር ተግባር ነው መታገል አለብን። ነገ እንዳልኩሽ እዚህ አንቺ ከንቲባ ከሆንሽ ብዙ ሰዎችን መንገድ ትከፍያለሽ፣ ከፍተሽ እንደዚህ አራይቶኛለሽ ብሎ ማየት አለብን ችሎታ አለ ብለው ነው እንጂ ወይም አንቺ ስላወቅኩሽ ወይ ዝምድና መሆን የለበትም። ይህኛ ህብረተሰብ ይበልጡ ምንድን ነው
0: አቅም ያለው ሰው ይወከል ነው በየከተማው
1: እንደ ሰራተኞች ችሎታ ያላቸው አሉን። በቂ ችሎታ ያላቸው ህዝብ አለን። ያለንበት ኑሮ ስታየው፣ በትምህርት በእውቀት ስታየው በቂ ህዝብ አለን። ፈጣሪ አምላክ እስራኤል ለመልክ የተመሰገነ ይሁን እና ይህን ደግሞ ተግባር አሉን የሚባለው ነገር በተግባር በጥሩ ቦታ ስናያቸው መሆን አለበት። ይህን ደግሞ የምንሰጣቸው እኛውንን ህዝቡ ማለት ነው። ህዝቡ ይህ ክነስ እንትን ማጣ ሀገር ማጣ ምናምን ባለው ነገር አይበልጡ ነገር ሲምቦል ነገር ነው። ስታየው በተግባር ውጤቱን ነው ማየት ያለብን። እንዲው ዝም ብሎ
0: እንግዲህ ጥሩ የሚሰሩ ይኖራሉ። እንዳልከው ደግሞ ዝም ብሎ ቋንቋም ስለተቻለ ያውቃል ብሎ ህዝቡ መገመት የለበትም ነው ያንተ አሁን ጥቆማ። አዎ ብዙ ልንወያይበት የሚገባ ነገር ነው። ዞሮ ዞሮ ትልቁ ጥቅም ያለው ከተሞች ላይ ነው፣ ህዝቡ የሚገኘው ቦታ ላይ።
1: አዎ ይሄ ደግሞ በቂ ይኸውልሽ ክንስ ምናምን ሳይሆን ብዙ ሩቅ እንሳነን በየከተማው የሚሰራው ሰው ነው እያንዳንዱ ማለት ነው በየከተማው ይህ ህግ ደግሞ ወይም አፉላ ልዩናት አይሆንም የማይባል በርሸባ አይሆንም ርሾ ይሆናል ይባላል። በየከተማው ህጉ ህጉ ነው በሀገሯ ማለት ነው። የሀገሩን ህግ ተጠቅመን በቁልፍ ቁልፍ ቦታዎች እንዲደርሱ
0: ህዝቡ ተወካዮችን መጠየቅ አለበት። ተመድበው በጀት ተጠቅመንበታል ወይ ተርፏል ወይ የሚለው መታየት አለበት።
1: ራሱ ስንት ከዚህ እንደዚህ ህግ አለ፣ በዚህ ህግ ምን የተሰረት ስንት የእኛ ኢትዮጵያ መጡ ሰዎች ምን አይል ቦታ ደረሱ፣ በዚህ ህጉስ እንዴት በተግባር አሏል ብሎ መጠየቅ አለበት ህዝቡ።
0: እንግዲህ ስርጭታችን የተጠናቀቀ ጊዜ ገደበን፣ ግን ብንወያይበት በተከታታይ እንደው አድማጮች ማስተያየት ቢሰጡበት ጥሩ ሀሳብ ነው።
1: ሀሳቡ ለእኔ ብቻ ሰው ለእያንዳንዱ መናገር አለበት። እኔ ግል እውነት ሳይሆን
0: አይደለም የህዝቡን የሚጠቅም ሀሳብ ነው፣ የህዝቡ ጉዳይ ነው
1: እና ህዝቡ እንደወያየት አለበት ብዬ ነው ማምነው።
0: በጣም እናመሰግናለን። አያነው ፈረደ ሰንበቱ፣ መልካም ቀን ይሁንልህ። መልካም ቀን
1: ለእናንተ።
0: አድማጮቻችን እንግዲህ ስርጭታችን ተጠናቀቀ። ቀን አንድ ሰዓት ላይ እንደገና እንገናኛለን። ለቴክኒክ ባለሙያው ለሮኔ እንደሃን ምስጋና ይድረሰው። መልካም ቀን ይሁንላችሁ።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ለተ ሐሙስ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ መልካም ቀን እንዲሆንመኛለን። ለቱ እንደ እብራን ዘመን አቆጣጥር ዮም ኻሚሺ ጊሜል በታሙዝ ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጥር ጁን 18 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጥር ደግሞ ሰኔ 11 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሂሌል ጉትማን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብ ወቅታዊ ዘገባ የመዝናኛ ፕሮግራምና ቃለ ምልልስ እናቀርባለን። ወይታችሁ እስከ ፕሮግራማችን ጨረሻ ከኛ ጋር ይሁን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
3: አመሰግናለሁ ሰጠኝ። አርዕስተ ዜና፣ በሊባኖስ በሚካሄደው ውጊያ ተጠባባቂ 50 አለቃ አሌክሳንደር ፔሊን የህይወት መስዋዕትነት መክፈሉ ታወቀ። አሜሪካና ኢራን ከደረሱበት የስምምነት ሰነድ ላይ ባሳለፍነው ሌሊት በዲጂታል በርቀት ተፈራረሙ። የእስራኤል የውጭ ጉዳይ ሚኒስትር ኢየሩሳሌምን ከደቡብ አፍሪካው አፓርታይድ ግዛት ጋር ካነጻጸረችው የአውሮፓ ህብረት የውጭ ጉዳይ ኃላፊ ካን ካላስ ጋር ግንኙነቱን ማቋረጡን አስታወቀ። ካን ጊሜል የሙዚቃ ሬዲዮ ጣቢያ 50ኛ ዓመቱን እያከበረ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በሊባኖስ በሚካሄደው ውጊያ ተጠባባቂ 50 አለቃ አሌክሳንደር ፔሊን የህይወት መስዋዕትነት መክፈሉ ታወቀ። አሌክሳንደር ፔሊን በ29 ዓመት የዕድሜ ክልል የሚገኝ የሃይፋ ከተማ ኗሪ ሲሆን በ36ኛው ክፍለ ጦር ተዋጊ ነበር። የህይወት መስዋዕትነት የከፈለው በደቡብ ሊባኖስ በሊታኒያ አካባቢ የተቀበረ ፈንጅ ፈንድቶ መሆኑ ተገልጿል። ነፍስ ይማር፣ የቀብር ስነስርዓቱ የሚፈጸምበት ጊዜ ገና አልታወቀም። የእስራኤል መከላከያ ሰራዊት በአሜሪካና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት ተግባር ላይ መዋል ከጀመረ በኋላም በሊባኖስ ማጥቃቱን እንደቀጠለ መሆኑ ተገለጸ። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ሊባኖስን የሚያካትት መሆኑ ይታወቃል። የእስራኤል መከላከያ ሰራዊት ንባቲያ በተባለው አካባቢ በአንድ ተሽከርካሪ ላይ ዛሬ ጠዋት በወሰደው እርምጃ አንድ ሰው መገደሉን የሊባኖስ መገናኛ አውታሮች ዘግበዋል። ይህ በዚህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አካባቢ እንቅስቃሴውን እንዲቀጥል የሚያደርግ ስምምነት ላይ ለመድረስ እስራኤል ከአሜሪካ ጋር ድርድር እያካሄደች መሆኑን አንድ የእስራኤል ባለስልጣን ገልጸዋል። አሜሪካና ኢራን ከደረሱበት የስምምነት ሰነድ ላይ ባሳለፍነው ሌሊት በርቀት በዲጂታል ተፈራረሙ። የአሜሪካው ፕሬዝዳንት በፓሪስ ከፈረንሳዩ አቻቸው ጋር እራት በሚበሉበት ስነ ስርዓት ላይ ከኢራን ጋር በተደረሰው ሰነድ በዲጂታል መፈራረማቸው ታውቋል። የተፈረመበት የስምምነት ሰነድ በእንግሊዝኛና በፋርስ ቋንቋዎች የተጻፈ ሲሆን ቅጂው ለኢራንና ለአደራዳሪ ሀገራት ተልኮላቸዋል። ትራምፕ በኢራን የሚገኘው የተብላላ ኡራኒየም ለማውጣት አስቸጋሪ ስለሆነ ብዙም እንደማያሳስብ ቀደም ሲል አስታውቀዋል። ትራምፕ በተጨማሪም ኢራናውያን አካሄዳቸውን ካሳመሩ ለ60 ቀናት የተደረሰው የድርድር ጊዜ ሊራዘም እንደሚችል ገልጸዋል። ይህ በዚህ እንዳለ ፕሬዚዳንት ትራምፕ በኢራን ላይ ጠንካራ አቋም እንዳልነበራቸው የሚሰነዘረውን ትችት በድጋሚ ውድቅ አድርገዋል። ትራምፕ በማህበራዊ ገጻቸው ላይ በጻፉት መልእክት የአክሲዮን ገበያ እና የነዳጅ ዋጋ እየወደቀ ሲመጣ ዝም ማለት አልነበረብኝም፣ የሚተቹኝ ደደቦች ናቸው፣ የሚቀኑ ወይም መጥፎ ሀሳብ ያላቸው ናቸው በማለት ጽፈዋል። ካን ጊሜል ሬዲዮ የሙዚቃ ሬዲዮ ጣቢያ 50ኛ ዓመቱን ዛሬ እያከበረ ነው። በረሽት ጊሜል የሙዚቃ ሬዲዮ ጣቢያ በቀደሙት ዓመታት ያሰራጩትና አሁን በማሰራጨት ላይ ያሉት አዳዲስና አንጋፋ ጋዜጠኞች ዛሬ በልዩ ዝግጅት ስርጭቱን እያሰራጩ ይገኛሉ። የእስራኤል ውጭ ጉዳይ ሚኒስትር ኢየሩሳሌምን ከደቡብ አፍሪካ አፓርታይድ ግዛት ጋር ካነጻጸረችው የአውሮፓ ህብረት የውጭ ጉዳይ ኃላፊ ካያ ካላስ ጋር ግንኙነቱን ማቋረጡን አስታወቀ። የውጭ ጉዳይ ሚኒስትር ጊዶን ሳር ካላስ ይቅርታ እስክትጠይቅ ድረስ እርምጃ ለመውሰድ የሚገደዱ መሆናቸውንና ምርጫ እንደሌላቸው አስታውቀዋል። ጊዶን ሳር በተጨማሪ እንዳሉትም ካላስ በእስራኤል ላይ ከልክ ያለፈና የተጋነነ ሐሳብ ማራመድ ከጀመረች ጊዜያት ተቆጥረዋል ብለዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ94 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ38 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን ቀንሷል። ነገም ተመሳሳይ ሆኖ እንደሚቀጥልና ቅዳሜ ግን ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም፣ በቴል አቪቭ እና በሃይፋ ተመሳሳይ በመሆን 28 ዲግሪ ሴንቲግሬድ፣ በቤርሸባ 32፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን እንግዲህ ወቅታዊ ዘገባ መናቀርብበት ሰዓት ላይ ደርሰናል። የተለያዩ ርዕሰ ጉዳዮች አሉን። ሰጠኝ በሰሜን እስራኤል ያለው ሁሉ ተጨባጭ ሁኔታ ከሂዝቦላ ድርጅት ጋር በሚካሄደው የተኩስ ልውውጥ ከባድ የሆነ ዋጋ እየተከፈለ ነው። እንዴት ነው ያለው ሁኔታ? ምን ይመስላል?
1: አሁን ትልቁ ችግር የተኩስ አቁም ስምምነት አለ እየተባለ ወታደሮች የሚሞቱ ከሆነ ወደ ሰሜን እስራኤል አልፎ አልፎ የሚተኮስ ከሆነ ምንድን ነው ጥቅሙ የሚለው ነው። የተኩስ አቁም ስምምነት ማለት ያው እንግዲህ ጸጥታው የዛ አካባቢ ሁኔታ መረጋጋት አለበት። አንቺም አሁን በዜና እንደተመለከትሽው በተጠባባቂው ጦር የሚያገለግለው ሻምበል ባሻ አሌክሳንደር ፒሊን በፈንጅ ጥቃት በፈንጅ ፍንዳታ የተገደለበት ሁኔታና ከጥቅምት ጀምሮ እንግዲህ የደረሰው በወታደሮች መስዋዕትነት የመክፈል ሁኔታ እስከ ዛሬ መቀጠሉ ነው። ወደ 957 ወታደሮች የህይወት መስዋዕትነት የከፈሉበት ሁኔታ ለእስራኤል ትልቅ ዋጋ ነው፣ ትልቅ ነገር ነው እና ይሄ ነገር የሚታሰብበት ይገባል። የተኩስ አቁም ስምምነት ተደርሷል ከተባለ የተኩስ አቁም ስምምነት ነው። ሰላም መሆን አለበት፣ አካባቢ መረጋጋት አለበት። ኢኮኖሚው ያው እንግዲህ ከሁለት ዓመት በላይ ወደ ሶስተኛ ዓመት እየተቃረብን ያለንበት ሁኔታ ስላለ የአካባቢ በኢኮኖሚ ተጎድቷል። አሁንም ጦርነቱ የሚቀጥል ከሆነ ሂዝቦላ የሚተኩስ ከሆነ እዛም ፍንዳታ የሚከሰት ከሆነ ምንድን ነው በመጨረሻ ውጤት የምናመጣው የሚለውን እስራኤል መንግስት ቆም ብሎ ሊያስብበት ይገባል። ሀሳቡ ጥሩ ነው። በሊባኖስና እስራኤል መካከል የሰላም ስምምነት መፈረሙ ግን ሂዝቦላስ ተገዢ ይሆናል ወይ ነው እንግዲህ። ሂዝቦላ ደግሞ ያው እስራኤል እንቅስቃሴ ታደርጋለች በደቡብ ሊባኖስ፣ እኛም አናቆምም፣ የእስራኤል ጦር ከደቡብ ሊባኖስ ለቆ መውጣት አለበት በሚለው አቋሙ የጸና ነው። በእስራኤልና ሊባኖስ መካከል የሚደረግን ድርድርም ሆነ ስምምነት አያምንበትም። ስለዚህ እየተከፈለ ያለው መስዋዕትነት በጣም ተገቢነት የሌለው ነው። አንዳንድ ጊዜ የተኩስ አቁም ስምምነት ተብሎና ይሄ በመንግስት በኩል ለየት ያለ ውሳኔ መሰጠት ያለበት መስሎ ይታያል። ሂዝቦላም ብቻ ሳይሆን የሊባኖስን መንግስትም ማጥቃት የሚያስፈልግበት ጊዜ ያለ ይመስለኛል። ይህ ነው የኔ ሀሳብ። እንግዲህ ጨምሬው ካለ ወርቅነሽ በዚህ ጉዳይ
0: ምናልባት እንግዲህ ስምምነቱ አሁን ከኢራን ጋር አሜሪካና ኢራን የደረሱበት ስምምነት ሊባኖስን የሚያካት ነው ይባላል። እንግዲህ ሊባኖስን ካካተተ እስራኤል በሂዝቦላ ድርጅት ላይ እርምጃ አትወስድም ነው የኢራንም ትልቅ ጥያቄ ነው። ይህን ቆየት ብለን እናየዋለን መሰለኝ በሰፊው። የእስራኤል መከላከያ ሰራዊት ምናልባት እኛው እንዳ ውስጥ ስለሆን እንደሆን እንጂ ይህን ሀሳብ በቀላሉ ተቀብሎ እጅግሩን አጣጥፎ የሂዝቦላ ድርጅት የሚያደርሰውን ጥቃት እንደ ሰላም ተቀብሎ ማስተናገድ የሚችል አይመስለኝም። እስራኤልን ላትቀበል ትችላለች። ምናልባት በደቡብ ሊባኖስ ያለው የእስራኤል መከላከያ ሰራዊት ሊቆይ የሚችልበት ሁኔታ እንደውም አሁን ማስቀድሞ እየተመቻቸ እንደሆነ እስራኤል አሜሪካን እየጠየቀች እንደሆነ ነው የሚነገረው። በእርግጥ የለየለ ጦርነት ካልሆነና የሂዝቦላ ድርጅት ላይ ቆራጥ እርምጃ ካልተወሰደ ቀላል ላይሆን ይችላል። እንግዲህ እስራኤል ሁለት ለሶስት ዓመት ጦርነት ውስጥ ነው የቆየች። እንዲህ አይነት ከባድ እርምጃ ስር ነቀል ለውጥ ለማምጣት በአጭር ጊዜ ሊከብድ ይችላል እንጂ እንደው ባለ ሁኔታ የሚቀጥል ነው የሚመስለኝ። ነገሮች አስቸጋሪ ናቸው። የሁሉ መስዋዕትነት መክፈሉ ይኖራል። በዚህ ሁኔታ ይቀጥላል እንጂ ግን የእስራኤል መከላከያ ሰራዊት እንደው አሜሪካ ስምምነት ላይ ስለደረሰች ወይም ሊባኖስን አትንኩ ስላለች ዝም ማለት ይኖራል ብዬ አላስብም።
1: ይወጣል ብዬ ነው ማሰብ። ምክንያቱም አሜሪካ ጫና ታደርግበታለች። ስለዚህ ሂዝቦላም አርፎ አይቀመጥም፣ ኢራንም ተጽዕኖ ታደርጋለች። እዚህ አሜሪካ የራሷን ጥቅም ለማስከበር ስትል የእስራኤል መከላከያ ሰራዊት ደቡብ ሊባኖስን ለቆ እንዲወጣ ታደርጋለች። አንዳንድ ቦታዎችም እኮ ባለፈው መለቀቅ ጀምረው ነበር። ስለዚህ ይሄ ደግሞ መውጣት መግባት በአሜሪካ ትዕዛዝ በአሜሪካ መመሪያ የሚሆነው ነገር ወይ ጦሩ ተዋግቶ ሰላም ማምጣት አለበት፣ ወይ ጦሩ ወጥቶ ሰላም መከበር አለበት። ከሁለት አንዱ እስካልሆነ ድረስ አሜሪካ የራሷን ጥቅም ለማስከበር ስትል አሁን የምታወስደው እርምጃ እስራኤልን እየጎዳ ያለ ይመስለኛል።
0: አሜሪካ የምትሰራው በእርግጥ ለራሷ ስትል ነው። አሁን ከኢራን ጋር በተደረሰው ስምምነት የአሜሪካ መሪዎች ምን ያህል እፎይታ ተሰምቷቸው ይሆናል? አንድ በር ዘጋን፣ አንድ ጦርነት አቆምን ብለው እንግዲህ ትልቅ እፎይታ እንደተሰማቸው ነው የሚገባን። የአሜሪካ ሕዝብ ጥያቄ የሚሆነው ምን በወጣው ነው ስንት ኪሎ ሜትር ተጉዞ መካከለኛው ምስራቅ ላይ በሚፈጠር ችግር የአሜሪካ ኢኮኖሚ የሚወድመው መከላከያ ሰራዊቱ የአሜሪካ ልጆች የህይወት መስዋዕትነት የሚከፍሉት ብዙ ጥያቄ አለ ቤታቸው ውስጥም እና ያን ጥያቄ ለመመለስ ነው ቅድሚያ የሚሰጡት። ታላቅ እፎይታ እንደተሰማቸው፣ የልብ ልብ እንደተሰማቸው ትራምፕ አሁን ጦርነት ያካሄዱ መሪ ሳይሆኑ እውነትም የዓለም የሰላም አባት አይነት ነገር ነው የሚያሳዩት ንግግር ሰሞኑን በዚህ ሁለት ሶስት ቀናት ውስጥና እንደተባለው ለከነ አሜሪካ ለእስራኤል ለአሜሪካ ጥቅም እንጂ ለእስራኤል ጥቅም አይደለም ሰራው ዞሮ ዞሮ ግን እስራኤል ስለምታስፈልጋትም ነው መካከለኛው ምስራቅ ውስጥ የሁሉ የጋራ ትብብር የነበረ የኢራን ዛቻም ያው በአሜሪካም ላይ ጭምር ያንጃበበ ስለነበረ ዞሮ ዞሮ ግን እንዳልከው ወደ መፍትሄ ሐሳቡ ሲመጣ መጀመሪያ አሜሪካን ነጻም ያወጣ ሐሳብ ላይ ነው ትኩረት የሚያደርጉት እንደ እስራኤል ግን ጅግሯና ጣጥፋ አንዳንድ የአሜሪካ ግዛት ሁሉ ነገር ተቀብላ ዝም ትላለች ሚለው ነገር በሂደት ምን ያየው ነው እኔ አይመስለኝም እና ያለን እኔ አይመስለኝም በግል ምክንያቱም እንደዛ ከሆነ እስራኤል እንግዲህ ህልውና ቀጣይ ሁኔታ ጥያቄ ውስጥ ነው የሚሆነውና እስራኤልን ልትቀበል ተቀበላለች ያላስብም
1: በጋዛ ሰርጥም ጦሩ አብዛኛውን ቦታ ለቆ ሲወጣ በደንበር አካባቢ ነው የሰፈረና ይሆናል
0: ለከነ ግን አሁን እኮ ከ60 በላይ ማልፎ ወደ 70% እስራኤል መከላከያ ሰራዊት ጋዛን እንደያዘ ነው የሚነገረው ይሄ ማለት መከላከያ ሰራዊቱ እንግዲህ ግዛቱን ያሰፋ ነው ሐማስ ይፎክራል አለ ይባላል ግን ሐማስ ከ2 ከ3 አመት በፊት እንደነበረው ለእስራኤል ስጋት አይደለም አሁን ጋዛ ውስጥ
1: አንድ ወርቅደሽ መርሳት የለብንም እስራኤል ጦር በደቡብ ሊባኖስ እስካለ ድረስ ይዝበላ ጉዳት ማድረሱን ይከተላል ይደግሞ
0: ሌላ መስዋዕት ይከተላል ለከና አሁን ያለው ነገር ኮ ይከተላል አዎ
1: ይሄ መስዋዕት ነው ማይቻልበት ሁኔታ በየቀኑ ዝም ብለው ወታደሮች ሳይዋጉ መስዋዕት የሚከፍሉበት ሁኔታ መቀጠል የለበትም
0: ለሱ ነው ችግሩ እንጂ እንዳልከው ይሄ ያለው ሁኔታ ይከተላል ነው እንጂ እስራኤል እንደው ለቃት ወጣለች የሚለው ነገር ትንሽው ይሄ ሊሆን ስለማይችል ነው እንቀጥላለን አዎ ወደሚቀጥለው ሐሳብ
1: ጥሩ ወደሚቀጥለው سنልፍ ያው በአሜሪካና ኢራን መካከል እንግዲህ የተፈረመው ጊዜያዊ መግባቢያ ስምምነት ዘላቂ ማድረግ ነገ ያው በስዊዘርላንድ ጄኔቫ ከተማ ውይይት ይጀምራል ተብሏል ቀደም በዜና እንደተመለከተው ሁኔታው አሜሪካውያንን ያስደሰተ ይመስላል ያለው ተጨባጭ ሁኔታ እንዴት ነው ከእስራኤል ሳንጻር ሲታይ
0: ሁኔታው አሜሪካን እንዳልነው ልክነ ያስደሰተን የሚሆነው እንግዲህ አንድ ምዕራፍ ዘጋን ብለው ስለሚያስቡ ኢራንን ደግሞ የበለጠ ያስደሰተ እንደሆነ እየተነገረ ነው ከእስራኤል አንጻር ስምምነቱን እየተቃወሙት ነው ያለ ለኢራን መልካም ስምምነት ሊሆን ይችላል ለእስራኤል ግን መጥፎ ነው የሚባለው ብዙ ስጋት አለ እንደኛ እስራኤል በቀጥታ ተሳታፊ አይደለችም በዚህ የሰላም ድርድር ሂደት እስራኤል የራሷን ጥቅም ይጎዳትም ይጠቅማትን ሐሳብ በድርድር ጠረጴዛ ዙሪያ ቁጭ ብላ አላቀረበችም አልተቃወመችም አልደገፈችም አሜሪካም ያን ያደረገች አይመስልም ሁሉ ነገር በርቀት ነው ያለቀው ነገ ነው እንግዲህ በጄኔቫ ተገናኝተው በስዊዘርላንድ ይፈራረማሉ ባካል የሚባለው ያለፈ ነው ለሊት መቼም ዘመኑ ምቹ ነው አሁን በዲጂታል በርቀት ሁሉም ፈርመዋል ትራምፕም ፓሪስ ሆነው ፈረንሳይ ሆነው እንደፈረሙ ነው ያየነው ፈርመዋል ደስ ብሏቸዋል ያው ትልቅ ድል እንዳደረጉ ነው የተሰማቸው ምንድነው ያሉት ትራምፕ ያለ ሰው የሚበሩ አውሮፕላን ድሮን ከሊባኖስ ተወርሮ በረሃ ላይ በወደቀ ቁጥር እስራኤል ቤሩት ላይ ህንጻ ማፍረስ የለባትም ስለዚህ ያው እስራኤል መታደርጎን አጻፋ ምላሽ ሁሉ እንደሚቃወሙ
1: ከደት እኮ ነው ባንድ በኩል እኮ እንደው የለየለት ክደት ነው ማለት ይቻላል እኛ ምን ዋጋው በህልውናችን ለመጣ ነገር ይሆነ እሳቸው የሚናገሩት ንግግር ለሌሎች ለጥላት እንደውም ቦታ የሚሰጥ
0: አሁን ያልከው ነገር ሰጠኝ ህልውና የሚለው ነገር እስራኤልን ምንም ብታደርግ ልክ ነኝ ብላ እንድትዋጋ ያደርጋታል እስከመጨረሻው የእስራኤል ጦርነት መቼም ይሁን እስራኤል ስትቋቋም ጀምሮም ሆነ አሁን ከመቋቋማ በፊትም በተለያየ ሀገር ህዝባ ተበትኖ የህልውና ጦርነት ነው ህልውና ደግሞ ለመኖር ስትል ሰው ማያደርገው ነገር የለም እና ይሄ ስለሆነ ነው እንግዲህ እስራኤል መከላከያ ሰራዊትም ትዛዝ ተቀብሎ እንደው ጨርቁን ማቆን ተቀሎ ይነሳል የሚለው ነገር ትንሽ አጠያቂ የሚሆነውና ለማንኛውም ያለው ሁኔታ ይቀጥላል ትራምፕ ግን አቋማቸው እዚህም እዛም ይያለ ነው ወጥ የሆነ ነገር እየሰማን ያያየን አይደለም እንደው አንተም ጨምረው ነገር ካለ
1: እኔ አሜሪካ እንግዲህ እስራኤል ላይ እሳቸው ብቻውን ቀድም ተሰሽዋል እስራኤል ለምን አልተሳተፈችም እንዴ ከ600 በላይ ሚሳኤል ድሮን እኮ የተተኮሰ ወደ እስራኤል ነው እና ድርድር ከሆነ ዋናው ህልውናዋን ለማጥፋት ምትዝተው ኢራን ወደ እስራኤል ነው እና እስራኤል ያልተሳተፈችበትም ሁኔታ ትክክል ነው ብዬ አላምንም ከዛ ውጭ ግን አሜሪካ ቢያንስ እንኳን አብራ አጋር ሆና አሁን እንደሄደችው ብዙ እንዳገዘችው መርሳት የሌለብን ብዙ ታግዛለች ግን በመጨረሻም ደግሞ እስራኤልን ያጠቃለለ አካባቢውን የሚያረጋጋ እንጂ ለእስራኤል በጥያቄ ምልክት ሆኖ የሚቀር ስምምነት መሆን የለበትም ዞሮ ዞሮ አሁን ወደ ጦርነቱ ሲወጣ የአያቶላዎችን አስተዳደር መቀየር ተባለ ፕሬዝዳንቱም ጠቅላይ ሚኒስትር ናታንያሁም ተናግረው ነበር እኛ እንነግራቸዋለን ወደ አደባባይ ትወጣላችሁ ይሄ ተረሳ የአያቶላዎች አስተዳደር ሰዎች በሰዎች ተተኩ ኢራን በነገራችን ላይ በጣም ምሁር የሆኑ ህዝቦች ያሉበት ሀገር ስለሆነ አንዱን በትገዩ ሌላው ይመጣል አንዱን ቢረሽን ሌላው የሚተካበት ሀገር ነው ለመጥፎ ተጠቅመውበት ነው እንጂ ህሊናቸውን ለጥሩ ቢያደርጉት ዕውቀት ያላቸው ህዝቦች ናቸው ታሪክ ያላቸው ናቸው ኢራኖችና ያንን በመደምሰስ ብቻ ውጤት እንዳልመጣ ያየነ ነው ከን ርምጃ ተወስዷል ተደምሰሰዋል ብዙዎች ጥሩ ነው ግን ያጓትት ይችላል ነገር ግን ለመበቀል ደግሞ እድሉን የሚሰጣቸው ሁኔታ ነው ያለው ስለዚህ አሜሪካውያን ሲፈራረሙ አጋር የሆናቸውን አካል ይዘው መፈራረም አለባቸው አሁን ፕሬዝዳንት ትራምፕ እኔ ነኝ ፈላጭ ቆራጭ እኔ ባልኖር እስራኤል ተጠፋ ነበር ማለት እሳቸው እኮ አሁን ቅርብ ጊዜ ነው ሁለት ጊዜ ፕሬዝዳንት ሆኖ እንጂ እስራኤል ከ1948 ጀምሮ እኮ ራሷን በራሷ ጠብቀ የኖረች ሀገር ነችና ዛሬ እሳቸው ለምንድነው እኛን ህልውና አስከባሪ ብቻ ነኝ ብለው የሚናገሩትና ይሄ ለጠላት እንደውም ቦታ የሚሰጥ ነው አሜሪካ ባትኖር እኮ እናጠፋቸው ነበር የሚል ነውና ስምምነቱ ከጦርነቱ አላማ ጋር ምን ያክል አስፈጻሚ ሊሆን ይችላል የሚል መሆን አለበት ብየ ነው ማሰብ ይሄ ደግሞ ሩቅ እንደሆነ ነው ጠቅላይ ሚኒስትር ናታንያሁም ስጋቱን አራቅ ነው እንጂ ስጋቱን አጠፋ ነው አላሉም ስለዚህ አሁንም ትልቅ የቤት ስራ ለእስራኤል አለ
0: አው እንግዲህ የቤት ስራ ዞሮ ዞሮ ኢራን አርፋ ተቀመጣለች ሚለው ነገር አስቸጋሪ ነው ማመን አይቻልም ኢራንን ግን ደግሞ እስራኤል አሜሪካንም ተመክታ እኔ ከዚህ በፊትም ተመክታለች በያላስብም ግን በጋራ ይሰራሉ እንደው ሌላው ሀገር የኔን ቤት ስራ ይሰራልኛል ሌላው መንግስት ብላ ዝም ትላለች በያላስብም
1: ግን እጇን ደግሞ ምንድነው አሳስራ ይዛታለች እንዲያጣርጊ እንዲያድርጊ
0: ምናልባት እንግዲህ ከዚህን ስምምነት አሜሪካ ብቻዋን ካረገችው አሜሪካ በኢራን ላይ አካሄደ የነበረው ጦርነት ተብሎ ይጠናቀቃል እንግዲህ እንዳልከው እስራኤል ከባድ ቢስራ ይተፈቃታል
1: በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮች በዚህ ጦርነት በ40 ቀኑ ጦርነት ብዙ ተጎድተዋል
0: አዎ ሀገራቱስ ቢሆን አሁን የተባበሩት የአረብ ኤሚሬት እኮ ከእስራኤል በላይ ነው እንድትጎዳ የሚነገረው
1: ሀገራቱም ተጎድተዋል እነዚህ ሀገራት ሀብታም ናቸው ውስጥ ለውስጥ ፕሬዝዳንት ትራምፕን ይገፋፋሉ አስቆሙልን ነው ኢራንን መፈካከር እንደማይችሉ ገብቷቸዋል እነዚህ የአረብ ሀገራት ስለዚህ በጸጥታ ሰላም እንዲሰፍንና ወደ ኢኮኖሚያቸው መመለስ ነው የሚፈልጉ እንጂማ በሳውዲ አረቢያ እኮ በቢሊዮን የሚቆጠር ገንዘብ አውጥታ ከአሜሪካ ጦር መሳሪያ ገዝታ ነበር ለምን እንደተጠቀመችበት ባናውቅም እና ያለው ሁኔታ ፕሬዝዳንት ትራምፕ አሁን ምርጫ ማለ የማሟያ ምርጫ በዚህ የኮንግረሱም የዛም ሌላ አካባቢያዊ ምርጫም ስላለ ከዛ ፓርቲያቸው እንዳይጎዳ እንደገናም በሀገር ውስጥ የሚገጥማቸውን ችግር ለማስቀረት እና ከዚህ ከጦርነቱ የገቡበት ጦርነት ለመውጣት የሚያደርጉት ጥረት ያለ ነው መስሎ የሚታየው ነውአለን ምን ያክል
0: የከባድ ነው አው የተባበሩት አረብ ኤሚሬት ምንድነው የሚባለው እንደውም ለበይፋ ወጣም እንጂ እንደ ሀሜት ከኢራን ጋር ለመስማማት ኢራን እንግዲህ በጣም ጎርታታለች በዚህ ጦርነት በጣም ብዙ ገንዘብ ለኢራን ድጋፍ ሰጠዋል ጦርነቱን ያቆሙልን እንጂ ያ በሰላም ነው ኖር ምንፈልግ ዓለም አቀፉ ማህበረሰብም ወደ ዱባይ እንዲመጣ እንደገና ዱባይ እንድታብብ እንፈልጋለን ጦርነቱ ይቁም በማለት የሚባል ነገር ሁሉ አለ እንዳልከው
1: ይስማማሉ
0: ስምም ገንዘብ ደግሞ አላቸው
1: አው ይስማማሉ
0: እና መልሶ ለማቋቋም ለኢራን ምናልባት ገንዘብ ስለሚያስፈልጋት እንዲህም ይባላል እና እንግዲህ ያለ ሁኔታ ብቻ በሂደት የሚታይ ነው እንዳልከው ስንደርስበት እንዴት ነው እንግዲህ 23ኛው የዓለም ዋንጫ ጨዋታ እንዴት እየሄደ ነው እሱንም እስኪ ባጭሩን መልከተው ሰጥ
1: አዎ እንግዲህ አንደኛው ዙር የማጣሪያ ጨዋታ ተጠናቋል ትላንት ምሽት 8 ሰዓት ጀምሮ ፖርቱጋል ከኮንጎ ጋር የታደረጉት ጨዋታ ብዙዎችን አስገርሟል ምክንያቱም ሮናልዶ ለሀገሩ ብዙ ያደርጋል ተብሎ ተጠብቆ ነበር እንደተጠበቀው አልሆነም ሜሲ ሌላ ታሪክ እየጻፈ ሲሄድ ሮናልዶ ደግሞ እንግዲህ እንደድል ነው
0: መሰለኝ ሌላ ታሪክ
1: ሮናልዶ አሁን በዚህ ዋንጫ በዚህ 3ኛው ያለም ዋንጫ ላይ አሁን ገና መጀመሪያም ቢሆን ብዙም ስኬታማ
0: አልሆነም ነው እንደተጠበቀው አይደለም ትንሽ ታሪኩ ጋርም
1: ያያዛል አዎ ከታሪኩ ጋር ግን ሜሲ ቀንቶታል ሮናልዶ አልቀናውም አንድ ለአንድ ተለያይተዋል አሁንም እድል አለ ሌላው እንግሊዝና ክሮሽ ያደረጉት ጨዋታ ለሊት ላይ በጣም የሚጠበቅ ነበር እንግሊዝ እንደተጠበቀችው ክሮሽም በጣም ጠንካራ ቡድን ያላት ስለሆነች ደም በአራት ለሁለት ያሸነፈችበት ሁኔታ አለ አሁን አንደኛው ዙር የተጠናቀቀበት ነው ለሊት ደግሞ ጋና ከፓናማ 1-0 ኮሎምቢያ ከኡዝበኪስታን ጋር ተጫውተው 3-1 የተጠናቀቀበት ሁኔታን አይተናል አንደኛው ዙር የማጣሪያ ጨዋታ አሁን አድርገዋል 48ቱም ሀገራት አሁን ሁለተኛው ዙርና እንግዲህ 67 ከመቶ የሚሆነውን ሁኔታ የሚወስነው ከዛሬ ምሽት ጀምሮ ይካሄዳል። ምሽት 7 ሰዓት ላይ ቼክ ሪፐብሊክ ከደቡብ አፍሪካ ሁለተኛ ዙር ነው እንግዲህ አሁን የሚያደርጉ። ከዛ በኋላ ደግሞ
0: እንግዲህ ደቡብ አፍሪካ ወዮላት አሁን።
1: አዎ ደቡብ አፍሪካ ዛሬ ከተሸነፈች
0: ያለቀላት።
1: ያው እንግዲህ ትኬቷን ሻንጣዋን ማጠቃለያ ምናልባት የሌሎች ቡድን ውጤት ሊወስን ይችላል፣ ግን የመሰናበቷ
0: ትልቅ ሰፊ ነው
1: ሰፊ ነው። ሌላ 10 ሰዓት ላይ ስዊዘርላንድ ከቦስኒያ ጋር ይጫወታሉ። ሌሊት 1 ሰዓት ላይ ካናዳ ከካታር፣ እዛ ሌሊት 10 ሰዓት ላይ ሜክሲኮ ከደቡብ ኮሪያ ጋር ይጫወታሉ። እንግዲህ በየምድቡ ሁለተኛ ዙር ጨዋታ የሚካሄድበት ነው። እዛ በኋላ 67 ከመቶ ውጤቶችን እናውቅበት ሊሆን ይችላል፣ ምክንያቱም ሶስተኛ ዙር ጨዋታ ስለሚኖር ያኔ ማን ነው የሚያልፍ የሚለው
0: አሸናፊ ማን ይሆናል የሚለው ግምት ለመስጠት
1: ወደ ቀጣይ ዙር ማን ያልፋል። አሁን እንግዲህ ከ48ቱ 24ቱ በዚህ በማጣራው ወደ ሀገራቸው መሄድ አለባቸው ግድ ነው።
0: ጥሩ። እንግዲህ ማታም ደግሞ ያው ነው አለም በየጊዜው ነው ስፖርት ውስጥ ያልቀ ድረስ እናመሰግናለን ሰጠኝ ወደ ቀጣይ ዝግጅት
1: እንላለን። ታይ መዝናኛ ፕሮግራም እናልፋለን። ቪዲዮን

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ሳምንታዊ የመዝናኛ ዝግጅታችን ጀመረ። እናንተን ያዝናናሉ ብለን ያሰብናቸውን የተለያዩ ጥንክሮች ይዘን ቀርበናል። ወርቅነሽ እሸቴ ነኝ፣ አብራችሁን ቆዩ። ታላቁ ፍጡር ሰው በዚህ ዓለም ላይ አሳዛኝም አስደሳችም ነገሮችን ያደርጋል። እስትንፋስን ከመመለስ ውጪ የሰው ልጅ ምን የማይሰራው ነገር አለ? ሰው ያዘኑትን ሲያጽናና፣ ለብቸኞች ፈጥኖ ሲደርስ፣ ልብስ ጉርስ ላጡት ተባብሮና አስተባብሮ ሲያግዝ፣ መልካምነቱ ገኖ በወጣ ቁጥር ጣር ላይ ላሉት በገሞራ ለተከበቡት ፈጥኖ ሲደርስና ተስፋ ሲሰጥ፣ ሰው መልካም ሲሆን እውነትም ታላቅነቱን ያሳያል። እናም ሰው በዚህ መልኩ ለዓለማችን አስፈላጊ መልካም ፍጡር ሆኖ እናየዋለን። ይሁን እንጂ በአንጻሩ ደግሞ የሰው ልጅ ዓለምን በክፋቱ ማጥፋት ይችላል። ሰው ከከፋ በዙሪያው ላሉት ሰዎች እንደ ሾህ ነው፣ ምቾትን አይሰጥም። በሰዎች ደስታና እድገት ስለሚያዝን ለሚያድጉና ለሚሰሩ ሰዎች መንገዳቸውን እየዘጋ ለማስቆም ያለ ረፍት ይሰራል። ሰው ሲከፋ ለሰዎች በሚፈጥርባቸው ትኩረትና ክፋት ተከልለው ሰዎችን ብቸኛ እንዲሆኑ፣ ከሌላው እንዲነጠሉ፣ ስለሱ ክፋትና በደል ብቻ ያያሰቡ እንዲጎተቱ፣ እንዲጨነቁ፣ እንዲያስቡ ያደርጋቸዋል። አንዳንዴ ሰው ክፋቱ ገዝፎ ሲወጣ በሰዎች ላይ ምንም ለማድረግ ሲጨክን ይታያል። አይ ሰው ማለት እንዴት አስቸጋሪ ፍጡር ነው። ረሰው አስቸገረኝ። ረሰው ስለ ሰው ብዙ ነገር ተብሏል። ብዙ ግጥሞችም ብዙ አባባሎችም ተነግረዋል። አይ ሰው ነገር ግን በሰው ተስፋ አትቁረጥ የሚል አባባል አለ። ምክንያቱም የመጨረሻው ተስፋ እሱ ነውና። ሰው ሲያሳዝንህ፣ ሰው ሲበድልህ፣ ሰው ተስፋ ሲያስቆርጥህ ወደ ሌላኛው ሰው ትሄድና ምክር ትጠይቃለህ። ጀሮና ልባቸውን ሰጥተው ለሚሰሙህ ደግሞ በደልህን ሁሉ አውጥተህ ተነግራቸዋለህ። በደልህን የሚሰማ ሰው የመፍትሄ ሐሳብ እንኳን ባይኖረውም ከልቡ ጸጥ ብሎ ከሰማህ ግን ችግርህን በደልህን ይረዳልሃል፣ እናም ስሜትህን ይጋራሃል። ስለዚህ ሰው ክፉ ነው? ሰው ጨካኝ ነው? ሰው መልካም ነው? ሰውም ተስፋ ይሆናል። ሰው ሁሉንም ነገር ነውና ተስፋ አትቁረጥ። የዘወትር አድማጫችን ስለ ሰዎች ጸባይ የላከልን አጫጭር አባባሎች አሉ። ጥሩ ሰዎች ደስታን ይሰጡሃል፣ መጥፎ ሰዎች ልምድ ይሆኑሃል፣ ክፉ ሰዎች ማስጠንቀቂያ ይሆኑሃል፣ ቅን ሰዎች ትዝታና ፍቅር ያወርሱሃል፣ ደካማ ሰዎችን መልሰህ እርዳቸው፣ በመጨረሻም አንተ ደግ ከሆንህ ዘርህ ይረባል ይበዛል፣ እንደ አብርሃም ዘር እስከ ዘላለሙ የተባረከ ይሆናል።

ስናነብ ያገኘናቸው አስተማሪ አባባሎች። ትምህርት የማይነጥፍ ሀብት ነው። በልጅነት ጊዜ የተማርከው ዕውቀት በጉልማሳነት ጊዜ መደገፊያ ይሆናል። ዕውቀት ብርሃን ነው። ችግሮች የሚፈጠሩብህን ድንግስታም ያስደፍራል። የሚጠይቅ የበለጠ ይማራል፣ የማይጠይቅ ግን እንደ ተሳሳተ ይቀጥላል። መጽሐፍ የማይዋሽና የሚታመን ጓደኛ ነው። ትናንሽ ትምህርቶች ታላቅ የውቀት ድልድይን ይፈጥራሉ። በስራ ሂደት መሳሳት የመማር መጀመሪያ ነው። ትጋትና ብርታት የስኬት ቁልፍ ናቸው። እውቀት ያለው ሰው ለራሱም ሆነ ለሌሎች ብርሃን ነው። በጥያቄ የሚጀምር አእምሮ በእውቀት ይጨርሳል። የሚያነብ ሰው ዓለምን በሰፊ መነጽር ማየት ይችላል። እውቀት ሌባ የማይሰርቀው የዘላለም ሀብት ነው። እውቀትን ከሌሎች ጋር በመካፈል የበለጠ ታበዛዋለህ። እምነት የማታየውን ነገር በልብህ የምትቀበለው ተስፋ ነው። እምነት በጨለማ ውስጥ እንኳን ብትሆን የብርሃን መንገድ ያሳያል። የሚያምን ሰው መሸነፍን አይፈራም፣ መፍትሄንም ይጠብቃል። እምነት ባይዳሰስም ታላቅ ኃይል አለው። እምነት ልብን ያጠነክራል፣ ተስፋንም ይሰጣል። ጉዞህ ሲደናቀፍ፣ ሰዎች ሲሸሹ እምነት ካለህ ግን ብርሃን ይታያል። እምነት በሕይወትህ የሚያጋጥምህ አውሎ ነፋስን የሚያሻግር መርከብ ነው። እምነት በቃል ጋጋታ ሳይሆን በዝምታ ውስጥ በተግባር የሚገለጥ ነው። እምነት ከትዕግስት ጋር ሲጣመር ድልን ያመጣል። የመልካምነት መጨረሻ መታመን ነው። እምነት ያለው ሰው በውድቀት ውስጥም ሆኖ መሳሳትን ይረዳል። በእምነት የተጀመረ ጉዞ በተስፋ ይቀጥላል። ትዝታ፣ ገጣሚ ቴዎድሮስ ካሳ። መቃብር ምሰው፣ አፈር አልብሰው፣ ደረት ደልቀው፣ ፍምን ባፍስሰው፣ ደናሁን ብለው የመጡትን ሰው ድንገት በር ላይ ጥላውን ቢያዩት፣ ድምፁን ቢሰሙት ምንድን ነው የሚሉት? ጨርቁን አጣጥፈው፣ ስንቁን ሰንቀው፣ አንገቱን አቅፈው፣ ደረቱን ዳብሰው፣ ከእንግዲህስ ቻው ያሉትን ፍቅር ከልብ ቆርጠው የሸኙትን ሰው ድንገት አልጋ ላይ ጋደም ብሎ እጅ እግሩን ሰቅሎ ሐሳቡን ጥሎ ሲስቅ ቢያገኙት ምንድን ነው የሚሉት? ይኸው እንግዲህ ዳግም ብቅ አለ ይሄ ትዝታ ብቸኝነቴ፣ ተሰነባብተን ካንዴም ሁለቴ፣ ለካስ እንደ ልጅ አዲስ እንግዳ እቤት ሲመጣ ሮጦ ጓዳ እንደሚገባው፣ እንግዳው ሄዶ እስከሚወጣ እያጮለቀ እንደሚያደባው፣ ይሄ ትዝታ አይሄድም ጥሎ ያደፍጣል እንጂ የሞተ መስሎ። አድማጮቻችን፣ በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችሁና መልሰን እንገናኛለን።

በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። አሁን ስናነብ ያገኘናቸውን ቅኔዎች እናቀርባለን። ምን ያሉ ቄስ ናቸው ተስካር የለመዱ አስታርቆኝ ብላቸው ፍታት ብለው ሄዱ። ተመጣለህ ብዬ ያሻግሬ ባይ አንተ ልጅ ማለፊያ መንገድ አጣ ሆይ አላህ ካደረሰህ ለረመዳን ቀን መልበስ ይገባሃል የሱፍ ኮትህን ነድፌ ነድፌ ባልጋ ከምር ያለው የዛሬ ቀን ከብዷል ባላለ ብያለሁ ምን ነው ብታስጠሪኝ እኔን አስተውሰሽ እደጄ ቁጭ ብዬ እቤቴ ሳመሽ መሸ በሩን ዝጉት ከቀረ ልማዴ ተከፍቶ ማደሩን አይወደውም ሆዴ ሁልጊዜ ባሬራ ትበያለሽ ወይ አንዳንድ ቀንማ ወጣትም ወይ አጥር አልታጠረ አልጠፋ መንገድ ምን ያደርግልሃል በሰው ላይ ሄድ የዘመዶች ቤት ግድግዳው ምን አለኝ ባጣቸው ነው እንጂ እኔ ነኝ ቸገረኝ ጣና ዳር ለዳሩን ብዝቀው ባካፋ ጉርጥ ብቻ ሆኗል አሳ ምን ነው ጠፋ መጥቼ ባስጠይቅ አላገኘሁህም ምክንያቱን ባላውቅም አንተ ቤት የለህም መዳኔት ማራ አይደል እንዴት ይጣፍጣል ያሞት እንደሆነ ከሁሉም ይመራል አንተ ብትመጣ ያው ምን ታደርጋለህ ሐኪሙን ላክልኝ ሂዳድናት ብለህ ያማረ የኮራ እልፍኝ ይያለህ አረ ለምንድነው አዳራሽ የሆንከ ትንሹን አጎዛ ሸጠችው በብር

ትንሽ ለምዳ መጣች የሚቆረቆር ያችን ጠይማሽከር ልቤ እንዳው ሲወዳት ትናንት በዘነበው በራሰው ወሰዳት።

እናት ትዝታ ናት ገጣሚ ያደል ትዛዙ ይጨልማል ያልኩት በድምጽሽ ይነጋል ሊወጋኝ የመጣው ባይኖችሽ ይወጋል ሊገርፈኝ ያሰረ ልቦናሽ ሲገርፈው ይረግፋል ከጥፍሬ የሚያስረኝን ሁሉ አስር ያስቀመጥኩት በስምሽ ጠፍሬ እናት ትርጉሙ ጥልቅ ነው ይሄ ቃል ሲጠራ ሕያው ሆና ምትኖር በልጆቿ ዙሪያ መልከጥፉም ቢሆን ረጅም ማጭር ዳማ ጠይም ጥቁር ላንቺ ግን ልጅሽ ነው የሚያሳሳ ፍጡር ድቡልቡሉን ሁሉ ውብ ብለሽ ጠራሹ ዓለም አምሮ አያውቅም አንቺ ካልሰራሹ ከፍ ብዬ ብታይ ከሊባኖስ ዝግባ ጎጆሽን አልፌ ከእልፍኝ ብገባ ቢቆለል ዕድሜ ቢመጥቃ ሐሳቤ እልፍ ቢያተርፍጄ ያንቺው ነው እናቴ የተትረፈረፈው ጥሪት ምርቃትሽ ቢሞላ በደጅ አረሙን ነቃቅላ በሞገሴ ታየች ነፍሴ በፍቅር ወስታ ዜማዋ ሆነሽ ነው እናቴ የዛሬ የነገ የትናንት ትዝታ ያው ነኝ ለማለት ልቤ ሲያንሰራራ ባንቺ ቅኝት ላይ ነው ዜማዬ የሚሰራ

የተከበራችሁ አድማጮቻችን የዛሬ መዝናኛ ዝግጅት ይህን ይመስል ነበር። ስለምትከታተሉን ስለምትሰጡን አስተያየት ከልብ እናመሰግናለን። በሚቀጥለው መዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከአቶ ሸቱ ሰማኝ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልኝ አቶ ሸቱ።
1: ጤና ይስጥልኝ ጋሸጠኝ ወርቅነሽ፣ ሁላችሁም የሬዲዮ ሰራተኞች በሙሉ እናመሰግናለን እድሉ ስለተሰጠኝ። እኔ በመግቢያ ላይ እንደተናገርኩት ለእኛ ትምህርት ቤታችን ናችሁ እናንተ። ምክንያቱም አቅጣጫ አስፈላጊ በሆነው አቅጣጫ ሁሉ ስለምትቀበሉ ማለት ነው። አሁን እኔ የነበርኩት ያው በሀገሪቱ በጸጥታ ሁኔታ ነበረ እሱ ልተውና፣ ግን አሁን በህዝባችን ላይ በህዝባችን በሚደርሰው የሰሞኑ መነጋገሪያ ሆኖ የሰነበተው በፖለቲካውም ቢሆን በህብረተሰባችን በየዋጣቡ በየንትም ሁሉ መነጋገሪያ ሆኖ የሰነበተ ርዕስ አለ። እሱ ርዕስ ምንድን ነው? አንድ ተንኮለኛ ሀይዌ ጠፍቶ እየፈለገ ዛፍ ዝናብ መጥቷቸው ቁጥቋጦ ተሸጉጠው አገኛቸው እና ምን በጠፉት ታዝናላችሁ ያሉት ስመቻ መነዝሃሉ ብሏል ይባላል። ይሄ ያልኩት ምንድን ነው? የቀሩት እያልን ለቀሩት እንቆረቆራለን። ጤፍና ማሽላ ተብለው የተፈረቁት ዘመዶቻችን በመጡት ህዝቦቻችን ተለውጠው የመጡት ናቸው። ይህ ውስጥ ነገር
0: ማነው ጤፍ ማነው ማሽላ አለ። ማንን ነው? ማን ማሽላ ነው ጤፍ ነው ያለ?
1: እንግዲህ ጤፍና ማሽላ የተባለው ማሽላው ከተጋለጠ ይቀራል አይሄድም ነው። ጤፉ ግን የመጨረሻ ጊዜ ንጹሆቹ በመጨረሻ ጊዜ ቦታቸውን ስለማያጡ ይሄዳሉ የሚል ነው። እንግዲህ በህዝባችን ላይ የተተረጉም ትርጉም ነው። ይህን ያልኩበት ምክንያት ምንድን ነው? አንዲቱ በፖለቲካ እንዲያውም በፖለቲካ ውስጥ ገብታ ለመወዳደር ብዙ ጥረት አድርጋ ያው እንዳልተሳካ እየተረዳ ነው። አንድ ደግሞ ያው አሁን በደሳ ተግባ በሚባለው ቦታ ያለ ሰውዬ ስንነጋገር በሰምተናል። ይሄ ሁሉ ነገር የተደረገው ምንድን ነው? ህብረተሰባችን ከዚያ የሚመጣው ህዝብ መምጣት እያለው የተወሰኑት መጥተው ለሀገሪቱ ምን ያህል እንቅፋት እየሆኑ እንደሆነ
0: ግልጽ አልሆነልንም። እነሺ ሀሳቡ እንግዲህ በህብረተሰባችን ሰሞኑ የሚታዩ ብለህናል። እስኪ ግልጽ ለማድረግ ለእኛም ለአድማጮችም
1: ግልጽ ለማድረግማ በሃይማኖቱ በኩል እያየነው ነው። ለምሳሌ አንድ ቄስ ነኝ አንድ የሆነ ቄስ ነው ተብሎ ኢየሩሳሌም የሚኖር አንድ ቤታ ጥቅባ ተቀማጭ ኢየሩሳሌም ቤት እንትን ከፍቶ ስንት ህዝብ ራሳችን ሲያነጋግር ለሰነበተ ምናልባት እናንተ አልተረዳችሁ ሊሆን ይችላል።
2: ሌላ ሃይማኖት ነው ማለት ከይሁዲ ውጭ የሆነ
1: ይህን የጠቆሙት ምንድን ነው?
0: ይህን የምናውቀው ነገር የለም። እኛ በሬዲዮ ጣቢያችን የተነገረ ነገር ሀሳቦች ሲቀርቡ እናወያያለን።
2: አላወቅን ምን ይህን አልሰማሁም። ግን አቶ ሸቱ መቼም ሀሳቡን ካነሳው ይቅርታ፣ አንዳንድ ጊዜ አንተ እንላለን አንተን በለ ሀሳቡን ካነሳ ነው አይቀር እንግዲህ ልጁን በስሙ ጥራው ነው የሚባለው። ልጁን በስሙ ጥራው የሚባል ነገር አለ በዕብራይስጥ። እንግዲህ በሌላ ስም ዞር ዞር አታድርጉ ነው ግልጹን ስንነጋገር። ወደ እስራኤል ሀገር የመጣው ሰው አንዳንድ ሰው እኔ ከሞትኩ ሰው ሰርዶ አይብቀል አይነት ነገር እዛው ራሱ ከገባ የራሱ ኑሮ ይኖራል። በዛ ምክንያት ደግሞ ቢመጡም እንደዚህ ነው የሚሆኑ እየተባለ መንገዱ ይዘጋል። ስለዚህ ለሌሎች አለማሰብ እንዲህ ነኝ ብሎ ተገዝቶ መጥቶ አይ እንኳን ገባው እንጂ እንዲሆናለሁ ሲባል እንግዲህ መቼም ሰው የራሱን እምነት የራሱን ኑሮ እኛ በዚህ ውስጥ አንገባም። ግን እዛ ለሚመጣው ሰው ለምንድን ነው ማናስብ ነው?
1: እኔም እኮ እያልኩ ያለሁት ሰዎች እኮ እነዚያን ሰዎች ያመጧቸው እኮ ለእነዚያ እንቅፋት እንዲሆኗቸው ያውቃሉ እኮ በእነዚያ ሰዎች። እንዲያውም እኔ ብነግርሽ አንዲት አክስቴ የሞተች አክስት ከመጣች ስንት ጊዜ ዋለው እስራኤል ሀገር ገብታ የለ ተብላ በእሷ ስም ተጭኖ እሷ ሴት ቤቱ አዲስ አበባ ተቀብራለች። በእሷ ስም ሰው መጥቷል ማለት ነው። ገብታ የለ እስራኤል ሀገር ተብላ ያው እንደዚህ የተደረገ ነገር ነው። ሌላው ትናንት ከሞሼ ሰለሞን ጋር ስትነጋገሩ አዳምጫለሁ። በጣም ለወደፊቱ ያለው ሁኔታ እንደዚህ አይነት መሪዎች ካሉን እንደዚህ አይነት ሀሳባቸው ግልጽ የሆነ ለህብረተሰባችን ያገለግላሉ የምንላቸው ከሆነ እንደዚህ ያሉትን ብንደግፋቸው በጣም አስፈላጊ ነው። ጥያቄውን ሰምቻለሁ። ሞሼ ሰለሞን ጋር ያደርጋቸው ጥያቄ
0: አንድ ሀሳብ እንጠቅልለውና በመጀመሪያ እንግዲህ አቶ ሞሼ እሳቸው የራሳቸው ውሳኔ ነው። እንግዲህ አቶ ሸቱ የመደገፍም የመቃወምም መብት ነው፣ ችግር የለብንም በዚህ። ሌላው በአጠቃላይ በህብረተሰቡ በተባለው መጀመሪያ ባነሳው ጉዳይ እንግዲህ ወደዚህ ስንመጣ የመጣንበትን አላማ ያለ መርሳት በአዲስ ገብነታችን ያለ ፈተና ይኖራል ያንን የማለፍ እና በአጠቃላይ ህብረተሰቡን ባህሉን እምነቱን የመጠበቅ ሁኔታ ከፍ ይበል ነው።
1: እንግዲህ አጭሩንም አገራችን ትናንትና እንዲህ ትልቅ እናታችን ስትናገር ሰምቻታለሁ። የተናገረች ምንድን ነው? በእምነታችን ከጸናን እግዚአብሔርን እንግዲህ የተከተልን ሁሉን ነገር እግዚአብሔር የሚዋጋልን እየሆነ እያለ በሌላ ቦታ ገብተን ንጹሁንም ሁሉንም አብረን ስለምንወጣው እግዚአብሔር ፊቱን አዙሮብናል። እኔ እዋጋላችኋለሁ እያለን እያለ እኛንን ባለንትኖቹ እኛንን እያልን ይህ ሀገራችን ራቁቱ አልቀረች። ምክንያቱም መንገዱን ስተን ስለተገኘነ ነው። ይህኛው እንኳ ብሶ ሶስት ሃይማኖት ህዝቦች ተከፋፍለን መከራ እያየነ ነው ያለ። እግዚአብሔር ታዲያ ፊቱን እንዴት አይዙርብን?
0: ስለዚህ እንግዲህ የተሻለ ነገር ለማድረግ መነጋገር ያስፈልጋል። ሌላው በሃይማኖት ዙሪያ ያሉ ነገሮች አሁን በሬዲዮ ይመጣሉ፣ መዋያ ይሆናሉ። ከሬዲዮ ይልቅ በየሰፈሩ መነጋገርና በተለይ የሃይማኖት መሪዎች፣ ቀሳውስት፣ ራባናት የነሱ ትልቅ ድርሻ አይደለም ወይ ህብረተሰቡን የማስተማር? በዚህ መንገድ ሄዱ በዚህ ሁኔታ ሁኑ የማለት በሬዲዮ
1: ህብረተሰባችን ከሳይማር የተማረ ነው። እኔ በእውነት መሆነ አስራ አውቆ ካላጠፋ በስተቀር ህብረተሰባችን ራሱ ያወቀ ህዝብ ነው ያለን። ግን
0: ቢሆንም የሃይማኖት መሪዎች አሉ፣ የሃይማኖት መሪዎች ጠልቀው ያውቃሉ ያለውን ሁኔታ፣ አቅጣጫ የሚያስይዙ እነሱ ናቸው።
1: እነሱ መጠበቅ የለብንም? በየደረሻችን፣ በየቦታችን፣ በልጆቻችን፣ በቤታችን፣ ሚስት ከባሏ፣ ባል ከሚስቱ፣ ይሄ ነገር ምን ይጎዳናል፣ ምን ይጠቆናል ብለን እኛ ተመካከርን፣ ሌላ ሰው ገብቶ እንትን ልንል አይችልም። ከእኛ ውስጣችን ግን ባልና ሚስቱ፣ ሚስቲቱ ሌላውን፣ ባልየው ሌላውን፣ ደግሞ ልጆቹ ሌላውን ከሆነ ይሄ ነው አገሪቱን እያጠፋ ያለ እንጂ ራባናቶች ይናገራሉ፣ ራባናቶች ያስተምሩናል፣ ካህናቶችም ሁሉ ነገር እኮ ይነገራል እኮ። ሰሚ ነው የጠፋው። ምክንያቱም እግዚአብሔር ፊቴን አታዩትም፣ ስትገቡ፣ ስትበሉ፣ ስትጠጡ እኔን አምላክን ትረሱኛላችሁ እና ከዚያ በኋላ ግን ፊቴን አዞርባችኋለሁ ብሏል። አሁን በእውነት ይሄ ሁሉ የሚዘንበው ዝናብ የእግዚአብሔር በረከት የእግዚአብሔር ከለላ ነው እንጂ ያ ኸይራን የመጣው ያን ሁሉ ጉድ የእግዚአብሔር ከለላ ባይኖር አገሪቱ ሰው ቀርቶ ምድሪቱ አትችለውም ነበር።
0: ጥሩ እንግዲህ እንጠብቅ ነው። እንግዲህ ወደ ደቡብ እስራኤል ደግሞ
1: ሌላው ደግሞ እኛ ሰላማዊ ሰልፍ አድርገን ከህግ በላይ ከሆናችሁ እናንተ የሚል ቃላት ተነግሮናል። አሁን ከህግ በላይ የሆኑን ሰዎች ምን ያህል ከእኛ በላይ ሰው ቤት ገብተው እንኳን ሰው ለመግደል ሁሉ ይኸው ጎዳና መንገዱ ሁሉ እየዘጉ ይኸው ሁሉ ይደረጋል። ለምሳሌ ሞሸን አሁን ሶስት ደረጃ ሰጣችሁ ነው ያለው። አለም ነው ሁሉ ነገር አለው። ከእሱ የበላይ ተምረው ነው ወይ እነዚህ ሰዎች የሀገሪቱን ገንዘብ? ይሄ እነሱ እኮ ሁሉም ያደርጉበት ገንዘብ የህብረተሰቡ የድሃው ገንዘብ፣ ድሃው ሰርቶ የሚጠራቀመው ገንዘብ ለእነሱ የግል እየተመደበላቸው ነው ሁሉ ነገር የሚያደርጉ። መንግስት ግን ይህን ነገር
0: እንዴት እስኪ ለማንም ገንዘብ የሚመደበው
1: እነዚህ ካሬዲሞች የተለየ ባጀት ለእነሱ ብቻ ይመደብላቸዋል። ሌላው ህብረተሰብ ይሞታል። አንድ ልጅ ኖሮ ያን ልጅ ይሰዳል፣ ይቃጠላል
0: ነው።
1: አዎ፣ እነሱ ግን በጀትም የተለየ ይመደብላቸዋል። በውትድርናውም እንዳይሄዱ ብዙ ነገር ጥረት እየተደረገላቸው ነው ያለ። ከሰው በላይ የሆኑበት ምክንያት እነዚህ ለምሳሌ እንደ ሞሸ ያለው የተማረው እንዴት ከእነሱ እንዴት ነው አንሶ እሱ እንዲዘምት እነሱ እንዳይዘምቱ የተደረገው?
0: ስለዚህ መዝመት አለባቸው።
1: በጣም በጣም በሀገሪቱ ላይ እየቀለሩ ነው ያለ። እነሱ በሀገሪቱ ላይ እየቀለሩ ነው ያለ እስከ ሞት ቢካ ድረስ። አሁን እኮ እንጃ እንግዲህ ከየት ቦታ እንደሚደርስ ያለው አቅጣጫና ሁኔታ በጣም የሚያሳዝን ነው። የሚያሳዝን በጣም አምስት ልጅ ስድስት ልጅ ያላቸው የእነሱ ልጆች አንድ ልጅ ሳይዘን አንዲት እናት አንድ ወልዳ ሰዳ ራቁቷን የቀረችበት ጊዜ ነው የደረስ ነው።
2: እነሱ እኮ በመዝመቱ እኮ ስለ ገና እኮ አላመኑበትም። ያው በቶራ ትምህርት ነው የይሁዲ ህዝብ ተጠብቆ የኖረው ለወደፊት የሚጠበቀው ነው። ቶራ ከሌለ ትምህርት ካልቀጠለ እንግዲህ ይሁዲነቱ ያሰጋል ነው።
1: ሌላው ሰው የሚጸልየው ለምሳሌ ቅድም ምሳሌ ያደረስታለ ሌላው ሰው የሚጸልየው ሌላው ሰው የተማረው እግዚአብሔር አይተናል ማለት ነው።
2: አይ ሚጃን እነሱ ሚሉትን ነው እንግዲህ ያንዳንዱ ሰው እንዳመለካከቱ ነው እንጂ እንግዲህ እኮ እየተባለ ነው። ዛሬም እኮ ተሞቷል አንድ ወታደር ተጠባባቂ
1: የ29 አመት የእኮ ነው ቀድምን እርሱ ነጀመሪያ ለልብየ ነበረው ለዚህ ነው እርከ ተባለ ተወሰነ ተፍሳቁም ተባለ በኋላ ወታደሮቻችን እንደቅጠል እየረገፉ ነው ያለ።
2: ምንም ጥያቄ የለውም። እስራኤል ሀገር የምትኖረው ያው በልጆቹ አደምና ጥንት ነው። በየቀኑ እያየን ነው። ግን ደግሞ እንዳመለካከቱ ነው
0: አግባብነት ያለው መስዋዕት ግን መሆን አለበት። ደግሞ የተኩስ አቁም ስምምነት ተብሎ
1: አግባብ ያለው አይደለም። ይሄ የፖለቲካ ጉዳይ ነው።
0: እኮ አይ መስዋዕትነቱ በሰሜን እስራኤል እንዳለው ውጊያ የሚከፈለው መስዋዕትነት አግባብነት በጦርነት ውስጥ መስዋዕት ይከፈላል። ግን የተኩስ አቁም ስምምነት ነው ተብሎ መሳሪያ የሚተኮስ ከሆነ ዜጎች እንቅስቃሴያቸውን ማደር ከሆነ የለት ከለት አካባቢውን በውጥረት ከሆነ ምንድነው ጥቅሙ ነው?
1: አሁን እኮ እንደ ቁጣራ ከዚህ ለህዝብ መልስ ካለ ሀገራችንም ልጆቹ ላይ በዚህ ቦታ ሀነዳክ እገርፋለሁ እንደ ተባለው ሁሉ በዚህ ቦታ አተስማሩ እንገርፋቸዋለሁ እየተባለ ነው እኮ። አሁን ወደዚያ ቦታ አትድረሱ እጃችሁንም አታንሱ ቃላትም አትናገሩ እየተባለ እኮ ነው አሁን።
2: ጥሩ
1: ከልጅነታችን ተቆርቆረን እንዳደግንበት ሁሉ እኔ ቀድሞ ልክቼ ተናግሬ ያለው እስራኤል ራሷ ከእግዚአብሔር ጋር ሆና ራሷን መመከት ራሷን መከላከል ትችላለች። ከሰው ጠብቀች ግን የእግዚአብሔሩ እንትን ተረሳ ማለት ነው። እግዚአብሔር ናምኖ ቢዋጉት እግዚአብሔር ናምኖ ቢከላከሉት ግን ከሁሉ ነገር ይዳናል። እና አሁን እያመን ያለው እኛ አሁን ቅድም የተናገርኩት እምነታችን ከሰው ጋር ነው ማለት ነው።
2: አሁን እንግዲህ ጊዜያችን እየተጠናቀቀ ስለሆነ ነው አቶ ሸቱ፣ በሚቀጥለው ደግሞ በእናንተ በኩል ያለውን በደቡብ እስራኤል ያለውን ሁኔታ እንወያያለን በሰፊው። ሐማስ ያለበትን ሁኔታ ያው በቅርብ እናንተ ስለምታዳምጡት እንዴት ነው እንወያያለን። ለዛሬው በጣም እናመሰግናለን።
1: አመሰግናለሁ። እኔ እንግዲህ ከመግቢያው ላይ እንደተናገርኩት እያንዳንዳችሁ ጠርቼ እናንተ ለማመስገን እኔ ስገባ አጭሩን አድጌ ለመውጣት ነው። በጣም እኔ ያለኝ ምስጋና ከፍ ያለ ነው ከእናንተ ጋር በየአዳዳችን በየሀሳባችን እንድንገባ ሀሳባችን ሁሉ እንዲያውም እርማት ሁሉ እየተቀበልን እንዳለ ይገባኛል። አስፈላጊዎቹን እንድንቀርብ በአስፈላጊዎቹ እንድንገባ ይህ ሁሉ የእናንተ ትምህርት ነው። እኔ በጣም ነው የማመሰግነው።
2: እሺ፣ እኛም እናመሰግናለን ስለምትሳተፉ። መልካም ቀን ይሆንልህ አቶ ሸቱ።
1: እናመሰግናለን።
2: መልካም ቀን። ስርጭታችን እያለቀ ነው።
0: ስርጭታችን እየተጠናቀቀ ነው። 2 ደቂቃዎች ይቀራሉ። እናመሰግናለን። ለቴክኒክ ባለሙያችን ኢሌል ጉትማን እናመሰግናለን። እንግዲህ እዚህ ስቱዲዮ ያስተናገድናችሁ ሰጠኝ ዘመንና
2: ወርቅነሽ እሸቴ ነበርን።
0: መልካም ቀን።
2: መልካም ምሽት። መልካም ቀን።

0: Вкусно и выгодно с Маданей Мани. Блинчики с мясом 22,90 за 600 граммов. Сардельки Винер Новый 5,90 за 100 граммов. Креветки XL очищенные 44,90 за килограмм. Масло французское Флешарт 12,90 за 300 граммов. В соответствии с условиями мероприятия.
1: Мада. Уже падают листья.
2: Он покорил сердца миллионов. Олег Погудин с программой «Вертинский». Фортепиано Олег Вайнштейн с 16 июня в Израиле. Билеты 035-260-260.
3: Меня зовут Давид Таубкин. Я родился в Минске в 1932 году. Во время оккупации я спасся под вымышленным именем. Мое свидетельство увековечено. Сегодня я, как сопредседатель Всеизраильской ассоциации узников гетто и концлагерей, обращаюсь к вам, чтобы и ваша история сохранилась в Яд Вашем для потомков.
4: Давида Таубкина не стало в 2021 году. Его свидетельство сохранено в архиве Яд Вашем. Договоритесь об интервью у вас дома. Позвоните в Яд Вашем по номеру 02-644-3888.
5: Оболонь безалкогольная. Благодаря особой технологии приготовления пиво сохраняет премиальное качество, приятный вкус и не содержит алкоголя. Оболонь.
6: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ?
7: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
6: ከምሽቱ 7 ሰዓት እስከ 8 ሰዓት
7: የሚያሰራጨው ዝግጅት እነሆ ጀመረ።
8: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ? ለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት መልካም ጊዜ እንዲሆን እንመኛለን። ለቱ እንደ ብራን ዘመን አቆጣጥር ዮም ካሚሺ ኪሜል በታሙስ ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጥር ደግሞ ጁን 18 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጥር ሰኔ 11 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ዩቫሊሶድ ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማረስተ ዜና። እስራኤል በሰሜን ያግሪቱ ክፍል ሰላም ለማስከበር ስትል ከደቡብ ሊባኖስ ለቀማ ተወጣ መሆኑን ጠቅላይ ሚኒስትር ቢንያሚን ኔታንያሁ አስታወቁ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ በድምጽ መስጠቱ ሂደት ችግሮች ስለነበሩ ክኔሴቱ እንደገና ምርጫ እንዲያደርግ ከፍተኛው ፍርድ ቤት አስተያየቱን ለገሰ። የኢራን ፕሬዝዳንት ባስጊስታን ሀገራቸው ከአሜሪካ ጋር ከመግባቢያ ሰነዶች ላይ የተፈራረመችበት ሂደት ሰላም በመከባበር የሚፈጸም መሆኑን ለዓለም መልእክት የሚያስተላልፍ ነው በማለት ተናገሩ። የ23ኛው ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ዛሬ ምሽት መካሄድ ጀመሩ የሚሉት የሰዓቱ ዋናና ዜናዎች ናቸው። ዝርዝሩን እንሆ። እስራኤል መከላከያ ሰራዊት በሂዝቦላ ድርጅት ይዞታዎች ላይ ጥቃት መፈጸሙን እንደቀጠለ መሆኑ ተገለጸ። ምንም እንኳን በአሜሪካና ኢራን መካከል የመግባቢያ ስምምነት በዘመናዊ ቴክኖሎጂ በኩል የተፈረመ ቢሆንና የተኩስ አቁም ስምምነቱ ሊባኖስንም ቢያጠቃልልም መሆኑ ቢነገርም የእስራኤል መከላከያ ሰራዊት በሊባኖስ እርምጃ መውሰዱን እንደቀጠለ ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያሰማራውን ኃይል ሁኔታም ዛሬ ይፋ አድርጓል። በተለይ ከእስራኤል ድንበር እስከ 10 ኪሎ ሜትር ርቀት ጦሩ የሰላም ቀጠና የመመስረት ፍላጎት እንዳለው ገልጿል። ቃል አቀባያችን ካርሜላ ምናሽ ካደረሰችን ዘገባ መረዳት እንደቻልነው የሰሜን እስራኤልን ሰላም ለማስከበር የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ተጨማሪ ቦታዎችን የመያዝ እቅድ አለው ተብሏል። እስራኤል ጦር በደቡብ ሊባኖስ የሚያካሄደውን ወታደራዊ እንቅስቃሴ እንደቀጠለ መሆኑንም ጨምሮ አስታውቋል። ወደ ሰሜን ሊባኖስ የሄዱ የአካባቢ ነዋሪዎች ለቀቁ ወደ ተባሉበት ቦታ እንዳይቀርቡ አስጠንቅቋል ጦሩ። ይበንዲ እንዳለ እስራኤል የጦር ኃይሏን በደቡብ ሊባኖስ በማሰማራቱ ዙሪያ ከአሜሪካ ጋር ድርድር እያካሄደች ነው ተብሏል። አንድ እስራኤል ከፍተኛ ባለስልጣን ለሮይተርስ ዜና ወኪል እንደገለጹት እኛ በአቋማችን እንደጸናን ነው፣ እስራኤል ጦር በደቡብ የሊታኒ ወንዝ አካባቢ ይቆያል ብለዋል። ጠቅላይ ሚኒስትር ኔታንያሁም እስራኤል በደቡብ ሊባኖስ ጦሯን አታስወጣም፣ ልክ በደቡብ እስራኤል ባዛ ሰርጥ ሰላም እንዳሰፈን ነው፣ በሰሜን እስራኤልም እናሰፍናለን፣ እስራኤል ደቡብ ሊባኖስን ሰላም ለማስከበር ስትለቃት ወጣን በማለት አስገንዝበዋል። በሌላ በኩል አንድ የኢራን መንግስት ባለስልጣን እንደገለጸው አሜሪካና ኢራን በደረሱበት የመግባቢያ ሰነድ መሰረት እስራኤል ከደቡብ ሊባኖስ ጦሯን ማስወጣት አለባት የሚል አንቀጽ አለው ብሏል። የአዲስ ገቢዎች ጉዳይ ሚኒስትር ኦፊር ሶፌር በአሜሪካና ኢራን መካከል የተደረሰበት የመግባቢያ ስምምነት በእስራኤል አንድም አካል አላስደሰተም የሚል ግምት ያላቸው መሆኑን ገለጹ። ሚስተር ኦፌር ሶፌር ከረሸት ፔት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ በአሜሪካና ኢራን መግባቢያ ስምምነት ዙሪያ በእስራኤል ደስተኛ የሆነ ባለስልጣን እንደሌለ ግምታቸውን ገልጸው በእስራኤልና አሜሪካ መካከል ጥሩ ግንኙነት ቢኖርም እስራኤል አንዳንድ ጊዜ አሜሪካ ለምትለው ነገር አይቻልም የሚል ምላሽ መስጠት አለባት ብሏል። በደቡብ ሊባኖስ የእስራኤል ጦር ደህንነትን ለማስከበር በያዘው ቦታ ተገቢነት አለው። እስራኤልንም ይህን ቦታ ትለቃለች የሚል ግምት የለኝም። የጥቅምት ሰባቱ አይነት ክስተት እንዳይፈጸም በአካባቢው ደህንነት አስከባሪ መኖሩ ተገቢነት ያለው ነው ብለዋል ሚኒስትር ኦፌር ሶፌር። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ በድምጽ አሰጣጡ ሂደት ችግሮች ስለነበሩ ክኔሴቱ እንደገና ምርጫ እንዲያደርግ ከፍተኛው ፍርድ ቤት ውሳኔ አስተላለፈ። ጠበቃ ሚካኤል ራቬሎ ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ሲመረጡ በድምጽ አሰጣጡ ሂደት ላይ ችግሮች ነበሩ፣ በተለይ ክኔሴት አባላት ራሳቸውን በካሜራ እንዲቀርጹ ተደርጓል ተብሎ ለፍርድ ቤት ይግባኝ መቅረቡ ይታወሳል። ፍርድ ቤቱ ክኔሴቱ እንደገና ምርጫውን እንዲያካሂድ አስተያየቱን ካቀረበ በኋላ ምላሹን ከፊታችን እሁድ እንዲያቀርብ ጠይቋል። የከፍተኛው ፍርድ ቤት ተጠባባቂ ፕሬዝዳንት ኖአም ሶልበርግ በምርጫው ሂደቶች ችግሮች ነበሩ፣ የክኔሴት አባላት ከክኔሴት የህግ አማካሪዋ መመሪያ ውጭ ተንቀሳቅሰዋል፣ በአዲሱ መመሪያ መሰረት በካሜራ ማንሳት ይቻላል፣ ግን በህጋዊ መንገድ መካሄድ አለበት ብለዋል። ቃል አቀባያችን ታማር አልሞግ ካደረሰችን ዘገባ መረዳት እንደቻል ነው የከፍተኛው ፍርድ ቤት ውሳኔ ትኩረት ያደረገው ከአንድ ሳምንት በፊት የመንግስት መስሪያ ቤቶች ዋና ተቆጣጣሪ ለመምረጥ በነበረው ሂደት ላይ እንጂ። ለዚህ ስልጣን የተመረጡት ሚካኤል ራቬሎ የጠቅላይ ሚኒስትር ናታኒዮ ግል ጠበቃ ስለነበሩ አይደለም ብሏል። በዚህ ጉዳይም የተላለፈ ውሳኔ ለጊዜው የለም ተብሏል። እስራኤል በሶማሌላንድ ግዛት የጦር ሰራዊቷን ብታሰማራ ሀገሪቱ የማትቃወም መሆኑን የሶማሌላንድ ውጭ ጉዳይ ሚኒስትር አብዲራህማን ዳሄር አዳም ገለጹ። የእስራኤልና ሶማሌላንድ ግንኙነት የበለጠ እየተጠናከረ የሁለቱ ሀገራት ከፍተኛ ባለስልጣናት ጉብኝት እያደረጉ መሆኑ ይታወቃል። እንዲሁም ሶማሌላንድ በኢየሩሳሌም ኤምባሲ ጽህፈት ቤቷን ለመክፈት የመሰረት ድንጋይ በፕሬዝዳንቷ በኩል ማስቀመጧና የሶማሌላንድ ፕሬዝዳንትም ከእስራኤል ከፍተኛ ባለስልጣናት ጋር ሰሞኑን ተገናኝተው መወያየታቸው ይታወቃል። የሶማሌላንድ ውጭ ጉዳይ ሚኒስትር ዛሬ እንደገለጹት እስራኤል በሀገራቸው ጦሯን ብታሰማራ መንግስታቸው ውድቅ እንደማያደርገው ገልጸው እስራኤል ለሶማሌላንድ የሰጠችው እውቅና ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ የሚያደርግ ነው ብሏል። ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት እንደቻል ነው የእስራኤል አየር ኃይል በኢራን ላይ ጥቃት ለመፈጸም የሶማሌላንድን ግዛት ተጠቅሟል የሚሉ ዘገባዎች በአካባቢው ሀገራት በኩል ተገልጿል ብሏል። የኢራን ፕሬዝዳንት ፓዛሽኪያን ሀገራቸው ከአሜሪካ ጋር ከመግባቢያ ሰነዶች ላይ የተፈራረመችበት ሂደት ሰላም በሁለትዮሽ መከባበር የሚፈጸም መሆኑን ለዓለም መልእክት የሚያስተላልፍ ነው በማለት ተናገሩ። የኢራኑ ፕሬዝዳንት በተጨማሪ እንደገለጹት የኢራን እስላማዊ ሪፐብሊክ የራሱን ክብርና ነጻነት በመጠበቅ የዓለም ሰላም እንዲከበር ግዴታ አለበት፣ እንዲሁም የጋራ ትብብርና እድገት ሊኖር ይገባል ብለዋል። በአሜሪካና ኢራን መካከል የተፈረመው የመግባቢያ ሰነድ የአካባቢውን ጦርነት የሚያስቆም፣ የሆርሙዝን የባህር ወሽመጥ እንደገና የሚያስከፍት፣ ለኢራን እስከ 300 ቢሊዮን ዶላር በመስጠት በጦርነቱ የደረሰባትን ጉዳት እንድታካክስ የሚያደርግ፣ ኢራን ነዳጅ ለዓለም ገበያ ያለ ገደብ እንድታቀርብ የሚያግዝና ማዕቀቦችን የሚያስነሳላት እንደሆነ ይነገራል። በሌላ በኩል ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን የሚያግድ ነው ተብሏል። ይሁን እንጂ በጦርነቱ ተይዘው ከነበሩ ዓላማዎች መካከል የኒውክሌር እቅዱን ብቻ ትኩረት ማድረጉና የኢራንን የኒውክሌር እቅድ ለማስቀረትም የሚኖረው ቁጥጥር በምን አይነት እንደሚሆን በግልጽ ስላልተነገረ ስምምነቱን ብዙዎች በጥርጣሬ እየተመለከቱት ይገኛሉ። ያም ሆኖ ይህ የአሜሪካና ኢራን የደረሱበት የመግባቢያ ሰነድ ዙሪያ የበለጠ ለመምከርና ቋሚ ለማድረግ ነገ ውይይቱ በስዊዘርላንድ ሀገር ጄኔቫ ከተማ ይካሄዳል ተብሏል። የአሜሪካና ኢራን እንዲሁም የአደራዳሪ ሀገራት ፓኪስታንና ካታር ባለስልጣናትም ይገኛሉ ተብሎ ይጠበቃል። የ23ኛው ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ዛሬ ምሽት መካሄድ ጀመሩ። በአሁኑ ሰዓት በእስራኤል ሰዓት አቆጣጠር 7 ሰዓት ላይ ጀምሮ ቼክ ሪፐብሊክ ከደቡብ አፍሪካ ጋር ሁለተኛ ዙር የማጣሪያ ጨዋታቸውን እያካሄዱ ይገኛሉ። ቼክ ሪፐብሊክ 1-0 እየመራች ነው። ምሽት 10 ሰዓት ላይ ጀምሮ ደግሞ ስዊዘርላንድ ከቦስኒያ ሄርዞጎቪና ጋር ይጫወታሉ። ሌሊት 1 ሰዓት ላይ ካናዳ ከካታር ጋር ይጫወታሉ። ሌሊት 4 ሰዓት ላይ ሜክሲኮ ከደቡብ ኮሪያ ጋር ይጫወታሉ። ነገ ጠዋት 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ፣ ነገ ምሽት 8 ሰዓት ላይ ይህን ይጫወታሉ። እዚህ ላይ ማስተካከያ አለን። ሌሊት 1 ሰዓት ላይ ካናዳ ከካታር ጋር ይጫወታሉ። ሌሊት 4 ሰዓት ላይ ሜክሲኮ ከደቡብ ኮሪያ ጋር ይጫወታሉ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቅል ከ92 ሳንቲም ሲመነዘር፣ አንድ ዩሮ በ3 ሸቅል ከ38 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት ሙቀቱ በመጠኑ ይቀንሳል። ቅዳሜ ሙቀቱ በመጠኑ ይጨምራል። እሁድ ከቅዳሜው ጋር ተመሳሳይ የአየር ጸባይ ይኖራል ብለዋል የዘርፉ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ በተመሳሳይ ሁኔታ 27፣ በሃይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 31፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎች የምንመለከትበት ጊዜ ነው። ወቅታዊ ዘገባውን እንዲመለከትልን የጋበዝነው ቀድሞ የክነሴት አባላቶች ሎሞ ሞላ ነው። ጤና ይስጥልን፣ እንዴት አመሻችሁ ሎሞ?
1: ጤና ይስጥልና ተወሰጠ፣ እንደምን አለ? ደህና ነህ ሆይ?
0: እኔ ደህና ነኝ፣ በጣም እናመሰግናለን።
1: በደስታ
0: ጥሩ። እንግዲህ እንዲያው በአሜሪካና ኢራን መካከል የመግባቢያ ስምምነት ተፈርሟል፣ ነገ ውይይት ይቀጥላል እየተባለ ነው። ይሄ ጉዳይ ለእስራኤልም ለአካባቢው ሀገራት የሚኖረው ጥቅም ምን ያክል ነው? ጉዳቱስ እንዴት ይገለጻል?
1: በመጀመሪያ ደረጃ በእውነት የአሁን ያለውን የስምምነቱን ከማድረጋችን በፊት የእኛ ጀግኖች ወታደሮቻችን፣ የእኛ አውሮፕላን አብራሪዎች ያደረጉት ተግባቦት፣ በኢራን ላይ የወሰዱት እርምጃ በጭራሽ ሊረሳ የማይችል እርምጃ ነው የወሰዱት። በዓለም ደረጃ ገና በብዙ ትምህርት ይማሩታል ብዬ ገምታለሁ። ይህን ካልኩ በኋላ ግን ብዙ ጊዜ በአንድ ጦርነት ጊዜ የጦርነት ውጤቱ ወታደራዊ ተጋድሎ ያመጣውን ውጤት ወደ ዲፕሎማሲ ተቀይሮ በዲፕሎማሲ ደረጃ ፖለቲከኞች ወስደው ተጠቅመው የሀገራቸውን ክብር ወይም ደግሞ ጥቅም ማስከበር ነው። እዚህ ላይ የሆነው እንዴት ነው? ሁለቱ ሀገሮች እስራኤል እና አሜሪካ በጥምር ወደ ጦርነቱ ቢሄዱም የእኛ የእስራኤል ወታደሮች ወይም የእስራኤል ሀገር ያላት ጥቅምና የአሜሪካ ጥቅም ከአንድ ላይ ሊሄድ አልቻለም እና በዚህ ምክንያት አሜሪካ የሚፈልጉት ገንዘብ ብቻ ነው። በኢኮኖሚ ላይ በዓለም ኢኮኖሚ ምን አይነት ውድቀት መጣ፣ ምን አይነት ጥቅም አገኘን። ትራምፕም ራሱ ፕሬዚደንቱ የራሱ የግሉ ካምፓኒዎች አሉ። የኔ ካምፓኒዎች በኦማን ከሌሎችም ሀገሮች ያሉት በኩዌት ያሉት ወይም ደግሞ ኳታር ያሉት ካምፓኒዎች ምን ሆኑ የሚለውን ነገሮችን ሁሉ በታሳቢነት በመውሰድ መጨረሻ ላይ እንደሚታወቀው በጦርነቱ ምክንያት የነፍት ዋጋ በመጨመርበት ጊዜና ብዙ የኢኮኖሚ ኢንተርናሽናል ዓለም አቀፋዊ ኢኮኖሚ ኬዎስ በሚያመጣበት ጊዜ እና የራሱ ውስጥ አገሩ ውስጥ ትራምፕ በከፍተኛ ደረጃ ውግዘትን በሚመጣበት ጊዜ እኔ ማለት የምችለው እንደት ነው ወዳጅነቱን የእስራኤልን ሀገር ወዳጅነት የጠቅላይ ሚኒስትር ቢንያሚን ናታንያሁን የጓደኝነት እንደ ኳስ ወርውሮ ጥሎ መጨረሻ ላይ ይህን ስምምነት አድርጎ ዛሬ ሙሉ በሙሉ ኢራኖች ደክመው ወድቀው ሙጥናን ሲሉ የነበሩትን ዛሬ ኢራኖች አሸናፊ ሆነዋል ማለት ይችላል። በጣም ነው የሚያሳዝነው። ማለትም እኔ አንዳንዴ ከሚገባው በላይ ሰውን እናደንቃለን፣ ከሚገባው በላይ እኛ እናሞግሳለን። በትራምፕ ላይ የነበረው ማሞገስ በተለይ ባይደንን የሰኛውን ፕሬዚዳንት በማሸማቀቅ ሲነገር የነበረውና ክነሰት ሁሉ መጥቶ የእኛ የክነሰት አባላት እጃቸውን ሁሉ እስከሚያማቸው ድረስ ያንጨበጨቡ መጨረሻ ላይ ደግሞ በማይገባው ነገር እንኳ ጣልቃ ገብቶ ጠቅላይ ሚኒስትር ቢንያሚን ናታንያሁ ክሱ ይቁምለት ምናምን በማለት ያኑድ እየተናገረ መጨረሻ ላይ ግን በሀገራችን የብሔራዊ ጥቅም ላይ ነው የቀለደ ማለት ይችላሉ። ምንግር የምናገራቸው ቃላቶች በጣም ከባዶች ናቸው፣ ግን ቀልድ ነው ያደረገው ትራምፕ እና አሁን እስራኤል ይኸውልህ፣ እስራኤል ቀይ መስመር ብላ ያስቀመጠቻቸው አራት ነጥቦች ነበሩ ሰጠኝ። እኔም በዚህ በእናንተ መገናኛ አውታርም በተለያዩ ተናግሬያለሁ። አንዱ የኒውክሌር ቦምብ ኢራኖች እንዳይኖራቸው እና በተለይ ለኒውክሌር ቦምብ ማሸከቢያ የሚሆነው ኡራኒየም የሚባለው ናቸው ያመረቱትን 430 ኪሎ ግራሙን ወይም ከሀገሪቱ እንዲወጣ ማድረግ ወይም ደግሞ ማቃጠል ነው አንዱ ዓላማ የነበረ። ሁለተኛው ዓላማ ሚሳይሎችን የሚተኮሱትን ከኛ ለረዥም ተምዘግዛጊ ሚሳይሎች እስራኤል ሀገር የኛ ያሸከሸፍናቸው ነው እንጂ የሚወድቀውን አንዳንድ አልፎ አልፎ የሚያደርገውን ድጋፍ እናያለን። እንደዚህ አይነት ሚሳይሎች እንዳይኖሯቸው ፋክተሪያቸው ሁሉ እንደገና እንዳያመርቱ። ሶስተኛ ደግሞ ሂዝባላ፣ ሐማስ፣ የወተት ዝንቦችን የምላቸው ሁቶች፣ እነዚህ ሶስቱ ጠላቶቻችን የሚያደርጉብንን ማለት እናያለን። እነሱን ኢራን ድጋፋን እንድታቆም የገንዘብ እርዳታ እንዳትሰጣቸው፣ ወታደራዊ እርዳታ እንዳታደርግላቸው፣ የዲፕሎማሲያዊ ውጥ እንዳታደርግላቸው። ሶስተኛ አራተኛው ደግሞ የኢራኑ መንግስት የሰባዊ መንግስት የማያርፍ ማለት ነው ዳ ማያርፍ መንግስት ስለሆነ አላማውን እስራኤልን አጠፋለሁ ከሚለው ወደ ኋላ ስለማይል መንግስቱ እንዲገረሰስና የመንግስት ተቃዋሚዎችን ማጠናከር ነበረ። እነዚህ አራት ነጥቦች አልተተገበሩ ማለት ለዚህ ነው የኛ እና ኻሜናይ ቢገደሉ ምፈላቸው ቢደበር ብዙ ነገሮች ተደርጓል። ወታደራዊ ስራቸው ተግባራቸው በጣም የሚገርም ነው። መጨረሻ ላይ አሁን ምንድን ነው የሆነው? እንኳን ሌላው ቀልቶ ሂዝበላን እስራኤል የምትዋጋውን ማቆም አለባት ሊባኖስ ነው አንዱ ስምምነት። አንዱ ስምምነት በአገሪቱ መጣልቃ መግባት የለባትም እስራኤል ነው።
0: ከሊባኖስ ጦሩ ይወጣል ወይ? አሁን በስምምነቱ ኢራን እንደምትለው በስምምነቱ መሰረት የእስራኤል ጦር ከደቡብ ሊባኖስ ይወጣል ነው። ጠቅላይ ሚኒስትር ናታንያሁ እንደውም መግለጫ የሰጡበት ደግሞ አይወጣም ጦራችን ነው። እንዴት ነው
1: ወለ ጠቅላይ ሚኒስትር ቢራሚን ናታንያሁ ማለት ምለከ በህዝብ ቁጣም ስላለ ይላሉ። እኔ ስምምነቱን በነገራችን ላይ ከመፈራረማቸው በሁን አንብቤዋለሁ የሆነ ሰው ልቆልኝ ማለት ነው። ያው በነበረ ግንኙነት አግኝቼ አንዴ ገርሞኝ ነበር ነው ምለና ትናንትና የተፈራረሙ በማይበት ጊዜ አንድ ባር ግልጽ ከዛ የተቀመጠ እንደሆነ እስራኤል ወታደሯን ከሊባኖስ ታስወጣለች ነው። ምንም ጥያቄ የለውም። አሜሪካ ደግሞ እስራኤል አሜሪካ ተመልሳ ወደ ጦርነት እንድትዝ ለማትፈልግና የአሜሪካ መንግስት ደግሞ ትራምፕ ደግሞ የራሱን የበላይነትን ለማጎናጸፍ ጥረት ስለሚያደርግ ጥረቱን አያቋርጥም። ስለዚህ ምንም ቢሆን እስራኤል ወታደሮቿ ወደኋላ እንድታፈገፍግ የሚለው ውሳኔ እንደሚወሰድባት ምንም ጥያቄ የለውም። እስካሁን ድረስ ትራምፕ የሚለው እንደት ነው እኔ ናታንያሁን አዘዋለሁ እኔ ካልኩት ቃሉ አይወጣም ናታንያሁም እንዲያውም እየሰደበ እያዋረደ ስለዚህ ይህ ባለበት ሁኔታ ይህ ስምምነት ማይሆንበት ምንም ተግባር ነገር የለም ይሆናል። አሁን እስራኤል የሚጠበቅባት አንድ ነገር ነው አቶ ሰጠኝ። አሁን የሀገራችን የብሔራዊ ጥቅም ስለሆነ በትራምፕ አማካኝነት እስራኤል ክህደት ስለተፈጸመባት የእስራኤል ፖለቲከኞች የምርጫ ጊዜ ቢሆንም ተቃዋሚ ፓርቲም ደጋፊ ፓርቲዎችም አንድ ሆነው የሀገሪቱን የብሔራዊ ጥቅም የሚከበርበትን መንገድ መፈለግ አለባቸው። በጋራ ሆነው ማለት ነው። ናታንያሁን እሱን ለመሰል መቃወም ወይም ደግሞ ቤኔትን ወይም አይዘንኮትን ደግሞ እነሱ ኦፖዚሽን ናቸው እነዚህኞች እነዚህን ከመወንገል እነዚህኛን ከመወንጀል ሁለቱም አገር ወዳድ የሆነ ህዝብ ሁሉ ይህ ስምምነት ወይ የሚጣስበትን ወይ ደግሞ ስምምነቱ እንዳለው ነው እስራኤል ራሷን ኃይሏን አጠናክራ ችሎታዋን እስካሁን ቀደም ስላስመሰከረች የጦር መሳሪያ ራሷ እየገነባች ጉድጓድ የሚቆፍር የጦር መሳሪያ በመስራት ካስፈለገ እስራኤል ወታደሯን አዛ እንደገና ወደ ጦርነት የምትሄድበትን መንገድ እስራኤል መፈለግ አለባት። ያን ካላደረገች አሁን ባለንበት ሁኔታ በትራምፕ አማካኝነት ክህደት ተፈጽሞብናል ማለት ይፈልጋል።
0: እንግዲህ የሚሆነውን እናየዋለን። ቀላል አይደለም። ለማንኛውም ነገስ የሚደረገው ውይይት አሁን ይሄ እንደው ስምምነቱ አሁን በኢራንና አሜሪካ መካከልስ ሰላማዊ ግንኙነት ይፈጥራል ወይስ እንዲህ እንደተሸካከሩ ብቻ ነገሩን አድበስብሶ መተው ነው?
1: ትራምፕን ማመን አይቻልም። ነገ ምን እንደሚያደርግ ማወቅ አይቻልም። ለበነገራቸው ላይ ትራምፕ በመጀመሪያው ጊዜ ፕሬዚደንት በነበረበት ጊዜ ታስታውስ እንደሆነ አቶ ሰጠ በእርግጥ አዳማጮቻችን ያስታውሳሉ አሜሪካ አፍጋኒስታንን ታሊባንን ልትዋጋ ገብታ ነበር። አሜሪካ በጣም ብዙ ጊዜ ከዛ ስትኖር ነበረ። ምንድነው ያደረገው ትራምፕ? የሴቶችን መብት እንዲከበሩ አስደርጋለሁ ብሎ አስፈጽመ ወታደሮቹን አወጣ። ዛሬ ታሊባን አገዛዝ ከድሮ ከነበረው ታሊባን የበለጠ አክራሪ ሆኗል። የታሊባን ህዝብ ታሊባን ተመልሳ ሄደ አፍጋኒስታን የታሊባን ፊቶቻቸውን ፊታቸውን ሸፍነው መብት የማይከበርባት ከበፊተኛው ከነበረው ከ25 ዓመት እና ከ15 ዓመት በላይ በፊት ከነበረው አይነት አፍጋኒስታን የበለጠ አክራሪ ሆና አሁን ደግሞ ኢራንን ወደዛ እያመጣቸው ነው። ትራምፕ አደገኛ ሰውዬ ናቸው። ትራምፕ
0: ግን ደግሞ ድጋፍ አድርገዋል ሙሉ በሙሉ።
1: ምን አይነት ድጋፍ ነው ያደረገልን? የኢየሩሳሌም የነበረውን አምባሲ ወደ ኢየሩሳሌም ስላመጡ ምናኸን በግን እውቅና የሰጡትን ራማታ ጎላን እውቅና ሰጥቻለሁ ብላቸው ስለተናገሩ አሁን በጦርነቱ በእርግጥ ጦር በነገራችን ላይ የዛሬ አመት 12 ቀን የተካሄደውን ጦርነት የትራምፕ የተቀላቀሉት በመጨረሻው ቀን ብቻ ነው። ቢቱ የሚለውን አውሮፕላናቸውን የእስራኤል በለመነች መሰረት እስራኤል ጋር ባላት ስምምነት መሰረት ነው እሱ ሰዶ ያችንም አንድ ቀን ብቻ ነው እነሱ እንትን የተዋጉ። ኒውክለር ሰራዊት ምን አለ? አሸንፈናን አሜሪካኛ እስራኤል ኢራንን አንበርክ ከተናታን ጥለናታን አሸንፈናን ያንዳ ያቸው ኢራን አይደለችም ሲዛት የነበረው ዛቻ። እኔ እኮ የሚገርመኝ ነገር አቶ ሰጠኝ ምን አይነት ዛቻ ነው ሲነዛ የነበረውና ዛቻውንና ተግባሩን በመታይበት ጊዜ ሰማይና መሬት ነው። በጣም የሚገርም እኮ ነው። ያ ብቻ አይደለም በነገራችን ላይ የኛም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ንግግር በሚያደርጉበት ጊዜ ኢራንን እኛ አሸንፈናታን ወደ ኋላ መለሰናታን ከእንግዲህ በኋላ ኒውክለር ፕሮግራም አይኖራትም ኡራኒየሙ ይወጣን ሊባኖስን አንለቅም ሐማስን የጦር መሳሪያቸው እናፈታለን ይህ ሁሉ ዛቻ የት ደረሰ?
0: ብዙ ጥያቄዎች የሚነሱበት ነው ይሄ የጦርነት ሁኔታ። ጥሩ እንግዲህ ካለን ጊዜ አንጻር ደግሞ በሚቀጥለው ምን እንደሚሆን እናያለን። ሌላው በመንግስት መስሪያ ቤቶች ዋና ተቆጣጣሪ ዙሪያ የተደረገው ምርጫ ላይ ፍርድ ቤት ዛሬ የተመለከተበት ሁኔታስ እንዴት ነው?
1: ያውለ እንደሚታወቀው እስራኤል ሀገር አራት ተቋማት አሉ። ተቋማት እያንዳንዱ ተቋም የራሱ የቻለ ማለት ነው። አንዱ የመንግስት ተቋጣጣሪ ተቋም ነው። አንዱ ክነሴት ነው ህግ ደንጋጅና የመንግስት ስራ ተቋጣጣሪ። ሶስተኛው ተቋም መንግስት ነው ስራ አስፈጻሚው። አራተኛው ረሹታ ሾፌታት ወይም ደግሞ የፍርድ ቤት ጉዳዩ። እነዚህ አራት ተቋማት እያንዳንዱ ተቋም ራሱ የቻለ ኢንዲፔንደንት ነው እና አንዱ ጣልቃ ይገባበትም አንዱን አንዱ በርግጥ የሥራ ብሮ መስራት ሊኖር ይችላል ግን ጣልቃ ሊገባበት አይችልም እና የሀገሪቱን የኮንትሮለር ወይም መዋከራ መዲና ሀገሪቱን ተቆጣጣሪ ዋና የሚመርጠው ክነሴት ነው። ክነሴት የሚመርጥበት ምክንያት አለው። የክነሴት 120ዎች የህዝብ ተወካዮች ናቸው። የህዝብ ተወካዮች መንግስት በሚያቀርብላቸው ፕሮፖዛል ወይም አንዱ የክነሴት አባል በሚያቀርበው ፕሮፖዛል መሰረት ያ ሰውየል እጩ ሆኖ ይቀርባል እና ምርጫው ደግሞ አመራረጡ መሆን ያለበት በሚስጥራዊ አመራረጥ ነው። የተደረገው ምንድነው? ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከየሳቸው የግል ወረክሊን የነበሩትን አመጡ እንደ እጩኛ አርገው አቀረቡት። እሳቸው የሚያቀርባቸውን ፓርቲዎችንና ተወካዮቻቸውን እንዲመርጡ መመሪያ ሰጡ። መጨረሻ ላይ ምርጫ በሚሆንበት ጊዜ ሁለት ተፎካካሪዎች ነበሩ። አንዱ ከፍተኛ ፍርድ ቤት ዳኛ የነበረው አልኤሊሮን የሚባለው አንዱ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያመጡት ነው እና ይህን ለማለፍ ለምሳሌ ለመመረጥ ከመቶ ሀያው የክነስት አባል አንዱ 61 ማግኘት አለበት። አንዱ 61 ካላገኘ ሊመረጥ አይችልም። ስለዚህ ተመልሶ ዞሮ ሁለተኛ ዙር ግን በምርጫ በሚደረግበት ጊዜ ያው የሚሰጠው ውጤት በዚያ ብዙ ድምፅ ያገኘው ይመረጣል ማለት ነው። ግን ምርጫው የሚደረገው እያንዳንዱ የክነሴት አባል ማንን እንደመረጠ ማሳየት መናገር የለበትም። ቆሪ ብለዘ ፕሮት ኻሻ ይወት ይሁን ምስጢራዊ ምርጫ ይባላል እና ሰው እያንዳንዱ የክነሴት አባል የሰው የሚፈርጠውን ምርጫ ወስዶ ከቦክስ ከወሳጥን ማስገባት የሚገባው። እዚህ ላይ ምን ሆነ መሰለህ አቶ ሰጠኝ? እንደሚታወሰው የሊኩድ የክነሴት አባላት በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እኛም ይሁን ልመርጠናን ለማለት ሲባል የምርጫውን እንትን በቪዲዮ እና በስልካቸው አሳዩ ማለት ነው። አሳይተው ይፋ አደረጉት። ያ ማለት ለምሳሌ ጊላ ጋምሌል፣ ሜጎላን፣ ሊቪንስኪ የሚባሉት አንድ ኒያስ አምስት ነው ስድስት የክነት አባላት ለምሳሌ ራሳቸው ፎቶ እያነሱ የሰውየውን ምርጫ የመረጡትን በፖስታ እያስገቡ ከቁም ሳጥን አስገቡ ያጃጃ። ይሄ የግልጽ ምርጫ ሆነ ማለት ነው። እያንዳንዱ የክነሴት አባል ምን እንደመረጠ መታወቅ አልነበረበትም እና አሁን የቀረበው ጥያቄ የምርጫው ሂደት የተበላሸ ነው፣ ህግ የተጣሰ ጥሰት ያለበት ነው ብለው ያው ክስ ቀርቧል። ምክንያቱም በዚህ ምክንያት ይግባይ ወይም ጉዳዩ ይታይልን የሚባለው ከፍተኛ ፍርድ ቤቱ ላይ ነው። ስለዚህ በዛ መሰረት ዛሬ ከፍተኛ ፍርድ ቤቱ በችሎት ጉዳዩን ሳይዋለ እኔ እንደሚመስለኝ ከሆነ በፊት ተናግሬ ያለው እዚህ በእናንተ መገናኛ ሳይሆን በሌላ መገናኛ አውታር ይህ ምርጫ ከፍተኛ ፍርድ ቤቱ ይሰርዘዋል ብዬ ነበር። አሁን ዛሬ የሰጡት መመሪያ እንዴት ነው? እስከው ድረስ ወይ አዲስ ምርጫ ታደርጋላችሁ እኛ ብይን ሳንሰጥበት ካልሆነ ግን ወደ ብይን እንሄዳለን ብሎ ከፍተኛ ፍርድ ቤት ወስኗል። ያ ማለት ለመስለከውን እንደገና ምርጫ ይደረጋል እንዲደረግ ተወስኗል ማለት ይችላልው። ይሄ የአንዲት ሀገር የዲሞክራሲና የህግ ጉዳይ ለማስከበር ስለሆነ እንደዚያው እናን ይገምታለሁ። ግን ሂደቱ በአጠቃላይ የክንስት አባላቶች የሚያደርጉት ተድራጎት ግን እነሱ ህግ አስከባሪ መሆን ሲገባቸው ህግ እየጣሱ በጣም የሚያሳዝን ነገር ነው።
0: ጥሩ እንግዲህ ሁለተኛ ዙር ሊካሄድ ይችላል ነው በጣም ጥሩ።
1: እንደው ባጭሩ በእርግጠኝነት ይሆናል ነው አቶ ሰጥ።
0: ጥሩ ሌላው ሶስተኛው ርዕሰ ጉዳያችን የሶማሊላንድ እና እስራኤልን ግንኙነት እንዴት አየው? ሶማሊላንድ ለእስራኤል ምን አይነት ስትራቴጂካዊ ጥቅም ይኖራታል?
1: ያለ ክላይ ሚኒስተር ቢንያሚን ናታንያሁ በዚህ ጊዜ አሁን ባደረጉት በእውነት የፖለቲካ ሂደቶች አንዱ እኔ ናታንያሁ እንደምታውቀው ብዙ ጊዜ ቀወማለሁ ግን ጥሩ ስራ ሲሰሩ ደግሞ ጥሩ ስራ አላለውና ሶማሊላንድን እስራኤል ውቅና መስጠቷት አስፈላጊ ነው። ውቅና መስጠቷ እስራኤል አንደኛ የእስራኤል የብሔራዊ ጥቅም ለማስከበር ሶማሊላንድ ሆነ እስራኤል ወታደራዊ ገዞችን ገንብታ እንደማንኛውም ሀገር ለምሳሌ ቱርክ ሞጋዲሾ አካባቢ እንዳላት ሁሉ ወይም ደግሞ የአምስቱ ትልልቅ ሀያላን ሀገራት ራሻ፣ ቻይና፣ አሜሪካ፣ ፈረንሳይ ልክ ጅቡቲ ላይ ወታደራዊ ካምፖች እንዳሏቸው ሁሉ እስራኤልም ደግሞ የዚህ አካባቢ ተጫዋች ስለሆነች ማዕከለኛ ተጫዋች ስለሆነች ሶማሊላንድ ላይ የራሷ ወታደራዊ ካምፕ እንዲኖራት ያስፈልጋል። ያ እንዲሆንላት እስራኤል ለሶማሊላንድ ውቅና መስጠት ይገባታል ሰጥታለች። በነገራችን ላይ ሶማሌ ራሷን የሶማሊላንድ የራሷን ኢንዲፔንደንት ወይም ደግሞ የሀገርነቷን ካወጀች 50 ዓመት ሆኗል። ግን የሶማሌ አገር ተቃውሞ ስለሚያቀርብና የአረብ ሊግ

0: ሰዎች እንደውም የተባበሩት መንግስታት ላይ ተጽዕኖ ስለሚያደርጉ በዛ ምክንያት ካውንድ ረስ ሶማሌላንድ ውቅና ሳትቀበል ቆይታለች። በጥቅሉ ግን በመናይበት ጊዜ እስራኤል አሁን የሰጠችው ውቅና በርግጠኝነት ከአሜሪካ ጋር በመነጋገር ሆኖ ይመስለኛል። ይሄ ሁኔታ ግን ለዛች ሀገር ውቅና መስጠትና የዛችን ሀገር ኢኮኖሚ እንድትዳብር ማድረግና እኛ ደግሞ የብሔራዊ ጥቅማችንን በዚያ ማካይነት ለማስከበር ሲባልና በተለይ ከዛ አሻግሮ እነዚህን እንትኖችን ሁቲዎችን እንዲሁም የሙስሊም ሀገሮችን በሙሉ ለመቆጣጠር በጣም የተመቻቸ
1: ጥሩ ነው
0: ስታንዳርድ ቦታ ስለሆነ ለሀገራችን ጥቅም ጥሩ ነው። የኛ መንግስት የወሰነው ውሳኔ ወዘም እርግጠኝነት ከዚህ በኋላ ሌሎች ሀገሮች ለማንሳት የተባበሩት ኤሚሬት እንዲሁም አሜሪካ እንዲሁም የምዕራብ ሀገሮች ቀስ ቀስ እያሉ የሶማሌላንድን እንደ ሀገር ውቅና ይሰጧታል። ለሶማሌላንድም ጥሩ ነው። አሁን በሳምንቱ ውስጥ የሶማሌላንድ መሪ ፕሬዚደንቱ ካቢኔውን ዞ መጥቶ የተደረገላቸው አቀባበል ከዚህ ደግሞ የእስራኤል ሀገር መንግስት ብዙ ባለ ሀብቶች ሶማሌላንድ እንደዚያ ብዙ ነገሮች መሰራት ቢገባቸውና በኢኮኖሚ ደረጃ ሀገሪቱ እንድትበለጽግ የኛ ካምፓኒዎች ከዛ እየሰሩ ገንዘብ እንዲያተርፉ እየተሰራ ስለሆነ ሶማሌላንድ ጋር ያለው ትስስር የተሰራው ስራ በዚህ ላይ ጠቅላይ ሚኒስትር ቢናሚን ናታንያው መደነቅ አለባቸው።
1: በጣም ጥሩ አቶ ሽሎሞ በጣም እናመሰግናለን። መልካም ምሽት።
0: መልካም ምሽት። አመሰግናለሁ።
1: እናመሰግናለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና ዩቲዩብ የምትከታተሉን ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም በጤና ጥበቃ ሚኒስቴር ጽፈት ቤት ስር የስነ ልቦና ችግር ላለባቸው ዜጎች የምክር አገልግሎት ከሚሰጠው አካል ከምትሰራው የማህበራዊ ጉዳይ ሰራተኛ ወይዘሮ ወርቄ ያለው ጋር ቃለ ምልልስ እናካሄዳለን። ወጣቶችን በተመለከተ እንድታብራራል ነው ዛሬ እንግዲህ የጋበዝናት። ወርቄ እንደምናለሽ?
1: እስከበር መስገን መሰግናለሁ።
0: እና መሰግናለን። ጣቶች እንግዲህ ያው ብዙ ማህበራዊ ችግሮች አለባቸው። አንቺ እንግዲህ የማህበራዊ ጉዳይ ሰራተኛም ባለሙያ ነሽ፣ ብዙ ታውቂያለሽ። ወጣቱ ክፍል ማሁን ያለበትን ሁኔታ ከኛ የበለጠ በደንብ ትረጃለሽ። እና አንዳንዴ በወጣቶች ዘንድ ስነ ልቦና ችግሮች አሉ ይባላል። በተለይ በውትድርና ቆይተው የመጡት ወጣቶች ብዙ ችግሮች ያጋጥሟቸዋል። እና እንዴት ነው ይህን ቤተሰብ ማገዝ የሚችለው? እስኪ ያለሽን ሙያ አካፊን።
1: እሺ፣ በውትድርና ወይቶ ሲመጡ ለሚጎዱ ወጣቶች ወይም የሚያሳድርባቸው ጭንቀትን በተመለከተ የውትድርና አካል ነው ህክምናውንም ሁኔታውንም መከታተል ያለበት። ግን ደግሞ አንዳንድ ጊዜ ችግሩ የሚታየው ልጁ ውትድርናው ተመለሰ በኋላ፣ ስለዚህ ችግሩን በዛ እንደተገለጸ አይታወቅም። ህብረተሰብም ደግሞ እሱ ደግሞ ያው በዚህ ልጠቅስ የምፈልገው አንደኛ የቋንቋ ችግር እና ደግሞ የአእምሮ ችግር መኖሩን ጭንቀት መኖሩን ወጣቶች ለወላጆች ሊጠቅሱ ይከብዳቸዋል። ወላጆች ደግሞ ምን ሆኖ ነው ወይም ያልፋል ተዘግቷል ሄደሩ በማለት ነገ ያልፍለታል በማለት የሚያልፍ ይመስላቸዋል። ይሄ ነገር አንገብጋቢ ነው። ብዙም ምሳሌ ልጠቅስ ፈልጋለሁ። ግን አንደኛ ወላጅ የልጁን ባህሪ ፊት ያውቃል። ውትድርና መሄድብህ ነበረና አሁን ውትድርና አደረገ በኋላ ያለውን ገጽ ባህሪ ሲያይ መንቀት አለበት። መንቀት ሲባል አንደኛ ከቤት እሱን አለሁህ ማለት መሆንህ ነው ማለት በትግስት መቅረብ በትትና እኔ የምለው ነገር አለ። ህብረተሰብ ውስጥ አለ አንድ ሰው የምትቀርበው ሰው ወንድሙን ሊሆን ይችላል፣ አባቱን ሊሆን ይችላል፣ እህቱን ሊሆን ይችላል። በዛ በሚቀርበው ሰው መንገድ መቀጠል ለመቅረብ ያለበትን ችግር ለማወቅ ያለበትን ሁኔታ ለማወቅ እሱ ደግሞ ችግር እንዳለበት አድርጎ ደግሞ አያየውም። የድካም ይመስለዋል፣ ዝም ብሎ በቀላል የሚያልፍ ይመስለዋል፣ ብቻውን በመገለል የሚያሳልፈው ይመስለዋል። ይሄን መንቀት ያስፈልጋል። እነዚህ ነገሮች ህክምና ካልደረሰ ህክምና ስል እርግጥ የክኒን ህክምና አይደለም፣ የመርፌ ህክምና የሐኪም አይደለም፣ የራሱን የመገንዘብ ራሱ እኮ እዛ ውትድርና ሳለ የነበረውን ያጋጠመውን ችግር በራሱ ስለሚመጣ ከእንቅልፍ ሁላ ሊረብሸው ይችላል፣ በትቶ ሊነሳ ይችላል። አንዲት ምን አለችኝ እንደዚህ በምክር በጦርነቱ በአዛካው ከኛ በፊት በሮ ሊሄድ ይችላል ዝም ብሎ ሄደሩ የሚውለው ልጅ አለች። እሱ እኮ የሃይምሮ ጠባሳ ስላጋጠመው ነው። እንደዛ ሲል የት አባትህ ነው የምትደርሰ ማለት እቅፍ አርገሽ አይዞህ እኛ ጋር እኮ ነው አይዞህ ማረጋጋት ያስፈልጋል። እና አንዳንድ ጊዜ የቤተሰብ አመራሩ ያነጋገሩ መሰረት ትንሽ የተለያየ ነው።
0: ያረዳዱም ሁኔታ
1: አዎ

0: ናቸው እና የመረዳት ሁኔታ ልጆቹን የማቀረብ ሁኔታ የለም መብታቸውን ይጠይቃሉ ገና በ3 አመታቸው በ5 አመታቸው በጣም የሚያስደምም ነገር ነው የሚናገሩ
1: አዎ
0: እና ልዩነት አለው ያን እንዴት ነው ማጣጣም እንችለው
1: አንደኛ ህዝቡ በተሰቡ ወላጅ ያንን ሁኔታ መገንዘብ መቀበል ያስፈልጋል አበተሰቡም እኮ አሉ ሚሎ ትልቆቹ ልጆቼ እንደዚህ አርግ ያሳደግኳቸው ትንሾቹን ግና እነሱ ቀጥ የሚሉ ነገር አለ ለምን ሰዎች ስለተገዙ ነው ማለትም የተማሩ አስተያየት እየተቀየረ ሽኑት ፊስ
0: ተሳሰበው
1: ተሳሰብ ሲቀየር ሁሉ ነገር እየተረዳ ይሄዳል ወጣቱ ክፍል ደሞ እንዳልኸው አዎ ብዙዎች አሉ ወይም አንዳንዶች አሉ ሁሉም ነገር እንደዚህ ሀገር ነው ግን ደሞ አንዳንዶች ደሞ ከባህሪ ጋር ሁኔታዎች ስለሚሄዱ ከዚህ ሀገር ቢወለዱ የቤተሰብን ጸባይ እየለመዱት ይሄዳል ባይፈልጉም እያደረባቸው ይሄዳል ስለዚህ ቤተሰብን አለማሳተፍ ይፈጠራል ችግር የሚያስቡት ሌላ ሰው የውጭ ሰው ነው የሚያውቀው ችግር ለመፍታት ወላጁ እናቱ የሚከፍት የሚፈታ አይመስላቸውም ወላጆች የሚረዱ አይመስላቸውም ወላጆች የቋንቋ ማጠር ነው እንጂ እንዲያውም እኛ ህብረተሰብ ሳይማሩ የተማሩ ናቸው እኔ ምንድን ነበር ምል ኪሎራፋ ከሰሰራ ሳለ የትልቆችን ወግ ነበር መጠብቅ ለምን መሰለህ አዎ ለምን ትልቅ አተሳሰብ ትምህርት መቀበል ይችላል ይሄን ትልቁ ራሱ መረዳትና ለልጅ ጉምብስ ማለት ያስፈልጋል ጉምብስ ማለት ስል ለክብርህን ማውረድ አይደለም ጅጋር መጫወት ማቅረብ
0: ለምሳሌ ታዳጊ ልጆች እስከ ወጣት ከ12 አመት ጀምሮ ያሉት ራሳቸውን የሆነ ቡድን ይዛሉ እና ትልልቁን ሰው አይገባውም አይነት ግንዛቤ አላቸው እኛ ደግሞ ልጆቹ አይረዱንም እዚህ ሀገር ልጆች እንደዚህ ናቸውና ከመሃል ክፍተት ይፈጠራል ያ ክፍተት ደግሞ ዞሮ ዞሮ ለቤተሰብ ነው የሚመጣ እስከ 18 አመት የሚሆነውን ልጅ ወላጅ ነው ኃላፊነቱን የሚወስድ ችግሩ ሲመጣ ግን እንሳተፋለን አብረነው እንሆናለን ችግሩ ሳይደርስ ግን የመቅረብ ሁኔታ የለም ከክፍሉ ተዘጋ በቃ ጥሩ ነው ብለን ነው እናስብ የሚያሳልፈውን ነገር አንጠይቅም ምን ያደረገ ነው አንልም እና እዚህ ላይ እንዴት ነው መስራት ያለብን በሙያሽ
1: ያው እንዳልሁታይ የመነጋገርን ባህሪ ከቤት መትግበር ያስፈልጋል በቀን በቀን ከጠረጴዛ ምግብ ሲበላ እንዴት ሆነ ነው ዋል ኸፊሉ ትልቆሽና ትልቆሽ መነጋገር እንዴት ነበር ኸባያ ይባላል ቤቢ ያንን ነገር ሲያሳትፍ ልጆች ይማራሉ ለወላጆችም እንዲያሳትፉ ከዛም ደግሞ ወላጅ ወድሃለሁ በህብረተሰባችን ውስጥ ይሄ ነገር ይፈታ ነበርም ስለነበር ዛሬ ግን አለ ግን ይጉላ
0: አዎ ያንሳል ግን አሁን
1: አዎ ይጉላ
0: ወዳለው ብሎ መናገር እኮ በእኛ ባህል አንዳንዴ እንደንትን ይቆጠራል የሚያሳፍር መስሎ ይታያል ጥሩ ነገር ነው ግን ልጅንም ምስትንም ባለንም ወዳለው ብሎ መናገር ምን ችግር አለው
1: አዎ እና ይሄ እኔ ምን ብምለዋለ ይሄ የመንፈስ ምግብ እኮ ነው የስሜታችን ምግብ ነው አዎ ለአካል ምግብ እንደምንለው ይሄ ደግሞ የሚያበረታቱ ነገሮችን ቀልድ መቀለድ ለሁሉም ነገር ቦታ መስጠት ለልጅ ቦታ መስጠት ለምሳሌ በኢትዮጵያ አሁን እዚህ ሀገርም ትልቅ ሰው በስሙ ነው የምትጠራው እንትም ሆነ እኔው ግን ወጣቶች ልጆች በትልቅ ስም ነው የሚጠራ ለምሽ እኔ አጎት ሆና ክስት ሆና በትንሽ ስሙ አይልም
0: አክብሮት ባለበት
1: አዎ ያገሩ ሁኔታ ስለሆነ እንደዛ ነው ይሄን ደግሞ አሁን አንዳንድ ጊዜ እህቶች ጋር ስንቀላለድ እኛ እኮ እዛ ኢትዮጵያ አልተወለደም ኢትዮጵያ ስላልተወለድን አይደለም ስላልተነገራቸው ነው
0: አዎ ጋሼ ብለው የሚጠሩት ነገር በጣም አሁን ወላጆቻችንም አባቴ እናቴ በሌላ ስም ነው የምንጠራቸው እንዳልሽው እዚህ ሀገር ስለተወለዱ ሳይሆን እኛ ስላላስተማርናቸው ነው
1: ይሄ ራሳችን ለወቅስ ብዬ ሳይሆን ሁልጊዜም ትኩረት የነበረው ነበረ ላለፈው ክረምት ቤት አይሰራም ነው የሚባል አባል ላለው ግና የነበረው ማስተካከል የነበረው መተግበር ማድረግ መቅረብ ትልቅም ቢሆን ራሱ አሁን አንተ አባትህ ወድሃለሁ ቢል ዘቶቭ ይም እናትህ ኪሉ ያስቃል እንዴት ያለመድ ግን ደስታይ ያሰማሃል
0: አዎ የሆነ ፌስቡክ ላይ መሰለኝ ሳነብ ያየሁትኝ ልጆች ወይም ባልና ሚስት ሌላ ይቅርና ሰላም ወይ ልጅ ሰላም ዋል ብሎ በሰላም ከተላዩ በሰላም ደናዋል ከተባባሉ ጥሩ ቀን ነው የሚያሳልፉ በአምሯቸው የሚይዙት ነገር የለም ልጆቻችንም ሲወጡ ሰላም ዋልልኝ ይቅናህ ፈተናም ካለ እንደዛ አይነት ስሜት ካሳደርንባቸው በደስታ ነው የሚሄዱ ከውጥረት ይልቅና በተለይ እነዚህ ታዳጊ ልጆች አስቸጋሪ ሁኔታ ውስጥም ያሉና እነዛንም የመቅረብ መፍትሄ ለመፈለግ ጥረት የማድረግ ሁኔታ ከፍ ብሎ መሰራት ያለበት ይመስለኛል።
1: አዎ አንደኛ ራስህን ማዘጋጀት ሁለተኛ ለባለሙያ ለመሄድ مازجاجت للجي هجي دمونت نيلوت نو نو مالت مكر مسمات اسفلاقينو عند عندكو قام عديسو نو ماتتو تاتاري

0: ነገሮች አሉ ኪሉ አተሳሰባቸው ተቀየራሉ። ለምሳሌ አከለ አንዲት አዲስ ገቪናታይ ልጇን ይፍኹን አድርግላት አሉ ተገና የ8 አመት የሁለተኛ ክፍል ደሳለ። እሷ ጥርጣሬ ቢኖራት በሰፈሩ በትምህርት ቤቱ ለግልህዳ አደረገሽለት። ለግልህዳ ምንም ጥርጣሬ ሳይኖር ገንዘባን ከፍላ ነው ያነ ባለሙያ ያለውን ችግር ስለሰረዳ በዛ መሰረት በሰፈሩ ሁዳ ልጅ እንደዚህ እንደዚህ ነው እነሱ በጣም ደነቃቸው። እንዴት አወቅሽ? አጥቅጣጫችሁና አየሁኝ እንደዛ አደረኩኝ ለልጅ ለረዳ ዝግጁ ነኝ። ይሄ ዝግጁ መሆን ያንን ሲነግርህ ድረስ አለመጠበቅ ይሄ ውጤት ያመጣል። አሁን ትንሽ ወጣቶች ስትል 12 አመት በበላይ ይሄ የጉርዝምስና እድሜ የቁንጅና እድሜ ስለሆነ አንዳንዶች ራሱ ህይወት ድጋፍ የሌላቸው ወደ ውጭ ፍቅር ስለሚፈልጉ ህይወት ስለጎደላቸው ግምኛ ይወድቃሉ።
1: አጥፎ ቦታ ይወድቃል። ማንኛውም ወላጅ ልጆቹ ጥሩ ደረጃ እንዲደርሱለት ነው የሚፈልግ። ምናልባት አቅም ሲያንሰው ይሆናል ልጆቹ ሁኔታችን ላይ ለሚችለው አንዳንዴ። ግን ያም ሆኖ ደግሞ ብዙ ሲንከባከባቸው ልጆች በተቃራኒው ደግሞ የሚበላሹበት ሁኔታ አለ።
0: አዎ በጣም ሲንከባከባቸው ሲባል ለሁሉም ይደባሉ። ተንከባክበህ የሚያደርግበት ኃላፊነት ያለውን ኃላፊነት መስጠት አስፈላጊ ነው። ለምሳሌ አክል ምግብን እንውሰድ። ጠረጴዛ ሲዘጋጅ ሽንበል ሀግ ልጅም ይህን አድርግ እናን አድርግ አብረን ማሳተፍ። ጫና የሚያሳድርበት ነገር ስራ ለማድረግ ግን ያለው እንዲያውቅ ኑሮ ምን እንደሆን እንዲያውቅ ማስለመድ አስፈላጊ።
1: አዎ እኔ በጥበቃ ስራ ስሰራ ሳለ የሀብታም ልጆች መስተንግዶ ሲያስተናግዱና መጥቶ የሚወስዳቸው መኪና በጣም ምንድን ነው ብትነኪ ያድፋል የሚባል አይነት ነው። እና እንዴት እንደዚህ ሊሆን ይችላል ብዬ ስጠይቃቸው አንዳንዶችን ከአሁኑ ህይወትን መልመድ አለበት ይላሉ። ችግርን ተቋቁሞ እንዲያደግ ነው፣ ገንዘብ አጠው ሳይሆን እንዲህ ነው የሚኖር ብለው ከአሁኑ ራሳቸው እንዲያጠነክሩ ነው። ለምሳሌ የቤት ውስጥ ስራ እንዲሳተፉ የማድረግ የተመገቡበትን ሳህን ይመጣል የማጠብ ሁኔታ፣ ሌሎች ቤት መስራት ያለባቸውን ትንንሽ ነገር ሁሉ እንዲያደርጉ እኛም መገፋፋት አለብን እንጂ እንደው አልጋ ላይ ቁጭ ብለው ብቻ ይናምጣልኝ ይህን እበላለሁ ይህን እጠጣለሁ አልጋው ላይ ቢበላሽም እኛ ልንቀይርላቸው አይገባም።
0: ስለዚህ ለሁሉም ገደብ አለው። እንዳልሁት ልጅም ጫና ሲያድርበት በተሰብ ይሄን አርግ ስራ በጣም ሲሰጠው ይሄም ደግሞ በተቃራኒው አንድ ነው። ልጅነቱን ሳያውቅ በስራ እንደተወጠረ የሚያድግ ልጅ አለ። እንደዚህ ልጅነቱን ደግሞ ምንም ነገር ምን እንደሆነ ሳያውቅ ደግሞ በጣም ቀልጦ ያደገ ደግሞ እሱ ደግሞ
1: እንትም ይቸገራል። ስለዚህ እዚህ
0: በስራ እንዳነው ደግሞ በሃይምሮ ሁኔታዎች ደግሞ ማስረዳት፣ ወሬ ለማውጋት፣ ጥቅመ ነገሮችን ማሳወቅ፣ አደጋ ነገሮችን ማወያየት፣ ራስ እንደ ምሳሌ አርጎ ያጋጠመህን ችግር አይነት እኮ ቀለል ያሉትን ማሳተፍ። ዝም ብሎ ደርሶ አይደለም ወላጅ እዚህ ደረሰ። ይሄ ማጋጠም ማለት ይሄ ማሳተፍ አንደኛ ያቀራርባል፣ ያዝናል። አንዳንድ ጊዜ እኮ ወጣቶች ኢትዮጵያ ደርሰው ሲመጡ እንዴት ነው የሚሉ እንደዚህ ለካ እንደዚህ ብሎ ወላጆች እንደዚህ መጥተው እንደዚህ አርገው የሚያሳድጉና የሚሉ ያውም ሩሩም ያረጋቸዋል። አሳሰባቸው የሚቀየር
1: ሌላው ደግሞ እንግዲህ ቅድም ብለናል ጎርመስ ሲሉ ከ12 ዓመት በላይ ሲሆኑ ጾታዊ ፍቅር ሁኔታም ይታይባቸዋልና ወንዱ ሴት የመፈለግ ሴቷ ደግሞ ወንድ የመፈለግ ሁኔታ ይኖራል። እኛ ደግሞ ካደግንበት አንጻር በ13 በ14 በ15 ዓመት ጓደኛ ያዘች ያዘ መባልን በጣም ነው ምንፈራም አንፈልግምም። ግን ከመጀመሪያው አንስቶ አናን ለማምዳቸውም እንደዚህ ነው፣ እድሜ ሲደርስ ነው 18 ዓመት ሲያልፍሽ ነው እንደዚህ ሚሆን አንላቸውም። በኋላ በድብቅ ጓደኛ ይዘው ይገኙና ችግሮች ይመጣሉና እንደው እዚህ ላይ ወላጆች ምን መገንዘብ ይገባናል? እስኪ ምክርሽን ለግሽን።
0: እንዳልከው እንደ ወቀሰታ ሳይሆን እንደ ምንቃት ያክል እንዳለ ሆኖ ሁኔታው ለወጣቶች ከሆነ መቅረብ ያስፈልጋል። ሴትም ሆነ እናቲቱ ቀሳር ጋር የሚሆኑ የሚያጋጥሙ ነገሮችን ለሴቶች ራሱ የወር አበባ
1: በጣም
0: ይህን ነገር ሲያጋጥም ምን ማድረግ እንዳለባት ምን እንደሚያስከትል ብዙ ነገሮች እርግጥ በትምህርት ቤት ይሰጣል። ግን ደግሞ እንደ ቤተሰብ የለም። ለሴት ልጅ እናት ናት ቀራቢዋ። ሽንበል ምግብ እንደምታስተምራት ይሄን ነገር ደግሞ ትኩረት ቢሰጣው ጥሩ ነው።
1: በጣም ጓደኝነት ነው ሁኔታ።
0: አዎ ሁሉንም ሁሉንም እርግጥ ኢትዮጵያ ተደረው ይመጡ እንዴት አርገው ራሳቸውም በሳያውቁ የተደረዋሉ በ9 አመታቸው ግና ቢሆንም ደሞ እንዳንጻሩ እዚህ ሀገር እኔ አላውቅም ወይ ምን እንትናላልሁም ሳይሆን ካባየ መታከነት ሚባላል ራስክን ምታርምበት ነገር ልጅህ ላይ ምታደርገው ራስክን ምታርምበት ነው ስለዚህ ምክር መውሰድ
1: ምክር መስጠት አሁንኛ በነበርንበት ጊዜ እንዲነበረና አሁን ልጆቹም እንደዛ ይሆናሉ ብሎ ከመጠበቅ አሁን ችግር ደርሶ ያየን ነው አንዳንዴ ሳይፈልጉ በሁለተኛ ደረጃ ትምህርት ቤት ይያሉ ሁሉ ያረጋዙ ልጆች እንዳሉን ሰማለን ዩኒቨርሲቲ መግባት የሚገባቸው በ20 አመታቸው ተደረው በ18 አመታቸው ተደረው ልጆች ወልደው ብቻ ሊጀማሳደግ ብቻ ሊኖር ይችላል እንደዚህ እንዳይደርሱ ማስተማር በግልጽ መወያየት ባለሙያዎችን ማማከር ምንም አማራጭ የለም ከዛ ውጪ እዚህ ሀገርና ያን ያን ለማለት ነው እናመሰግናለን ማጠቃለያ ካለ እንግዲህ ወጣቱ ይዞያ
0: አው ትንሽ ተጋግሰናል እኔ ለመደምደም ያልናገር ምፈልገው እንደ ትኩረት ለመስጠት ለወላጆች ውትድርና ካደረጉ በኋላ ሀቤት ዝም ሲሉ ወይም ሀቤት ስራ የሌላቸው ሲሆኑ በትትና መቅረብ ያስፈልጋል በትትና ማውጋት ያስፈልጋል የተለያዩ ምክንያቶች ሊሆን ይችላል የውትድርናም ሊሆን ይችላል በዚህ ድሜ ጓደኛ አሁን የጠቀስነው አይነት ነው መለያየት ሊሆን ይችላል የሚለያዩባቸው መንገዶች ደግሞ ይለያያሉ አንድ ለምሳሌ አክል ምሳሌ ለስጥህና በዚህ እንደምድም አንድ ወጣት ውትድርና አድርጎ ጓደኛ ነበረችው ውትድርና እንደጨረሰ አልፈልግም አለችው ብዙ ጊዜ ነበሩ ጓደኞች ናቸው ሀዛ ቀን አንስቶ ሀቤት እንደዚህ በደረቱ ነው የሚተኛ ነበር
1: ዋው
0: 4 አመት በኋላ 5 አመት በኋላ ወደኛ መስሪያ ቤት መጣች አሁን ምክሩን ስለግስላት ሁኔታው የራሱ የስሜት ጉደት ያለበት ነው ባፍጠረኑ ነው አልፈልግም ያለችው ከዛ ጉሮሮ የሆነ ችግር አኑሮታይ እሱ አኪማ አማክር ስራ የሚፈልግ የናግ ማሳይቴ መሆን ሰው ሲያናግር ደግሞ በርቀት አሁን እኔ ሌላ ሰው ጋር የቤት ጉብኝት አደረግነ እንደዛም ሆኖ ፊቱን ትሽፍንፍን ብሎ ነው ያወጋና አሁን አወጋነው እንደዚህ ቤተሰብ አኪም እኮ ሁዶ መናገር ያስፈልጋል አንዳንድ ጊዜ ያለ ቤተሰብ የቋንቋም ሆነ የማፈርም ሆነ ባጭሩ ሁዶ አወጋና አሁን እንደጋጣም ሲሄድ ሱካሩ በጣም ገቦ ነበር 400 እንደዛ ሆኖ ማማሽ ሀደጋ ላይ ነው ነበር ከዛ ኪሚቱ ቶሎ ይሄን አድርግስት ነው ዛ ኪሙ ተክሞ ከወር ከሁለት ወር በኋላ ህይወቱን መራ
1: ያም ጠረኑም ጠፋ
0: ይሄን ባጭር መሳሪያም ሰጠው ምንድነው አንዳንድ ነገሮች የጤና ሊሆን ይችላል የተለያዩ ነገሮች ናቸው የሆነ ቃል ቅድም በመጀመሪያ እንዳልከው የማይጠበቅ ቃል ምንጠብቃቸው ከቅርባችን በተሰው ውስጥ ከባድ ቃል ሲናገረና ያነ ሊሰብር ይችላል እንደጋጣሚች ጓደኛው ናት የሚያፈቅራታት ምታፈ
1: አዎ ስለዚህ ከባለሙያም መቅረብ ያስፈልጋል ግልጽነትን በቤተሰብ መካከል ያስፈልጋል ነው በጣም ነው እናመሰግን እንግዲህ በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ እንነጋገራለን ወይዘሮ ወርቄ ያለው በጣም እናመሰግናለን
0: እናመሰግናለሁ እኔም
1: እሺ እናመሰግናለን
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ከመምህርና ጋዜጠኛ ትክልት ሞሉ ጋር ቃለ ምልልስ እናካሄዳለን ጤና ይስጥልና ትክልት እንዴት አመሸ
3: ጤና ይስጥልኝ ታጠይ ላንተም ለአድማጮች እንደምን አመሻችሁ ላለሁ
2: ጤና ይስጥልና እናመሰግናለን ያው እንግዲህ ሞንዲያል እንደቀጠለ ነው አሁን ሁለተኛው ዙር ጨዋታ ጀምሯል ቼክ ሪፐብሊክ እና ደቡብ አፍሪካ አንድ ለባዶ የመራች ነው ቼክ እየተጫወቱ ነው ረፍት ወጣዋል እንዴት አየው
3: እንግዲህ በአጠቃላይ የሞንዲያል በየአራት አመቱ የሚመጣ ነው ዘንድሮ ለየት ያደረገው ነገር 48 ቡድኖች በመካፈል ላይ ነው የሚገኙ በዚህ ላይ እና በሶስት ሀገሮች የተመደበ ነው ለተመልካቾችም ትልቅ እንግዲህ እድል ፈጥሯል ማለት ነው ለቲፖዞች ለሀገራቸው ለሚወዱ እዚህ ሞንዲያል ለሚካፈሉ በሙሉ ለዚህ ጨዋታ ከአንድ ሀገር ከመጓዝ በተለያዩ ሀገሮች ለምሳሌ እንደ አቅራቢያው እያዩ ጨዋታውን መመልከት እንዲችሉ ትልቅ እድል ፈጥሯል በዚህ ሞንዲያል ውስጥ የሚገርመው ነገር የኛ አካባቢ የሚገኙ ወይም በአካባቢያችን የሚገኙ ሀገሮች ጆርዳን፣ ኢራቅ፣ ሳውዲ አረቢያ፣ ካታር እነዚህ ሁላ ይካፈላሉ እንግዲህ ከዚህ አካባቢ የማንካፈል ግብጽም እንደዚሁ ትካፈላለች ለዚህ ያገጠመን ያንን ማለት ነው በአጠቃላይ የምናየው ጨዋታ በጣም አስደሳች ጨዋታ ነው የሚታየው ሊዮን መሲ በ39 አመቱ ሶስት ጎሎች ባስቆጠሩ የፈረንሳይ ቡድንና የሴኔጋል ቡድን ሁለት ተመሳሳይ ሀገሮች ሁለት አንድ አይነት ወንድማማች ጨዋታ ማለት ይቻላል ሴኔጋልና ፈረንሳይ ያደረጉት ጨዋታ በዚህ ደመቅ ያለ ጨዋታ ታይቷል። በዚህ ላይ እንዳየነው ፔፔን የአገሪቱ ከፍተኛ የሆነ የጎል ማስቆጠር ሪካርድ ሰብሯል። ይህ ከፍተኛ ጥሩ የሚያሳይ ሁኔታ ነው የሚታይ። ይህ ሞንዲያል እንግዲህ ብዙ አገሮች የሚካፈሉበት ስማቸው እንኳን ሰምተን የማናቃቸው አገሮች እዚህ ሞንዲያል ላይ ባንዲራቸውን እያውለበለቡና ሲካፈሉ በማየት በጣም ደስ የሚል ነገር ነው ነው በአጠቃላይ ነው። ጨዋታው እየተፋፋመ እየሄደ ነው። እንግዲህ የሚቀጥለው ጨዋታ የሚመጣው ግዴታ ከ48ቱ 24ቱ አገሮች የተጠቁ አገሮች የሚጠቁ አገሮች ግዴታ አውሮፕላናቸውን ጠብቀው እንደኛ አጫውተው በማለት አገራቸው እንደኛ በቴሌቪዥን የማየት እድል ይገጥማቸዋል ማለት ቤታቸው ነው ማለት ነው።
2: አዎ አሁን በአሁኑ ሰዓት ቼኪያ ወይም ቼክ ሪፐብሊክ እና ደቡብ አፍሪካ እየተጫወቱ ቅድም እንዳልኩት ሁለተኛው ዙር ነው። አሁን ደቡብ አፍሪካ በመጀመሪያው ተሸንፋለች። አሁን ዛሬ ከተሸነፈች ያው የመሄድ እድሏ በጣም ከፍተኛ ነው። እንግዲህ 3 ነጥብ ይዛ በቀጣዩ በሶስተኛው ዙር ጨዋታ የማለፍ እድሉም የላትም።
3: እንግዲህ ለዚህ ትልቁ እድል የሚሆነው እንግዲህ ደቡብ አፍሪካ ወደ ኬፕታውን ማምራት ነው እንግዲህ የሚገኘው እድል ማለት ነው። እና በአጠቃላይ በዚህ ጨዋታ ላይ ሁለተኛ ወይም ሶስት እድል እንኳን ቢሰጠው የማያጠቁ ሀገሮች ወይም ፖይንታቸው ስለማይዘልቅ ግዴታ ወደ ሀገራቸው የሚመለሱበት ጊዜ ነው የሚገጥም። በዛሬው ምሽትም ሌሎች ቡድኖችም የሚጫወቱበት ይሆናል። ኬንች ቦስኒያ ሄርዘጎቪና የምትጫወተው እና ሽባይዝ ወይም ኒውዚላንድ የምትጫወትበት ምሽት ነው የሚሆን ከምሽቱ 10 ሰዓት። እንግዲህ በሚቀጥሉት ጊዜያቶችም ብዙ ደመቅ ያሉ ጨዋታዎች የሚታዩበት ይሆናል ማለት ነው። በአጠቃላይ ግን የምታየው ሁኔታ ለምሳሌ አሜሪካ ብዙ የእግር ኳስ አድናቂዎች ሳይሆኑ ግን 4-0 ማጥቃታቸው የሚያስገርም ነው። 4-1 ማጥቃታቸው የሚያስገርም ነው። በተለያዩ ለምሳሌ ካናዳን ስትመለከት እነዚህ ናቸው በካድር በእግር ኳስ ቡድን ተሰማርተው እዚህ ቦታ መድረሳቸው በጣም የሚገርም ነው። እስራኤል ስትመለከትና ለምሳሌ ኢትዮጵያና እስራኤል ስናወዳደር ደግሞ ለአፍሪካ የእግር ኳስ መስራች የሆነችው በድንቃቸው ተሰማ ጊዜ የተደረገው የአፍሪካ አንድነት ፉትቦል ካፋ የሚባል የተቋቋመ ሲሆን ኢትዮጵያ የዚህ እድል የማግኘቷ ሁኔታ በጣም የመነመነ ነው። እስራኤልም እንግዲህ በ1970 ዓ.ም ሜክሲኮ በነበረው ጨዋታ ተካፍላ ነበር። ከዚያም በኋላ ግን ይህ እድል ሊገጥማት አልቻለም። ለወደፊቱ እድሉ እንዲገጥመን እየተመኘነ
2: ምኞት ብቻ አይደለም መሰራት አለበት።
3: ትክክል፣ መሰራትም ያለበት ሁኔታ ነው። ግዴታ ይህንን መጋፋፋት አለ። ምናልባት የኛ እዚህ እግር ኳስ የተሰማሩ ልጆች ምናልባት እንግዲህ ከብራዚልም ከተለያዩ ሀገሮችም በመመልከት የዚህ ወኔት ተነስቶባቸው ግዴታ እስራኤልን ወደፊት የመግፋት እና በዚህ እድል እንዲገጥማቸው ወደ ሞንዲያል የመገፋፋት ሁኔታ ይገኛል ብዬ አምናለሁ።
2: አዎ ሌላው በዚህ የዓለም ዋንጫ እንደው ለየት ያለ አንተ ካሁን በፊት ያላየውና የተመለከትከው ለየት ያለ ክስተት አለ?
3: በተለይ ቅድም የገለጽኩ ነገር ነው። የአፍሪካ ብሔራዊ ቡድኖች ለምሳሌ ሴኔጋል፣ የተለያዩ የመጡ ሞሮኮን ስትወስድ ለምሳሌ ከፍተኛ ያላቸው ግብፅን ብትወስድ ከፍተኛ ጨዋታዎች የሚያሳዩበት ሁኔታ የታወቀ ባለፉት አመታቶች የሚያሳዩት ጨዋታዎች ለምሳሌ መጀመሪያ ጊዜ እድሉ እንኳን የማለፍ ሁኔታ አይገጥማቸው ነበር። አሁን ግን የሚያሳዩት ጨዋታ በጣም ጥሩ ጨዋታው ነው የሚያሳዩት። እንግዲህ በአፍሪካም የዚህ የእግር ኳስ ሁኔታ ከደቡብ አሜሪካ፣ ከብራዚል፣ ከኮሎምቢያ፣ ከተለያዩ ሀገሮች ከታዩት ጨዋታዎች የአፍሪካ የሚገኙት ሀገሮችም የሚያሳዩት ጨዋታ ከዚህ ያልተነሳ
2: ሮናልዶስ እድል አልቀን ነው።
3: እንግዲህ ሮናልዶ እንግዲህ እና ሜሲን ስናወዳደር ሮናልዶም ሊቀነው አይችል የሚችል አይመስለኝም። በአጠቃላይ ግን ስታየው በዚህ እድሜያቸው ተሰልፈው ለዚህ ጨዋታ መብቃታቸው ይህ ትልቅ ነገር ነው። ለምሳሌ ሜሲ በ39 ዓመቱ ሮናልዶ በ42 ዓመቱ መሰለኝ። ግን ከዚያ በፊት ግን አንድ አፍሪካው ተጫዋች በ80ዎቹ ዓመተ ምህረት በነበረው ሞንዲያል የካሜሮን ተጫዋች የነበረው ሬጂ ሚለር ወደ 43 ወይም 44 ዓመቱ ነው።
2: አንድ ግብፃዊም በ45 ዓመቱ ተጫወቷል።
3: በ45 ዓመቱ የተጫወተ ነው እና የሚያስደንቅ ማለት አይደለም። እና አጠቃላይ አርጅቷል ማለትም አይቻልም ግን ባንዳቸው የመሰለ
2: ግን ሜሲ ከዚህ ጊዜ በኋላ ታሪክ እየሰራ መሆኑ ሮናልዶ እርግጥ ገና አድላለው ግን የሜሲ ግን አሁን የተሻለ አሁን ገና መጀመሪያ ጨዋታ ላይ 3 ማስገባቱ እዛ በኋላ እንግዲህ ሪከርድ የበለጠ እየሰበረ በእጁ የሚያረግበትን አጋጣሚ ያገኘ ይመስላል
3: ትክክል እንግዲህ የሚያሳየው አንድ ስፖርታይ ለምሳሌ አንድ ስፖርት ትልቅ ስፖርታይ ስፖርተኛ የሚያደርገው አንድ ጊዜ ማጥቃቱ ሳይሆን ለብዙ ጊዜያቶች መቆየቱ ነው በዚህ ስፖርት ላይ ለምሳሌ በዓለም ከሚደነቁት የኢትዮጵያ ሯጭ ኃይለ ገብረስላሴ 27 ጊዜ የዓለም ሪከርድ ያሰበረና ለብዙ ጊዜዎች በዚህ አትሌቲክስ ውድድር ለብዙ ጊዜ በመቆየቱ ከፍተኛ ደረጃ ሊሰጠው ይችላል። እና አንድ ስፖርተኛ ትልቅ ስፖርተኛ ተብሎ የሚጠራበት ከነ ፔሌ ከነ ሚሼል ፕለቲን የፈረንሳዊ ተጫዋች የነበረው እና ትልቅ ሰዎች እድሜ ልካቸው ስማቸው ታስሮ የሚኖረው ለብዙ ጊዜ በጨዋታ ላይ በመቆየታቸው ነው። ከዚያም ባሻገር እንግዲህ ሜሲ እና ሮናልዶ እነዚህም ለማይረሱ ሰዎች ነው የሚቀሩና ትምሳሌ የሚሆኑ ሰዎች ናቸው ማለት ነው። እና አንድን ትልቅ ስፖርተኛ የሚያደርገው በስንት ጊዜ በዚህ ስፖርት ላይ ቆይቷል ማለት ነው። እና ይሄ ነው ትልቅ ስፖርተኛ የሚያደርገው። በቅርጫት ኳስ ጨዋታም ስታይ ሌቦርን ጄምስ ሎስ አንጀለስ ሌከርስ የሚጫወተው እሱ እድሜው የገፋ ነው ግን የሚያሳየው ጨዋታ በጣም ከባድ ጨዋታ ነው የሚያሳየው። እነዚህ ሰዎች ለብዙ ጊዜ ከመቆየታቸው የተነሳ ስማቸውንም አጥረው የሚሄዱበት ሁኔታ አለ።
2: ጥሩ አትክልት በጣም ነው እናመሰግን ጊዜው ገደበን። እንግዲህ ገና ነው ጨዋታው የሚካሄድበት ጊዜም ብዙ ነው ያኔን ወያያለን በሚቀጥለው ጊዜም። በጣም እናመሰግናለን። መልካም ምሽት።
3: አሜን።
2: ለአንተም ለአድማጮችም አመሰግናለሁ። ቻው ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ኢቫሌሶድ ምስጋና እናቀርባለን። በፕሮግራማችን ለተካፈሉት ሁሉ ለአትክልት ሙሉ አቶ ሽሎሞ ሞላ እናመሰግናለን። መልካም ሌሊት። በደህና ደሩ። ነገ 6 ሰዓት ላይ እንገናኛለን።